0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ሁለት ሮቭ የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆንልን ዛሬ ለቱ እንደ ኢብራን ዘመን አቆጣጠር ዮም ረቪ ካፍዛይን በኤሉል ታፍሽን ፔቫብ ሲሆን እንደ አውሮፓውያን ዘመን አቆጣጠር ኦገስት 9 ቀን 2016 ዓመተ ምህረት ነው። እንደ ኢትዮጵያውያን ዘመን አቆጣጠር ደግሞ ጳጉሜ 4 ቀን 2018 ዓመተ ምህረት ሲሆን የቴክኒክ ባለሙያችን ዮኒ ካክታ ነው። የስቱዲዮ ተረኛ አስተናጋጆች ወርቅነሽቴና ሰጠኝ ዘመንንን። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜና እናቀርብና የጋዜጦችም ዶክተር ዘገባና ቃለ ምልልሶች እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና በወርቅነሽቴ ይቀርባል።
1: አመሰግናለሁ ሰጠኝ። አርእስተ ዜና ለ2026 ዓመተ ምህረት ብሔራዊ የክነሴት ምርጫ የፓርቲዎች የመዝገብ ዝርዝር የማቅረብ ሂደት ትናንት ምሽት ተጠናቀቀ። ሐረጽ የተባለው ጋዜጣ ጥቅምት 7 ቀን ስለደረሰው ጥቃት የአረብ ኤሚሬት ፕሬዝዳንት መሐመድ ቢን ዛይድ አስቀድመው ለጠቅላይ ሚኒስትር ቢንያሚን ኔታንያሁ አስጠንቅቀው ነበር ሲል ትናንት ይፋ ያደረገውን መረጃ የጠቅላይ ሚኒስትሩ ቢሮ አስተባበለ። የእስራኤል መከላከያ ሰራዊት አዲስ ወታደራዊ ግንባር እንደሚያቋቁም አስታወቀ። በአሜሪካና በኢራን መካከል በድጋሚ የተኩስ ልውውጥ ተካሄደ የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። ለ2026 ዓመተ ምህረት ብሔራዊ ክነሴት ምርጫ ፓርቲዎች የመዝገብ ዝርዝር የማቅረብ ሂደት ትናንት ምሽት ተጠናቀቀ። ብሔራዊ ምርጫ ቦርድ ኮሚቴ 38 እጩ ተወዳዳሪዎች ዝርዝር የቀረቡለት መሆኑን አስታውቋል። የምርጫ ቦርድ ኮሚቴ በተጨማሪም የመዝገብ ዝርዝሮችንና ለምርጫ መጠቀሚያ የሚሰየሙ ፊደሎችን ዝርዝር የመመርመር ሂደቱን እንደቀጠለና መስከረም 27 ቀን ውሳኔውን የሚያስታውቅ መሆኑን ገልጿል። ሐረጽ የተባለው ጋዜጣ ጥቅምት 7 ቀን ስለደረሰው ጥቃት የአረብ ኤሚሬት ፕሬዝዳንት መሐመድ ቢን ዛይድ ከሳምንት በፊት ለጠቅላይ ሚኒስትር ኔታንያሁ አስጠንቅቀው ነበር ሲል ትናንት ይፋ ያደረገውን መረጃ የጠቅላይ ሚኒስትሩ ቢሮ አስተባበለ። ከጠቅላይ ሚኒስትሩ ቢሮ በወጣው መግለጫ ጋዜጦች ይፋ ያደረጉት መረጃ ከእውነት የራቀ መሆኑን በመግለጽ ከጥቅምት 7ቱ ጥቃት በፊት ከተባበሩት የአረብ ኤሚሬት በኩል ለጠቅላይ ሚኒስትር ኔታንያሁ ምንም አይነት ማስጠንቀቂያ እንዳልተነገረና ምንም አይነት መረጃ እንኳን ቢኖር በሁለቱ ሀገራት መካከል ባለው የመረጃ መስመር መተላለፉን በወጣው መልእክት ተገልጿል። የተባበሩት የአረብ ኤሚሬት በጉዳዩ ትናንት ምሽት ምላሽ የሰጠ ሲሆን በመሪዎች መካከል ስለተደረገ ውይይት በጋዜጦች ለሚወጡ ዘገባዎች ምላሽ የማይሰጥ መሆኑን የአቡዳቢ የውጭ ጉዳይ ሚኒስትር ቢሮ ባወጣው መልእክት ገልጿል። የአቡዳቢ የውጭ ጉዳይ ሚኒስትር ቢሮ በተጨማሪ እንደገለጸው በእስራኤልና በተባበሩት የአረብ ኤሚሬት መካከል ከአምስት ዓመታት በፊት ስምምነት ከተደረሰ ወዲህ በሁለቱ ሀገራት ባለስልጣናት መካከል ነጻና ቀጥታ የሆነ ግንኙነት እንዳለ ገልጾ አስፈላጊ በሆነበት አጋጣሚ ሁሉ በሁለቱ ሀገራት ባለስልጣናት መካከል ያሉ መረጃዎችንም እንደሚጋሩ ገልጿል። የእስራኤል መከላከያ ሰራዊት አዲስ ወታደራዊ ግንባር እንደሚያቋቁም አስታወቀ። አዲሱ ግንባር ያለ ሰው የሚንቀሳቀሱ ስርዓቶችና ሰው ሰራሽ ክህሎት ወይም ቢና መላኮቲ አርቲፊሻል ኢንተለጀንስ ክፍል መሆኑን ኢታማጆር ሹም እያለ ዛሚር የባህር ኃይል የጦር መኮንኖች ስልጠና ማጠናቀቂያ ላይ በተካሄደ ዝግጅት ባሰሙት ንግግር ገልጸዋል። ኢታማጆር ሹም እንዳሉት የእስራኤል መከላከያ ሰራዊት በዘርፉ የዓለም ባለም አቀፍ ሀገራት ግንባር ቀደም ከሆኑ አካላት ተርታ ለመሰለፍ እንፈልጋለን ሲሉ መግለጻቸውን ካርሜላ ምናሸ ከላከችው ዘገባ መረዳት

0: መልእክት ገልጿል። በቅራት ጋት በሚገኘው ዓለም አቀፍ ማዕከላዊ እዝ የሚገኘው የብሪታንያ ተወካይ ባስቸኳይ ለቆ እንዲወጣ በእስራኤል በኩል ትዛዝ የደረሰው መሆኑን ዘግይቶ ከደረሰን ዜና መረዳት ችለናል። ከዚህ ጋር ተያይዞ አሜሪካ ብሪታንያና ተጨማሪ 11 ሀገራት በሁዳና ሰማሪያ አካባቢ ማዕቀብ ለመጣል ካስተላለፉት ውሳኔ እንደማትሳተፍ አስታውቃለች። አሜሪካ በጉዳዩ አሁን የሚያስተላልፉት መልእክት እንደሌለ ገልጻ በሁዳና ሰማሪያ አካባቢ ሰላሙን የሚያደፈርስ ሁኔታ እንዲፈጠር የማይፈልጉ መሆናቸውን የውጭ ጉዳይ ሚኒስትር ማርኮ ሮቪዮ አስታውቀዋል። በባህር ሰላጤው ሀገራት አካባቢ ያለው ውጥረት እንደቀጠለ መሆኑ ተገለጸ። በአሜሪካ በኩል ኢራን ከሩሲያ ወይም ከቻይና በመታገኝ ውርዳታ በዘመናዊ ጦር መሳሪያዎች ተጠቀማለች የሚል ከፍተኛ ስጋት እንዳለ ዎል ስትሪት ጆርናል ጋዜጣ ዘግቧል። ምንም እንኳን ይህን ጉዳይ የሚያረጋግጥ ማስረጃ ባይኖርም ሩሲያና ቻይና ለኢራን የአሜሪካን የጦር መርከቦች ቦታ በመለየት ስራ ኢራናውያን እያገዙ መሆናቸውን አሜሪካ እያጣራች መሆኑ ተገልጿል። በአሜሪካና በኢራን መካከል በድጋሜ የተኩስ ልውውጥ ተካሄደ። ኢራን ባለፉት ቀናት በአሜሪካ የጦር መርከቦች ላይ ለከፈተችው ተኩስ ያጸፋ ምላሽ 5 የነዳጅ ጫኝ መርከቦቿን ያወደመች መሆኑን አሜሪካ ገልጻለች። በአሜሪካ የጦር መርከቦች ላይ ጉዳት እንዳልደረሰ የመከላከያ ሰራዊቱ ማዕከላዊ እዝ አስታውቋል። ኢራናውያን ለደረሰባቸው ጥቃት ያጸፋ ምላሽ በዮርዳኖስ ወደሚገኘው የአሜሪካ የጦር ካምፕ የተኮሱ ሲሆን ሚሳኤሉን ለማክሸፍ የተደረገው ሙከራ በዮርዳኖስ መገናኛ አውታሮች በኩል የታየ መሆኑን ከደረሰን ዘገባ መረዳት ችለናል። በመጨረሻም የአየር ንብረት ትንበያ። ዛሬ ሙቀቱ በጥቂቱ ይቀንሳል። ነገ ሐሙስ ሙቀቱ እየቀነሰ እንደሚሄድና ከወቅቱ ጋር ተመጣጣኝ ይሆናል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን ሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 30 በቴል አቪቭና በሃይፋ 31 በቤት ሻን 38 በቤርሸባ 34 በኢላትና አካባቢዋ 40 ዲግሪ ሴንቲግሬድ ይደርሳል። ሰጠኝ ዜናው አበቃ።
1: ወርቅነሽ ለዜናው እናመሰግናለን።

የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ላምባቢያን ካቀረባቸው ዘገባዎች መካከል ዋና ዋና ናቸው ንርሰ ጉዳዮች ባጭሩ እንመለከታለን። ለዝግጅት ክፍላችን የደረሱን አራቱ እስራኤል ዋናና ጋዜጦች ኢዲዮ ተሃሮኖት ማሪብ ሃሪጽና እስራኤል ሃዮም በዛሬ ዘገባቸው ትኩረት አድርገው የዘገቧቸው ሶስት ዋና ዋና ጉዳዮች ሲሆኑ አንደኛው በመጪው ጥቅምት 27 ቀን 2026 ዓመተ ምህረት ለሚካሄደው እስራኤል ብሔራዊ የክነሴት ምርጫ የፖለቲካ ፓርቲዎች እጩ ተወዳዳሪዎችን ስም ዝርዝር ለማዕከላዊ ምርጫ ቦርድ ትላንት ማስረከባቸውን ሲሆን ሁለተኛው ደግሞ ብሪታንያና ሌሎች 11 ሀገራት እስራኤል በዮርዳንና ሰማርያ ቀበሌዎች ባላት ፖሊሲ ምክንያት በአካባቢው የግብርናና ኢንዱስትሪ ምርቶች ላይ የጣሉት ማዕቀብ ነው። ሶስተኛው ደግሞ የጥቅምት 7ቱ የሽብር ጥቃት ከመድረሱ በፊት ጠቅላይ ሚኒስትር ቢንያሚን ነታንያሁ ሐማስና ተባባሪዎቹ በእስራኤል ላይ ከፍተኛ አደጋ ለማድረስ ማቀዳቸውን ከተባበረችው አረብ ኤምሬትስ ፕሬዝዳንት መረጃ ተቀብለው ነበር ግን ነታንያሁ ነገሩን ያወቁ በቸልታ አልፈውታል በሚል በሐሬጽ ጋዜጣ የቀረበው ዘገባና ነታንያሁም ሆኖ አማካሪዎቻቸው ዘገባው ከእውነት የራቀ ነው በማለት ማስተባበላቸው ነው። የኢዲዮ ተሃሮኖት ጋዜጣ ፓርቲዎች እጩ ተወዳዳሪዎችን የሚያቀርቡበት ቀን ተዘጋ። በ26ኛው ክሬሴት ምርጫ የሚወዳደሩ ፓርቲዎች ቁጥር ጨምሯል። በጠቅላላው ቁጥራቸው ወደ 38 ነው። ከዛሬ ጀምሮ ምርጫው ለ48 ቀናት ብቻ ይቀርታል። የፖለቲካ ፓርቲዎች ከዚህ በኋላ በምርጫው አሸናፊ ያደርግናል ወዳሏቸው ሂደቶች ተሸጋግሯል በማለት ትላንት እስከ እኩለ ሌሊት ድረስ ፓርቲዎች እጩ ተወዳዳሪዎችን ስም ዝርዝር ለምርጫ ቦርድ ማቅረባቸውን ዘግቧል። የእጩ አባላትን ስም ዝርዝርም ጋዜጦች ዘግቧል። የማሪብ ጋዜጣም በተመሳሳይ ሁኔታ የፖለቲካ ፓርቲዎች እጩ ክነሴት አባላትን ስም ዝርዝር ለምርጫ ቦርድ ማስረከባቸውን ዘግቧል። የማሪብ ጋዜጣ ትላንት ምርጫው ቢካሄድ ኑሮ ማን የተሻለ ድምጽ ያገኝ ነበር በሚል ከህዝብ ላይ ያደረገው ግምገማ እንደጠቆመው የአሻር ፓርቲ 25 የክነሴት መቀመጫዎችን ሲያገኝ ሊኩድ 20 በያሃድ 13 የዲሞክራቶች ፓርቲ 10 እስራኤል ቤቴኑ 9 ኦዝመ ይሁዲት 8 ሻስ ሪሽማም ሽተፌትና ታልራም እያንዳንዳቸው 77 ራም ታል ይቅርታ ታል እያንዳንዳቸው 77 ራም 5 ታጽዮን ዳቲት 5 በዮአዝ ሄንደልና ያሮን ዛሊካ የሚመራው የሚሊኒክም እና የምጣኔ ሀብት ፓርቲው 4 ቴክኒሴት አባላትን ያገኝ ነበር ብሏል ጋዜጣው። በዝባዊ ግምገማ 4052 ዜጎች ተካፍለዋል። 600 ጥያቄዎችን መልሰዋል። ተጠያቂዎቹ ከ18 ዓመት በላይ የሆናቸው ዮዳንና አረቦች መሆናቸውን የማሪብ ጋዜጣ በዘገባው ገልጾ ባንድ ላይ የሚሄዱ ፓርቲዎችን ድምጽም አሰባስቧል። አሁን በስልጣን ላይ ያለው ጥምር መንግስት አባላት ቁጥር 47 ሲሆን የተቀናቃኝ ፓርቲዎች ቁጥር 57 የአረብ ፓርቲዎች ቁጥር 12 የተጠባባቂ ወታደሮችና ምጣኔ ሀብት ጥምረት ፓርቲ 4 መቀመጫዎች እንዳሉት ጋዜጣው ዘግቧል። የሃሬጽ እና እስራኤል ሃዮም ጋዜጦችን በተበሳሳይ ሁኔታ ፓርቲዎች ለምርጫ ቦርድ የጩ አባላትን ስም ዝርዝር ማቅረባቸው በሊኩድና ሌሎች ፓርቲዎች አዳዲስ ተወዳዳሪዎች መግባታቸውን ዘግቧል። በእስራኤል ዋና ዋና ጋዜጦች ዛሬ ትኩረት ከተሰጠው ዘገባ ውስጥ አንዱ ብሪታንያና ሌሎች 11 ሀገራት በዮርዳንና ሰማርያ ቀበሌዎች የኢንዱስትሪና የግብርና ምርቶች ላይ የጣሉት ማዕቀብ ነው። የፖሊሲው ማዕበል ብዙ ጉዳት አደረሰ በሚል የኢዲዮ ተሃሮኖት ጋዜጣ እንደዘገበው ብሪታንያ የእስራኤል መንግስት በዮርዳንና ሰማርያ ቀበሌዎች የያዘው ፖሊሲ ፍልስጤማውያንን የሚጎዳ ነው፣ ሁለት ሀገራት ለሁለት ህዝቦች የሚለውን መርህም ውድቅ የሚያደርግ ነው በሚል ማዕቀብ ጥላለች። እገዳውም የዮርዳንና ሰማርያ ቀበሌዎች ምርቶች ወደ ሀገሪቱ እንዳይገቡ 5 የዮርዳንና ሰማርያ ቀበሌ ነዋሪዎች በግል እገዳ ተጥሎባቸዋል። ቤንጽዮን ጎፍሽታይን፣ ሜኤር መርዶካይ፣ ኤልያብ ሌቪ፣ ባሩህ ማርዜልና አቢካይ ስዊሳ የተባሉት ግለሰቦች ላይ ብሪታንያ እገዳ ጥላባቸዋለች። በዮርዳንና ሰማርያ ቀበሌዎች የግንባታ ሂደቶችን ማስተዋወቅም ማቆምና በብሪታንያ የእስራኤል መካከል ከሚካሄዱ የጦር መሳሪያና ተያያዥ ቁሳቁስ ግዢና ሽያጭ መካከል የተወሰነውን ለጊዜው ማገድ የሚሉት ይገኝበታል። ብሪታንያን ተከትለው ፈረንሳይ፣ ካናዳ፣ ስፔን፣ ስዊድን፣ ፖላንድ፣ ፖርቱጋል፣ አየርላንድ፣ ዴንማርክ፣ ኖርዌይ፣ ፊንላንድና ኢስላንድም ተመሳሳይ እርምጃ የሚወስዱ መሆኑን ገልጸዋል።
ብሪታንያ በዮርዳንና ሰማርያ ቀበሎች ላይ ለጣለችው ማዕቀብ እስራኤል ያጸፋ ምላሽ ሰጥታለች። በኢየሩሳሌም የሚገኘው የብሪታንያ ቆንስላ ጽፈት ቤት ይዘጋል። የቆንስላ ጽፈት ቤቱ በአብዛኛው ለፍልስጤማውያን አገልግሎት የሚሰጥ ነው። እስራኤል እንዲህ አይነት እርምጃ ስትወስድ የመጀመሪያ እንደሆነ ይነገራል። በኪርያት ጋት ከተማ ለጋዛ ሰርጥ ከተቋቋመው ዓለም አቀፍ አካል የብሪታንያ ወኪሎች እንዲባረሩ ይደረጋል። ብሪታንያ በራማላ ከተማ ለፍልስጤም ራስ ገዝ መስተዳድር ደህንነት ጥበቃ ኃይላት የምትሰጠው ስልጣን እንዲቆም ይሆናል። የእስራኤልን መቋቋም የማምኑ 12 የብሪታንያ የህዝብ ተመራጮች ወደ እስራኤል እንዳይገቡ ይታገዳሉ። እስራኤል በሌሎች ሀገራት ላይም ያጸፋ እርምጃ ለመውሰድ እያሰበችበት ነው ተብሏል። ሌላው ጋዜጦች የተመለከቱት የጥቅምት 7ቱ የሽብር ጥቃት ከመድረሱ በፊት የተባበረችው አረብ ኤሚሬትስ ፕሬዝዳንት ለጠቅላይ ሚኒስትር ናታንያሁ ስለ ሐማስ ቅድ ነግሯቸው ነበር ተብሎ በሐሬስ ጋዜጣ የቀረበው ዘገባ አነጋጋሪ እንደሆነ ቀጥሏል። እንደ ዲዮት ሃሮኖት ጋዜጣ ዘገባ አንድ የመካከለኛው ምስራቅ የመረጃ ድርጅት አባል ባለስልጣን ሐማስ ጥቃት የመፈጸም ፍላጎት ቀኑ ሳይጠቀስ ለእስራኤል መረጃው ተላልፎ ነበር ብሏል። ጠቅላይ ሚኒስትር ናታንያሁ በበኩላቸው እንዲህ አይነት መረጃ ለኔ አልደረሰኝም በማለት የቀረበ ያለውን ዘገባ አስተባብለዋል። የማሪብ ጋዜጣም የተባበረችው አረብ ኤሚሬትስ ፕሬዝዳንት መሐመድ ቢን ዛይድና በእስራኤሉ ጠቅላይ ሚኒስትር ቢንያሚን ናታንያሁ መካከል የጥቅምት 7ቱ የሽብር ጥቃት ከመድረሱ የተወሰኑ ቀናት በፊት የነበረውን ውይይት የተባበረችው የአረብ ኤሚሬትስ አላስተባበለችም። የናታንያሁ ቢሮ በበኩሉ ዘገባው ይሐሰት ነው በማለት አስተባብሏል። የተቀናቃኝ ፓርቲ መሪዎች በበኩላቸው ከጥቅምት 7ቱ የሽብር ጥቃት በፊትና ጥቅምት 7 ቀን የነበሩ ክስተቶች ሂደቶችን የእስራኤል ህብረተሰብ የማወቅ መብት ስላለው ይህን መንግስት እንዲያሳውቅ ጠይቀዋል ብሏል የማሪብ ጋዜጣ። ሌላው የሐሬጽና ማሪብ ጋዜጦች ዘገቡት የእስራኤል ተማሪዎች በመጣኔ ሀብት ካደጉ ኦኢሲዲ ሀገራት ተማሪዎች ጋር ሲነጻጸሩ ውጤታቸው አነስተኛ መሆኑን፣ በተለይ በሂሳብ ሳይንስና የማንበብ ችሎታ ፈተና ተደርጎላቸው አነስተኛ ውጤት ማስመዝገባቸውና ውድቀት ማሳየታቸው በእስራኤል ታሪክ በጣም ዝቅተኛ ውጤት የታየበት ጊዜ ነው ብለዋል። በተለይ በ2005 ዓ ም የነበረው ፈተና ውጤት ይፋ ከሆነ በኋላ የእስራኤል ተማሪዎች በሂሳብ ሳይንስና ንባብ ያስመዘገቡት ውጤት ዝቅተኛ ነው። ጉዳዩም በትምህርት ሚኒስቴር ጽህፈት ቤት ላይ ብዙ ወቀሳን አምጥቷል። የትምህርት ሚኒስቴሩ ለተማሪዎቹ ጥይት ማጣት እንደ ምክንያት የገለጹት የእስራኤል ተማሪዎች በብዙ ጦርነቶች ማለፋቸውና ጦርነቶቹ ብዙ ተጽዕኖ መፍጠራቸው ነው ብሏል። ያም ሆኖ የትምህርት ሚኒስቴሩ ሪፖርቱን ይፋ ከማድረግ ተቆጥበው ነበር። በንባብና ሂሳብ የእስራኤል ተማሪዎች በአማካይ ውጤት ከሌሎች ሀገራት ጋር ሲነጻጸር ዝቅተኛ የተባለውን ማምጣታቸውን ጋዜጦች ዘግቧል። እስራኤል በንባብ በ2018 29ኛ ስትወጣ 2022 24ኛ 2025 29ኛ በሳይንስ በ2018 31ኛ በ2022 29ኛ በ2025 31ኛ በሂሳብ በ2018 30ኛ 2022 30ኛ 2025 ደግሞ 31ኛ መውጣቷን ጋዜጦች ዘግበዋል። ሌላው የማሪብ ጋዜጣ የዘገበው ባለፈው አንድ አመት ከ20ሺ በላይ አዲስ ገቢዎች ከተለያዩ ሀገራት ወደ እስራኤል መጥተዋል። ከአዲስ ገቢዎች መካከል ከልጆች እስከ አዋቂዎች እንዲሁም የእድሜ ባለጸጋዎች ድረስ ወደ እስራኤል መምጣታቸውን ነው። እስከ 102 አመት የእድሜ ክልል ያላቸው አዛውንቶች ሁሉ ከሩሲያና ፈረንሳይ መምጣታቸውን ጋዜጦች ዘግበዋል። የተከበራችሁ አድማጮቻችን የጋዜጦች አምድ ዝግጅት ባጭሩ ይህን ይመስላል።

0: የተከበራችሁ አድማጮችን አድማጮቻችን አሁን ተዘገበ የምናቀርብበት ሰዓት ነው። የተለያዩ ርዕሰ ጉዳዮች አሉን። ወርቅነሽ እንግዲህ ያው የምርጫ ሁኔታ እየተማማቀ በመጣበት ጊዜ የፖለቲካ ፓርቲዎች እንግዲህ እጩ ተወዳዳሪዎችን ስም ዝርዝር ትላንት እንዳስረከቡ ነው። እንዴት ነው ያለው ጠቅላላ ሁኔታ?
1: አዎ እንግዲህ ትናንት ፓርቲዎች እንዳልከው እስከ 10 ሰዓት ድረስ አስረክበዋል የእጩ ተወዳዳሪዎችን ስም ዝርዝር። እንደ የተለያዩ ፓርቲዎች ቢኖርም በእስራኤል የክነሴት ምርጫ ሂደት እንደምናውቀው ከሀገሪቱ ትንሽ ሀገር መሆኑ አንጻር ይህን ያህል ፓርቲዎች መኖሩ ብዙ ጊዜ አነጋጋሪ ነው። ግን ዋና ዋና ፓርቲዎች ያሻር የተባለው በጋዴ ዘንኩት የሚመራው ፓርቲ 30 ተወዳዳሪዎችን እንደ በዝርዝሩ እንደገለጸ፣ ሊኩድ በተመሳሳይ 30፣ በያህድ የተሰኘው ቤኔትና የኢር ላፒድ የተዋህዱበት 20፣ በዋነኛነት እንግዲህ አዲሞክራቲም 15፣ የሀዱታ ቶራ 12፣ ሻስ 10 እያለ ይቀጥላል። ወጽማ የኩዴቴ ቤንግብር ደግሞ 15 እጩ ተወዳዳሪዎች እንደተዘረዘሩ ይታያል በመዝገቡ ላይ። ሌሎችም እንግዲህ በርካታ ፓርቲዎች ነው ስም ዝርዝራቸውን ያቀረቡት። መጨረሻ ላይ ግን እንደምናውቀው ቀኝና ግራ በሚለው በሁለቱ ቡድን በኩል ነው መንግስት ለማቋቋም የሄዱት። የዝርዝሩ ሂደት በዚህ ሁኔታ ተጠናቋል። እንግዲህ ሌላው አነጋጋሪ ሆኖ ያለው በሊኩድ ፓርቲ በኩል የኛ ኢትዮጵያ ቤተ እስራኤላውያን ተወካይ ይኖራል የሚል ተስፋ ነበር እስከ መጨረሻው ድረስ፣ ግን አለመኖሩ አነጋጋሪ እየሆነ ነው። ሊኩድ እንግዲህ ትልቅ ፓርቲ ነው እንደሚታወቀው። የኛ ማህበረሰብ ደግሞ ቀኝ ዘመም ነው፣ ብዙ ጊዜ ሊኩድን እንደሚመርጥ ነው የሚነገረው። ተወካይ አለማስገባቱ አነጋጋሪ ጉዳይ ነው። በትናንት ነው ስም ዝርዝር ላይ እንደታየው።
0: አዎ በተለይ አሁን ከዚህ ሊኩድ ፓርቲ ታሪክ ብዙ ጊዜ ከአሁን በፊት እንደምናውቀው በዛም ሆነ በዚህ የሚገቡ አባላት ነበሩ እና አሁን በዚህ ዝርዝር ሁኔታ ግን እስከ 30 ባሉት አላየንም
1: የለም። በእርግጥ ችግር አለ በሊኩድ ፓርቲ በኩል። እንግዲህ የኛ ማህበረሰብ ብዙ ጊዜ በልዩ ቦታ እየተወከለ ነው የሚገባው። ይሄ በራሱ አንድ ችግር ነው። የክነሴት አባላቱ ከገቡ በኋላ የራሳቸው የሆነ በቂ መራጭ አባል ማደራጀት ይጠበቅባቸዋል። ያ የሆነ ግን አይደለም፣ እያየን አይደለም። በሊኩድ ፓርቲ ታሪክ እንግዲህ የክነሴት አባል የቅድመ ክነሴት አባል አሁን ደግሞ በኢትዮጵያ እስራኤል አምባሳደር ዶክተር አብርሃም ንጉሴ ነው በርካታ አባል እንደነበራቸው ደጋፊ በፕራይሜሪዝ መራጭ የሚነገረው። ከዛ ውጭ ግን ያው በየጊዜው እንግዲህ ምናልባት ሊኩድ ማስጠንቀቂያ ይሆናል በቃ የሚል እንትን የክነሴት አባላቱ ነው የሚገቡ አባላት ሁሉ አባል ደጋፊ ማፍራት አለባቸው በስልጣን ዘመናቸው። በፕራይሜሪዝ ካልተመረጡ በሊኩድ
0: ለምሳሌ ከባድ ነው። በዚህ ፕራይሜሪዝ 43ኛ ቦታ ያገኘው ጋቢ ወርቁም ነበር። ያለው ሁኔታ ግን ሩቅ ነው። ፓርቲው ያን ያክል ድምፅ ያገኛል የሚል ሁኔታ የለም በግምገማዎች መሰረት እና በአጠቃላይ መቼም በዛም በዚህም ወኪሎች ቢኖሩም ግን የተጠበቀውን ያክል እንዳልሆነ ነው አሁን በአንዳንድ ሁኔታዎች እየተነገረ ያለው።
1: ጋቢ ምናልባት እንግዲህ ያው ቁጥሩን ስንሰማው ሩቅ ይመስላል፣ ግን አይታወቅም። የቀኝ ዘመሙ ፓርቲዎች ካቋቋመው መንግስት አይታወቅም። እንደሚታወቀው የኖርዌይ ህግ አለ። ሚኒስተሮች ክነሴት አባልነታቸውን እየለቀቁ ከወጡ በርካታ አባላት ይገባሉ። እንግዲህ የመግባት እድል ይኖረዋል። ከአሁኑ ገና አይገባም ብሎ መደምደም ያስቸግራል። 43
0: ያገኛል ወይ ነው፣ አይገባም ሳይሆን 43 የሊኩድ ፓርቲ ካገኘ ሊገባ ይችላል። በተጨባጭ ሁኔታ ነው እንጂ አይገባም ማለት አይደለም ያልኩኝ። ግን አሁን እስከ 24 23 ባለው 43 ሲቀበል ምን ያክል እድል ይኖራል ነው። ሌሎች አባላትም ይቀበላሉ እድሉን ተብሎ ታስቦ ነበርና ያልተቀበሉበት ሁኔታ አለ።
1: ሊኩድ እንግዲህ ታላቅ እንዳልከው ፓርቲ ሆኖ ተወካይ አለመኖሩ በነበሩ እስከ 30 በነበሩ ቦታዎች አነጋጋሪ ነው። ለምን የሚለው ጥያቄም እንግዲህ ማህበረሰቡ ልብ ማለት አለበት። ሊኩድን አሁን የሚመርጠው ህዝብ ትንሽ አይደለም። አሁን አመለካከቱን ስጠይቀው ሰው እንግዲህ ሀገርን ቆርሶ የማይሰጥ የመጣንባትን እኛ እስራኤል ምለን የመጣን የቀኝ ዘመሙን እንመርጣለን ሲባል ደግሞ ቀኝ ሲባል ብዙ ጊዜ ሊኩድ ያው ቀድሞ ይጠራል ታዋቂም ስለሆነ ስሙና አስቸጋሪ ነው ያለው ሁኔታ። እንግዲህ ሊኩድ ፓርቲ ምላሽ ቢሰጥ በጉዳዩ ጥሩ ነው። ኢትዮጵያ በእስራኤልን ተወካይ ለማስገባት እስካሁን የጋቢ ሁኔታ ግን ተስፋ ነው ያለው ማለትም በግል ብጠይቀኝ ሰጠኝ ጋቢ ተስፋ አለው። ምናልባት አሁን በተለያየ ጊዜ በሚወጣው ግምገማ ይገለጻል እንጂ ሊኩድ 23 ያገኛል 30 ያገኛል የሚል ከዛም በላይ ሊያገኝ ይችል ይሆናል። ባያገኝም ደግሞ ፓርቲ ሚኒስተሮች በየለቀቁ በሄዱ ቁጥር የሚገባው አባላት ብዙ ነው። ተስፋ የለውም ማለት አይቻልም። እንደው በግልም ራሴን እንደማየው
0: ጥሩ የሚሆነውን እናያለን። እንግዲህ ዋናው ነገር ያው ውድድሩ ተጀምሯል በይፋ
1: ተጀምሯል። አዎ ቀጣይ ርዕሰ ጉዳይ አለ። ብሪታንያን ተከትሎ ትናንት እንግዲህ ብሪታንያ እንደሚታወቀው በብሪታንያ ሰማሪያ አካባቢ የሚመረቱ ምርቶችን ላለመግዛት የንግድ ማዕቀብ ለመጣል ውሳኔ ላይ ደርሳለች። እሷን ተከትሎ ደግሞ በርካታ ሀገራት ውሳኔዋን ተሳትፈዋል። 11 ሀገራት ካናዳን ጨምሮ። በዚህ ጉዳይ የእስራኤል ውጭ ጉዳይ ሚኒስትር ምላሽ ሰጥቷል። እንዴት ነው ይህ ጉዳይ?
0: አዎ እንግዲህ ቀላል አይደለም። ትላንትናም ተመልክተነዋል የዮርዳንና ሰማሪያ ቀበሌዎች ጉዳይ። እንግዲህ የብሪታንያ ተልዕኮ ምክንያት ያደረገችው ሁለት ሀገራት ለሁለት ህዝቦች የሚለውን መርህ የእስራኤል ፖሊሲ የሚያስቀር ነው። ስለዚህ የእስራኤል መንግስት አሁን የብሪታንያው ጠቅላይ ሚኒስትርም ውጭ ጉዳይ ሚኒስትርም የገለጹት ይሄ እርምጃ የተወሰደው ማዕቀብ የተጣለው የእስራኤልን መንግስት እንቅስቃሴውን ለማስቆም ነው እንጂ እስራኤልን ህዝብ ትኩረት ያደረገ አይደለም ያሉበት ሁኔታ ሰምተናል። ግን በይሁዳና ሰማሪያ የሚኖረው የይሁዲ ህዝብም ሆነ ማህበረሰብ ያው እስራኤል ህዝብ ነው እና በዛ አካባቢ ማዕቀብ ጥሎ አይ መንግስትን ከስራው እንዲቆም ነው ማለቱ እንደው ዝም ብሎ ምንም እንደው ሂሳብ ውስጥ የሚገባ ነገር አይደለም። ማስተባበያ ነው የሚመስልና የዛ አካባቢ ዜጎች የእስራኤል ዜጎች እስከሆኑ ድረስ በዛ ማዕቀብ ጥሎ እነሱ የሚያመርቱትን ምርት የኢንዱስትሪም የግብርናም አንቀበልም፣ እንደዚሁም ደግሞ በግል አንድ አምስት ሰዎች እንዳይገቡ ብሪታንያ ያደረገችውን እንዲሁም ሌሎች ሀገራት የሚደግፉ ከሆነ ትክክል መስሎ አይታይም። ይሄ ግን መንግስት ለወደፊት ይህን ለማስቀረት ጥረት ማድረግ ያለበት ሁኔታ አለ። ሌሎች ሀገራትም በተመሳሳይ ሁኔታ የብሪታንያን መርህ እየተከተሉ ነው እና ይህ ነገር እንዳይሰፋ የመንግስት እንቅስቃሴ የሚያስፈልገው ነው። ከሰፋ ጥሩ አይደለም እና እስራኤልም ቢሆን የዚህ የቆንስላ ጽህፈት ቤቱን በኢየሩሳሌም እንዲዘጋ ያደረገችበትን ውሳኔ ወስናለች። ይህም ደግሞ በአብዛኛው ለፍልስጤማውያን እርዳታ የሚያደርግ አገልግሎት የሚሰጥ ስለሆነ ነው። በዚህ በራማላ ከተማ አካባቢ የፍልስጤም ደህንነት ጥበቃ አካላትን ብሪታንያ ታሰለጥን ነበር። ይህም እንዲቆም እንዳይገቡ የብሪታንያ ወኪሎች የምታደርግበት ሁኔታን ሰምተናል እና መበቃቀል እንዳይሆንና በመጨረሻ ነገሮች እንዳይካረሩ ያስፈራል።
1: አዎ በእርግጥ አስቸጋሪ ነው። የአውሮፓ ሀገራት እንደው በእስራኤል ላይ ሲሆን ፈጥነው ውሳኔ ያስተላልፋሉ እንጂ ዶናልድ ትራምፕ ታስታውስ ከሆነ በኢራን ላይ ለሚካሄደው ጦርነት የተለያየ እርዳታ ጠይቀው ምንም አይነት ምላሽ የሰጠ ሀገር አልነበረም እና እንዲያውም ከዛ በኋላ አሜሪካና እስራኤል ወደ ደቡብ አሜሪካ ሀገራት ትኩረታቸውን እንዳደረጉ ይነገራል። በስፋት እያየንም ነው እንቅስቃሴ። የአውሮፓ መንግስታት በሚችሉት ነው እንጂ ያን ያህል ጥንካሬያቸው የተፈተነበት ሁኔታ እንደነበረ ነው በኢራኑ ጦርነት የሚገለጸው። ለማንኛውም ግን እንዳልከው ብሪታንያ ላይ የእስራኤል የውጭ ጉዳይ ሚኒስትር አራት ውሳኔዎችን ወስኗል ማዕቀብ ለመጣል። ከአራቱ መካከል እንደውም ባሳለፍነው ሌሊት በቅራት ጋት በሚገኘው ዓለም አቀፍ ኃይል አለ ለፍልስጤማውያን ለጋዛ ሰርጥ መልሶ መቋቋም እርዳታ የሚያደርግ ኃይል። ከዚህ ዓለም አቀፍ ኃይል መካከል የብሪታንያው ተወካይ በአስቸኳይ ለቀው እንዲወጡ በማለት ትዕዛዝ ያስተላለፈ መሆኑን የእስራኤል ውጭ ጉዳይ ሚኒስትር እንግዲህ ተግባራዊ ማድረግ ጀምሯል ውሳኔውን ተገልጿል። ቀጣይ ፈረንሳይ ናት ይህን ውሳኔ የተሳተፈች ቀድማ ከብሪታንያ ቀጥላና በፈረንሳይ ላይም ውሳኔ እንደሚወሰን እርምጃ እንደሚወሰድ በእስራኤል በኩል በቅርቡ ይፋ ይሆናል ተብሎ ይጠበቃል። እንዲሁም በሌሎች ተጨማሪ ሀገራት ላይ እስራኤል የጸፋ ምላሽ እርምጃ ለመውሰድ ውሳኔ እየወሰነች ትገኛለች። እየሰፋ የመጣ ጉዳይ ነው። ልክ ነህ። ሌላ ርዕሰ ጉዳይ አለ ነው?
0: ሌላው ርዕሰ ጉዳያችን የጥቅምት ሰባቱ ጉዳይ ከደላይ ምርጫው ጋር በተያያዘ እየተነሳ ነው። የተባበረችው አረብ ኤሚሬትስ ፕሬዚዳንት ሙሐመድ ቢን ዛይድ ለጠቅላይ ሚኒስትር ናታንያሁ አስቀድመው መረጃ አቀብለው ነበር ብለውን ይህም ያስተባብላሉ እና ሁኔታው ግን መነጋገሪያ እንደሆነ ነው። እንዴት ነው
1: ሁኔታው? ቀላል አይደለም። እንዳልከው ትናንት ነው ሀሬስ ጋዜጣ ይፋ ያደረገው ይህን መረጃ። ከዛ በኋላ እንግዲህ ብዙ ተብሏል። የጠቅላይ ሚኒስትሩ ቢሮ ትናንት ምሽት ላይ ባወጣው እንግዲህ ይፋዊ መግለጫ ወይም መልእክት አስተባብሏል ሁኔታው እንዳልነበረ በተባበሩት የአረብ ኤሚሬት ፕሬዝዳንት መሐመድ ቢን ዛይድና በናታኒው መካከል እንዲህ አይነት የመረጃ ልውውጥ እንዳልነበረ አስተባብሏል። ከዚህ ጋር ተያይዞ ምንድነው የሚለው አሁን ጠቅላይ ሚኒስትር ናታኒው መሐመድ ቢን ዛይድ የማስተባበያ መልእክት እንዲያወጡ የመፈልግ ሁኔታ ነበር ፈልገው ነበር። ነገር ግን ያው የአረብ ኤሚሬት የውጭ ጉዳይ ሚኒስትርም አውጥቷል በጉዳዩ መልእክትና መልእክቱ ግን በሁለቱ ሀገራት መካከል በመሪዎች መካከል ስለነበረው ውይይትና ግንኙነት ጋዜጦች ወይም መገናኛ አውታሮች ይፋ ስለሚያደርጉት መረጃ መንግስታቸው ምላሽ መስጠት እንደማይፈልግ ጠቅለል ያለ መረጃ ነው። በሁለቱ ሀገራት መካከል ነጻና ክፍት የሆነ ውይይት እንዳለ አስፈላጊው ነገርም በመረጃ በሁለቱ ሀገራት መረጃ አካላት መካከል የመጋራት ሁኔታ እንዳለ እንጂ ለማንኛውም ነገር ምላሽ መስጠት እንደማይፈልጉ ጠቅለል ያለ መልእክት ነው እንጂ ያስተላለፈው አላስተባበለም። ማስተባበልን ያካተተ አይደለም የተባበሩት የአረብ ኤሚሬት ያወጣው መልእክት የሚሉ መረጃዎች እየወጡ ናቸው። እንግዲህ ያው ያለው ሁኔታ ይሄ ነው።
0: እኔ እኮ የተባበሩት አረብ ኤሚሬት ፕሬዝዳንት ለእስራኤል ደህንነት ተቆርቁረው ይህን መልእክት አስተላለፉ የሚለው ይህን ያክል ትልቅ ዜና መሆኑ ይገርመኛል። በአንድ በኩል ለምን ብትይ ጥቅምት 4 እና 3 ቀን የሐማስና የእስላም ጂሃድ ድርጅቶች ከአፍንጫችን ስር ልምምድ ሲያደርጉ ያደረጉትን ጥቅምት 7 ቀን ያደረጉትን የሽብር ጥቃት እዚሁ እስራኤል እያየች በቪዲዮ እየቀረጹ እያስተላለፉ ሲታይ የነበረው የታለ የጠቅላላ ደህንነት ጥበቃው ድርጅት የሻባክ ስራ በወቅቱ የታለ ሌሎችም የደህንነት ጥበቃ አካላት ስራ የት ነበረ? እንደዛ ሲሆን ምን ሊያደርጉ ነው? እንደዛ ሊጫወቱ እኮ አይደለም፣ ኳስ ሊጫወቱ አይደለም ሲለማመዱ የነበረ ያነ እያለ ከሩቅ መጣ አንድ መረጃ ተብሎ እንደዚህ እንደው በቃ ሁሉም ሲያነሳው አንዳንዴ ይገርመኛል። ከፊታችን እያየን ነው፣ ቪዲዮውን እያየን ጥቅምት 4 እና 5 እንኳን በሬዲዮ በዚህ በአማርኛ የተነጋገርንበት ጉዳይ ነው የነበረ እና አንዳንድ ጊዜ ከሩቅ የመጣ ነገር ትልቅ ቦታ ሲሰጠው በጣም ይገርማል። እና ከፊታችን የተኩስ ልምምዱን ሲያደርጉ በቪዲዮ ሁሉ ይታይ ነበር እና ይገርማል። ከውጭ የመጣው ነገር ትንሽ ክብደት ሲሰጥ
1: አንዳንድ እስራኤል መረጃ ድርጅት የት ላይ ነበር የሚለው ጥያቄ እንዳልከው ድብስብስ ብሎ ወደ ሌላ ሀገር ሌላ ነገር ማሳበብ ይመጣል። እስራኤል ቅርብ መሆን ነበረባት ለሐማስ እንቅስቃሴ ከተባበሩት የአረብ ኤሚሬት ይልቅ።
0: በጣም እስራኤል የመረጃ ድርጅቶቹ የሻባክ ስራ፣ የሞሳድ ስራ፣ ሌሎችም የጦሩ ስራ፣ የፖሊስ ስራ ምን ነበረ በወቅቱስ ችግሩ ሲፈጠር ማለት ሲገባ የተባበረችው አረብ ኤሚሬት
1: ያን መረጃ ምነው ምን መደረግ ነበረበት?
0: አይተናል እኮ ምንም እኮ ይቅርታ እንጂ መረጃ እኮ አስፈልግም ነበር። ሌላ ሀገር ሌላ አካል እንዲነግረንም አስፈልግም ነበር። የሐማስና እስላም ጂሃድ ድርጅቶች እኮ የሚያደርጉትን ነገር አልደበቁም ነበረ። ከአጥሩ እንደገና ይሄ ከማማ ላይ ሆኖ የሚመለከቱ ወታደሮች ሁሉ ችግር ሊፈጥሩ ነው እያየን ነው እያሉ እያመለከቱ በቸልታ የታለፈበትና አንዳንድ ጊዜ ይሄ ብሔራዊ አጣሪ ኮሚቴ ተቋቁሞ ይህን ነገር እልባት ቢሰጠው ጥሩ ነው። አንድ ነገር ሲነሳ በቃ መነጋገሪያ ብቻ ሆኖ መቅረቱ ትንሽ ጥሩ አይደለም።
1: እውነት ነው። ጥሩ፣ ወደሚቀጥለው ዝግጅት እንለፍ። ሙዚቃ

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ካቶ ሩቬን መሸሻ ጋር እንወያያለን። መምህር ሩቬን መሸሻ ስልክ መስመራችን ላይ ነው። ሩቬን እንደምን አደርክ? ጤና ይስጥልን።
1: እንደምን አደራችሁ? ወርቅ ነሽ።
0: ሰላም ነን። ክብሩ ይስፋ። እንዴት ናችሁ? እንዴት ነው ሰሜኑ?
1: ደህና ነው፣ ደህና ነው።
0: ጥሩ። ሩቬን፣ ያው አንተ እንግዲህ የእርሻ የወንድ ህጋዊ ምንጃ ፍቃድ ለማውጣትም ታስተምራለህ፣ መደበኛ መምህርም ነህ በትምህርት ቤት። የምንጃ ፍቃድ ከማውጣቱ ጋር ተያይዞ በየጊዜ የተለያዩ ሀሳቦች ይነሳሉ። የኛ ማህበረሰብ የቋንቋ ችግር ስላለን ብዙ ነገሮች አሉና ከዚህ ጋር ተያይዞ ከምንጃ ፍቃድ ከሚሰጠው ዋና መስሪያ ቤት ጋር ቅርብ ግንኙነት አለህና በቅርቡ የወጣ መረጃ እንዳለ ነግረህን ነበር። እስኪ ስለዛ መረጃ እናውራ።
1: አዎ፣ አንደኛ አመሰግናለሁ ይህንን ነጥብ በማንሳተሽ። በአሁኑ ሰዓት የኛ ህብረተሰብ የመንጃ ፍቃድ ለማውጣት ቲዮሪ የሚባለውን ቅድመ መንዳትን እየተማሩ ብዙዎች ስኬታማ ሆነዋል። ነገር ግን በምናይበት ጊዜ አሁን ከጊዜ ወደ ጊዜ እኛ ከጀመርነው ጋር በማያያዝም ከ2019 ጀምሮ የዛሬ 7 ዓመት እየሆነ ነው እንግዲህ ብዙዎች የኛ ወገኖቻችን ቁጥራቸው ትንሽ አይደለም፣ ፈተናውን የመኪና የማሽከርከር ፈተናውን ለማለፍ ተቸገርን የሚል ውይታ በወገናችን በኩልም ሆነ በተለያዩ መስሪያ ቤቶች እየደረሱን ነው። ባለፈው በዚህ በያዝነው ወር ማለትም ባለፈው ወር በኦገስት 26 ቀን በኢየሩሳሌም ስብሰባ ነበር ያቀረብነው። አጀንዳ ጥሩ ነበር። ይህን በማያያዝ ለምን የኛ ህብረተሰብ ፈታኞች መጥተው ሲገቡ የሚያሳዩቸው ጠባይ በጣም የሚያሳዝን ሁኔታ ነው እና ይህን ነገር መፍትሄ ይገኝበት የሚል በህዝቡ የቀረበውን ውይታ አቅርበን ነበር። ይሄ ነው እንግዲህ ያለው ሁኔታ። ገንዘባችን በዘበዝነ የመኪና መንጃ ፍቃድ ለማውጣትና ሄጌ ወይንም ደግሞ መሪ ለመያዝ ያለን ጉጉት ከፍተኛ ነው። ይሄ ነገር መጣራትም አለበት የሚል ሁኔታ ደርሷል። ይሄንንም ለህብረተሰቡ ማስተላልፈው ምንድን ነው መረጃ ይዘን ለመቅረብ ነገሩ ለመከራከር እንዲመቸን የወድ ስንት ጊዜ እንደወደቁ የሚላክ ወረቀት አለ። ሁልጊዜ በወደቁ ቁጥር ያንን ነገር ለእኔ በግል እንዲልኩልኝና በስታቲስቲካ በደንብ አድርገን አዘጋጅተን አቅርበን ለመከራከር እንደምትችል በዚህ አጋጣሚ ጥሪ ያቀርባለሁ።
0: ይህ ነገር እንግዲህ ያው ሲያሽከረክሩ ማለት ነው በቴስት በቴዎሪያ ብዙ ጊዜ ችግር አለ። የቴዎሪያው ችግር ከሞላ ጎደል ያው የቋንቋው ችግሩም እየተቀረፈ ስለሆነ ብዙ አስተማሪዎች ስላሉ በአማርኛ ቋንቋ የተሻለ ሁኔታ አለ አይደለ? የተሻለ ለውጥ አለ ከነበረው?
1: አዎ፣ እንዴ አሁን ያለ እዚህ የቴዎሪያው ትምህርት ከሚገርምሽ ነገር በዕብራይስጥም እንኳ እየጠየቅሻቸው በየጊዜ በሚናገሩት ዕብራይስጥ ቋንቋ በአማርኛም አይደለም ግን በዕብራይስጥ ነው። በዕብራይስጥ ይጠይቋቸዋል፣ ያንን ይመልሳሉ። ያለው ሁኔታ ምንድን ነው? አሁን ይሄን አሁን ቀደም ብዬ እንደነገሩት የመንዳቱ ሁኔታ ብቻ ነው ችግር። ይሄንንም የእኛ ፈታኝ የሆኑ እና የእኛ መምህራን የሆኑ ምሳዳሪ ሹይ ወይም ደግሞ ትራንስፖርቴሽን መስሪያ ቤት መግባት አለባቸው የሚል ይህንን ሀሳብን አቅርበናል። ምክንያቱም ከሚገርማቸው ነገር ከአሁኑ ያለው ሁኔታ ምንድን ነው፣ ከአሁን ቀደም ልብ በሉ፣ ከአሁን ቀደም ያለው ምንድን ነው የነበረ አንድ መምህር ወይንም ደግሞ አንድ የመኪና አሽከርካሪ ፈታኝ ሊሆን ከፈለገ መጀመሪያ መኪና ማስተማር አለበት የሚል ነበር። አሁን የወጣው መረጃ ግና አንድ ሰው 3 ዓመት ያህል በትራንስፖርቴሽን መስሪያ ቤት በኩል ችግር የሌለበት መኪና አሽከርካሪ የተወሰኑ ኮርሶችን ተምሮ መንጃ የፈታኝ መሆን ይችላል የሚል መረጃ አለ። ይህም ባስመለከተ ለእኛ ህብረተሰብ ለወጣቱም ሆነ ጥሩ የሆነ ገቢ እስከሆነ ድረስ ይህንን ኮርስ ሂደው ተምረው ለወገኖቻችን ፈታኝ እንዲሆኑ አሁንም ለመማር የሚፈልጉ ሰዎች ጥሪ ያቀርባሉ። ይህንንም ሁኔታ
2: እስኪ ወደ ቴስቱ እንምጣና ቴስት ላይ ብዙ ሰዎች አላግባብ እንወድቃለን እያሉ ቅሬታ ሲያሰሙ እናዳምጣለንና እንደው እዚህ ላይስ የተነጋገራችሁበት ጉዳይ አለ ወይ?
1: አዎ፣ ቅድም እንደገለጽኩት የዚህ አይነት ሁኔታ አለ። የሚጥሏቸው ነጥቦችን እመለከታለሁ። ይልኩልናል በማይወድቁበት ሁኔታ ነው የሚጥሏቸው። አንደኛ አላንዳንዳል ያለ የድሮ ሐሳብ በሚመጡበት ጊዜ የኛ ወገን የሚናገሩን ጋምካኻ በብራይስ ጋምካኻ ቲምሎ ብሪም ወይንም ደግሞ ምን ጊዜ ማታልፉም የሚል አላፊ እየተወረወረ በፈታኙስ በኩል የሚለው እጅግ በጣም ነው ያንገበገበኝ። እኔም ብቻ ሳይሆን የድርጅታችን ማህበርን አንገብግቦናል። ይህንን ነገር በዝምታ እጃችንን አቅፈን መቀመጥ የለብንም። የዚህነት ሁኔታ ትልቅ አጀንዳ ነው በአሁኑ ወቅት።
0: አዎ፣ በመጀመሪያ እንዲህ አይነት ነገር በቲዮሪያ ማስተዋሳለሁ። ከሶስት ከአራት አመት በፊት ሮቬን ተስተውስ ከሆነ የሆነች ፈታኝ እናንተ አካባቢ አስቀድማ ገና የተፈታኞችን ሞራል የሚነካ ነገር ስለምትናገር እንዲህ አይነት ችግር እንደነበረና እስከ መስራ ዳርሹ መስሪያ ቤት ድረስ የደረስንበት ሁኔታ ነበር። እኛም ጋር አንድ ላይ ተባብራችሁ ትዝሚል ከሆነ አዎ፣ ሞራላቸውን ይነካል ተፈታኞችንና እዛ በኋላ እንዴት ነው ሊያልፉ የሚችሉት? ከባድ ነው። ከመጀመሪያው ጋም ጋር እንደም ጊዜ ማታልፉም የሚል ነገር ካለና እንደው ሰዎቹ መረጃዎችን በትክክል ይናገራሉ ብለ ታስባለ? አሁን በጣም ብዙ ጊዜ ማያልፉ እንግዲህ ከአስር በላይ ሞከርን የሚሉ ሰዎች አሉ። በግል እንዲሁ ስታወራ እንዲህ አይነት መረጃዎችን አሁን ሊሰጡ ይችላሉ ብለ ታስባለ?
1: የተወሰኑ ሰዎች ልከውልኛል። የተወሰኑ ሰዎች ከመቼ እንደጀመሩ ከዚያ በዚህ አጋጣሚ ላደንቃችሁ ላመሰግናችሁ መፈልገው የእናንተን የሬዲዮ ጣቢያ በተለይ አንቺ ደብዳቤዎችን ጽፈሽ ለትራንስፖርቴሽን መስሪያ ቤት የላክሽው ሁኔታ ብዙውን አንቀሳቅሶታል። በጣም የሚገርም ነገር ነው። ስለዚህ ይህንን ሁኔታ መቀጠል አለብን። አሁን ህብረተሰቡንን ቀደም ብሎ እንደነዚህ ያለ ነገሮች ከተነገሩ መረጃ ካለነ አሁን ያለንበት ወቅት ደግሞ ጋምካኻ ወይንም ምንጊዜ ማታልፉም የሚል ነገር ተነገረ የሚባለውን ነገር ወገንን፣ ህዝቤን፣ ወገናችን ማመን አለብን። እንደነዚህ ያሉ ነገሮችን እኛ ጣልቃ በመግባት ለወገናችን አይዟችሁ በማለት ነገሩንም በመረጃው በማቅረብ መፍትሄ እንዲገኝ ይህ ነው የሚባለውን ጥረት ለማድረግ በአሁኑ ሰዓት በአሁኑ ወቅት አለ።
0: ስለዚህ ይላኩልህ ነው አሁን ፈተናውን ያላለፉት ሰዎች ወደ አንተ በግል ይላኩልህ መረጃና እንቅስቃሴ እያደረጋችሁ ነው ችግሩ ለመፍትሄ ለማግኘት ችግሩ?
1: አዎ፣ ይህንን ጠበቃም አለን። ጠበቃም አለን የሚወክል ይህንን ነገር በደንብ አድርጎ ፕሮፌሽናል በሆነ ሁኔታ ነገሮችን አዘጋጅቶ የሚያቀርብበት ሁኔታ ካለ የማንከራከር።
2: በሀገር አቀፍ ደረጃ ችግሮችን ለመፍታት ጥረት ማድረግ ነው እንጂ እያንዳንዱ ግለሰብ ላይ ችግሮችን ለመፍታት ከባድ ይመስለናል። በሀገር አቀፍ ደረጃ ግን ችግሮችን ለመፍታት ጥረት ማድረጉ ውጤት ሊያመጣ ይችላል። አቶ ሮቤል አጠቃላይ
1: እዚህ ላይ ጥሩ የተናገርከው ነገር አለ። አሁን የተናገርከው ሁኔታ አንዳንድ ምንድን ነው እኔ ከሞትኩ ሰርዶ አይብቀል የሚሉ ሁኔታ ነው። አንዳንድ ሰዎች እንዴ ካለፉ ምን አገባኝ የሚሉ ሰዎች ሊኖሩ ይችላሉ። ነገር ግን ያለፉትም ያላለፉትም ለምን ጓደኛ ያላለፈን ብለን በአንድ ላይ ሆነን አንድነትን በመፍጠር ተባብረን በምንሄድበት ጊዜ አገር አቀፍ ችግር ስለሆነ ለዚህ አገር አቀፍ ችግር ለመቅረፍ ጥሩ አመቻች ዘዴ ሊሆንልን ይችላል ነው የምለው። ዘመነ ወርቅነሽ በጣም ነው የማመሰግናቸው።
0: እሺ፣ መልካም ቀን ይሆንልሽ። አናቶባ በዚህ አጋጣሚ እናመሰግናለን።
1: አናቶባ ለእናንተ።
2: ወርቅነሽ፣ አሁን ወደ ኢትዮጵያ ቀጥታ ነው የምናልፍ። በኢትዮጵያ እስራኤል አምባሳደር ዶክተር አብርሃም ንጉሴ በስልክ መስመራችን ይገኛሉ። ወደ እሳቸው ነው የምናልፍ። ጤና ይስጥልን ክቡር አምባሳደር፣ እንደምን አደሩ?
3: ጤና ይስጥልኝ፣ እንደምን አደራችሁ አቶ ሰጠኝ፣ ወይዘሮ ወርቅነሽ፣ እንዲሁም አድማጮቻችን በሙሉ
2: ጤና ይስጥልን።
0: እናመሰግናለን። ዶክተር አብርሃም እንዴት ነው ከኢትዮጵያ ሁኑ ሲያነጋግሩ የኢትዮጵያ አየር ጸባይ ትዝ ይለኛል።
3: አዎ የኢትዮጵያ አየር ጸባይ በጣም ተመቺ ነው፣ በጣም ጥሩ ነው። በአሁኑ ወቅት ያው መስከረም ጠብቷል፣ መስከረም እየጀመረ ነው እና ያው ክረምቱ እስካሁን ዝናብ አለ፣ ይዘንባል እና አየሩ በጣም ተስማሚ ነው። በጣም ጥሩ ነው። ጥሩ
2: እንግዲህ መልካም አዲስ ዓመት እንላለን። የምንነጋገረውም በአዲስ ዓመት ዙሪያ ነው እና የእስራኤልም የኢትዮጵያም የአዲስ ዓመት ዋዜማ አንድ ጊዜ ነው። እንግዲህ አርብ ነው የኢትዮጵያ አዲስ ዓመት፣ የእስራኤል ደግሞ አርብ ማታ ነው የሚገባ እና ከዚህ አንጻር እናንተም በኤምባሲ ጽህፈት ቤታችሁ ዝግጅት እንዳለ ነው። ከሁሉ አስቀድመን መልካም አዲስ ዓመት እንላለን። እንዴት ነው ያለው ሁኔታ?
3: እኔም እንዲሁ እንኳን ለዚህ አዲስ ዓመት አደረሰ እንላለው። እንኳን አደረሳችሁ እናንተንም በራዲዮ ጣቢያ የሚሰሩትም አድማጮቻችንንም በሙሉ እንቁጣጣሽ እላለሁ። በኢትዮጵያ እንዲሁም ደግሞ ሮሻሻና ሻናቶቫ ኡምቱካ እላለሁ። ምክንያቱም በዚህ አመት የሁለቱ የዘመን መለወጫ ባላት በአንድ ቀን ነው የሚውለው። ያው በዚህ በኢትዮጵያ ከአረብ ጠዋት ጀምሮ ሲከበር በእኛ በእስራኤል ደግሞ ማታውን ይገባል። ያው አረብ በፈረንጆች አቆጣጠር መስከረም 11 ቀን ነው የሁለቱም በዓላት እንግዲህ በአንድ ላይ የሚከበር። ዘንድሮ እንዳጋጣሚ ሆኖ በአንድ ቀን ሆነ ማለት ይቻላል። በዚህ ሁኔታ ሁለቱ አገሮች የረጅም ታሪክ ያላቸውና በረጅም በታሪክ በባህል በእምነት የተሳሰሩ ህዝቦች ናቸው፣ የኢትዮጵያ ህዝብና የእስራኤል ህዝብ። በዚህ ሂደት ላይ በዚህ አመት ሁሉም በአንድ ላይ በዓሉን ሲቀበል ለሁሉም እንኳን አደረሳችሁ በማለት በዚህ በኤምባሲያችን በኩል ሰኞ ዕለት የበዓሉን ዋዜማ በማክበር በዓሉንም የኢትዮጵያ ባለስልጣኖችንም ሆነ የሃይማኖት መሪዎችንም እንዲሁም የተለያዩ ተቋም መሪዎችን በመጥራት በሁለቱ ህዝቦች መካከል ያለውን ታሪካዊ ግንኙነትና አሁንም ያለውን በዘመናዊ ግንኙነታችንም ኢትዮጵያና እስራኤል 70 ዓመት የዘመናዊ ዲፕሎማሲ ግንኙነትን ያደረግንበት ልክ ዛሬ 70 ዓመት ስለሆነ የ70 ዓመቱንም ደግሞ በአንድ ላይ አክብረናል። በኤምባሲያችን በኩል ብዙ ዝግጅትን በማድረግ ጥሩ የሆነ ግንኙነት አድርገናል። ጥሩ የሆነ ምሽት አምሽተናል። ሙዚቀኞችም ዘማሪዎችም እንዲሁም ደግሞ የውጭ ጉዳይ ሚኒስትር ባለስልጣኖችም ሁሉ ሃይማኖት መሪዎችም በተገኙበት ደመቅ ያለ ሻና ቶቫ እንቁጣጣሽ ብለን ይሄን ውለናል።
2: አስቀድማችሁ ነው አድርጋችኋል።
3: ምክንያቱም ያስቀደምነው አርብ ያው አርብ ስለሆነ አንደኛ አርብ በዓል ነው ራሱ ሰው በየቤቱ ነው የሚውለው። ዛሬና ነገ ደግሞ የተለያዩ ምክንያቶች አሉ። ለምንጠራቸው ሰዎችም የማያመች ለእኛም የማያመች ስለሆነ አመቺው ቀን ሰኞ ስለነበረ አስቀድሞም ቢሆን በባህላችንም የተለመደ ነው። ይኸው አሁንም እኔ እናንተንም አድማጮችንም እንኳን አደረሰን እንቁጣጣሽ ሻና ቶቫ እያልኩ ነው። ስለዚህ አስቀድሞ ሰላምታና የተለመደ ባህላችን ስለሆነ ሰኞ አስቀድመን አድርገነዋል። አረብ ዝግ ስለሆነ መስሪያ ቤትም ይዘጋል በባሉ ምክንያት ከዚህ።
0: አዎ ለእስራኤልም አይመችም ያው ሰንበት ለምትገባ አረብ ቀደም ብሎ። ጥሩ ነው እንደ ሁለቱ ሀገራት ለሺ ዘመናት ከዘለቀው ታሪካዊ ግንኙነት በተጨማሪ የዘመን መለወጫም ያላቸው መስከረም ላይ ሁለቱ ሀገራት ናቸው። በሚገርም ሁኔታ ዘንድሮ ደግሞ አንድ ቀን ነው የዋለውና እንደው እንግዲህ በእስራኤል ኤምባሲ በኩል እናንተ ደግሳችሁ ጋብዛችኋል በሚገባን ቋንቋ። በኢትዮጵያ መንግስት በኩል ያለው ሁኔታስ እንዴት ነው? ለእናንተ ያቀረበው ጥሪ አለ? የዝግጅት አለ?
3: አዎ ቀኑን እንደዚህው ሰኞ ዕለት እኩለ ቀን ላይ በ12 ሰዓት ማለት ነው በእስራኤል ሰዓት አቆጣጠር በኢትዮጵያ 6 ሰዓት የውጭ ጉዳይ ሚኒስቴር የባህል ሚኒስቴር ያዘጋጁት ወደ ኤምባሲያችን መጥተው ከኢትዮጵያ የቲያትር ቤት የሚማሩ ተማሪዎች በአንድ ላይ በመሆን መጥተው አበባየሁሽ እንቁጣጣሽ በማለት በሙዚቃ አዳምቀው ኤምባሲያችን ጎብኝተው ከዚያም መለስተኛ የሆነ ግንኙነት አድርገናል። ከኤምባሲያችን ድረስ መጥተው ስጦታ ሁሉ ይዘው መጥተው ይሄን ስርዓት እንደ ባህሉ መሰረት ይሄ በውጭ ጉዳይ ሚኒስቴር የዲፕሎማሲ ክፍል የህዝብ ግንኙነት ክፍልና የባህል ሚኒስቴር በመተባበር ኤምባሲያችን ድረስ መጥተው በእነሱ በኩል ይሄ ሆኗል። ከዚያ ምሽቱን ደግሞ እኛ ደግሞ ጠራነ እና በጋራ ነበረ ስርዓቱ። እንግዲህ ከኛ ኤምባሲም ብቻ ሳይሆን ከሌሎችም ኤምባሲዎች በዚህ አይነት ሁኔታ በቡድን ተከፋፍለው የውጭ ጉዳይ ሚኒስቴር ያዘጋጀው በጣም ጥሩ ደማቅ ያለ ስርዓት ነበረ። እነሱ ወደኛ መጥተው ጥሩ የሆነ የደመቀ
0: ትልቅ ክብር ነው። በጣም
2: እኛም ኮን መጣ ነበር ለአንድ ቀንም ቢሆን
3: ነበረ። በእውነት እንግዲህ ያው እዚህ የውጭ ጉዳይ ሚኒስቴሩና የኤምባሲው ርቀት ትንሽ ቀረብ ያለ ነው። ከእስራኤልና ከአዲስ አበባ ርቀት እንጂ በእውነት 4 ሰዓት በረራ ነው። መጥታችሁ ተጋብዛችሁ ተሄዱ ነበር።
0: መለስ እንችል ነበር።
2: ጥሩ ነው።
3: ጠጅ ሁሉ አመለጣችሁ።
2: እዚህኛው እስኪ ተጠርተናል። እዚህ ታለ ደግሞ ዛሬ ተጠርተናል። ሌላው አሁን ቅድም የጠቀሱት ነገር አለ። ክቡር አምባሳደር እና 70 ዓመት ዲፕሎማሲያዊ ግንኙነት የእስራኤልና ኢትዮጵያ ብለዋልና እንግዲህ እስራኤል ከተቋቋመች 8 ዓመት በኋላ ነው ሁለቱ ሀገራት ግንኙነታቸውን ጀምረዋል ማለት ይቻላል።
3: አዎ፣ እንግዲህ እስራኤል በዘመናዊ መልክ በ1948 ስትቋቋም ከታሪካ ቦታዋ ላይ በተባበሩት መንግስታት ጸድቆ መንግስት እንደገና ሲመሰረት
2: አለው።
0: መስመር ተቋረጠ ይሆን?
2: ስልኩ ተቋረጠ መሰለኝ።
0: አዎ፣ እንግዲህ
2: እንደገና ለማደስ
0: ክረምት ስለሆነ እዛም ኢትዮጵያም አሁን የአየሩ ጸባይ ያስቸግር ይሆናል ለስልክ። መጀመሪያም ላይ ትንሽ ጥረት አድርገን ነው መስመሩን ማግኘት የቻልነው። አሁን ደግሞ እየተቋረጠ ነው። እንግዲህ ማደስ ከተቻለ እንደገና እናድሳለን። ለማንኛውም እስራኤልና ኢትዮጵያ ዘመናዊ የዲፕሎማሲ ግንኙነት የጀመሩበት 70ኛ ዓመትም በዚህ በበዓሉ ታስቦ በዓሉ ሲታሰብ በዚህ አጋጣሚ እንደታሰበ ነበር ቀደም ሲል የነገሩን አምባሳደር ዶክተር አብርሃም ንጉሴ። ከዚህ ጋር ተያይዞ ሰጠኝ ያነሳው ጥያቄ ነበር፣ እስራኤል ከተቋቋመች ከ8 ዓመታት በኋላ ነው ወይ ሁለቱ ሀገራት ዘመናዊ ዲፕሎማሲ ግንኙነት የጀመሩት ለሚለው ጥያቄ ማብራሪያ እየሰጡ ነበር። በእርግጥ እስራኤል እንደገና ከስደት መልስ ህዝቧ ከስደት ከተመለሰ በኋላ የተቋቋመችበት እንጂ እስራኤል ሀገር ጥንትም ጀምራ የነበረች ናት ለሺህ ዘመናት። ንግስተ ሳባና ንጉስ ሰለሞን ግንኙነት ነበራቸው፣ ዲፕሎማሲ ግንኙነት በሁለቱ ሀገራት መካከል፣ በሁለቶች መካከል። የመጀመሪያው ሚኒሊክ ቀዳማዊ ያው ልጅ እንዳላቸው በታሪክ ይታወቃል። እና የሁለቱ ሀገራት ግንኙነት እጅግ ስር የሰደደ በጣም ታሪካዊ ነው። እንግዲህ ቀደምት ሀገራት ናቸው ሁለቱም፣ ጥልቅ ታሪክ ያላቸው ሀገራት። ግን ደግሞ እስራኤል እንደገና ከተቋቋመች ከሁለተኛው ዓለም ጦርነት በኋላ ጀምሮ ያለውን የዲፕሎማሲ ግንኙነት በተመለከተ ነው ማብራሪያ ሲሰጡ የነበር ዶክተር አብርሃም ንጉሴ። በዚህ መካከል ነው እንግዲህ ስልካቸው የተቋረጠው። በእርግጥ ያለን ጊዜም በጣም አናሳን፣ የተወሰኑ ደቂቃዎች ነው የቀሩ ፕሮግራማችን ሊጠናቀቅ። ስልኩን ማግኘት ከቻልን እንግዲህ የጀመሩትን ሀሳብ ይጨርሳሉ ዶክተር አብርሃም ንጉሴ። ለማንኛውም በዚህ ዓመት በሚገርም ሁኔታ እስራኤልም ኢትዮጵያም በአንድ ቀን ነው የዘመን መለወጫ በዓል ሮሻሻና፣ የዓመቱ ራስ በእስራኤል በዕብራይስጥ፣ በኢትዮጵያ ደግሞ ዘመን መለወጫ እንቁጣጣሽ። ኢትዮጵያ እንግዲህ በራሷ ዘመን አቆጣጠር ከ2018 ዓ ም ወደ 2019 ዓ ም ነው የምትሸጋገረው። እስራኤል ደግሞ እንግዲህ በዕብራውያን ዘመን አቆጣጠር የራሱ አቆጣጠር አላት። እንደሚታወቀው ወደ 5787ኛው ዘመን ነው የምትሸጋገረው እና ይሄ ነው በዓሉ የሚከበረው። እንግዲህ በአሜሪካን በእስራኤልን በኩል ይቅርታ፣ በእስራኤልን በኢትዮጵያን በኩል እየተከበረ ነው። የአዲስ አበባ የሚገኘው የእስራኤል ኤምባሲ እንዳከበረውና እነሱን እንደጋበዘ ነው የገለጹት። በእስራኤል በኩልም የሚገኘው የኢትዮጵያ ኤምባሲ ያከብራል ዛሬ። እንደገና መስመሩ ታደሰ ለማጠቃለያ
2: ይቅርታ መስመራችን።
0: እሺ ዶክተር አብርሃም ሀሳቡት ነው ተቋርጧል። የቀደም ያለው
4: የመስመር ችግር
0: አለ።
2: እስኪ እንግዲህ ለማጠቃለል አንድ ሁለት ደቂቃዎች ይቀራል።
4: ከዛን ጊዜ ጀምሮ በዚህ ከ1956 አንስቶ ሁለቱ ሀገሮች ያው ዘንድሮ 70 ዓመታችን እያከበርን ነው። በዚህ ግንኙነት ላይ እስራኤል እና ኢትዮጵያ የደረሱበትን የጋራ ግንኙነት በዚህ ሁኔታ ላይ በዚህ በሰኞ ዕለቱ ባደረግነው የበዓል አከባበር ላይ በቪዲዮ አቅርበን ነበር። ማለትም ከመጀመሪያው ግንኙነት አንስቶ የሰባ ዓመትን የስራ ውጤት በአንድ ጊዜ ለማሳየት በአንድ ቀን ይከብዳል። ግን ዋና ዋናዎችን ለተጋባዦች፣ ለህዝቡ፣ ለመጣው የሁለቱን አገሮች የወዳጅነት እድገት ከመጀመሪያ እስካሁን ያለውን በባህል እንዲሁም ደግሞ በእርሻ ልማት፣ በጤና፣ በኢኖቬሽንና ቴክኖሎጂ፣ በግንባታ፣ በሁሉም በኩል በደህንነት ያለውን እድገት የደረስንበትን አሳይተናል። ሪፖርት ባጭሩ ቀርቧል።
2: ጥሩ። አንድ ደቂቃ ቀረንና መሰናበት የግድ ይለናል። እንኳን አደረሰዎት እንላለን። ስልኩ እንግዲህ ተቋረጠብን፣ ይቅርታ እንጠይቃለን። መልካም በዓል።
4: መልካም በዓል ሻና ቶቫ ኡምቱካ ለኮል አም ኢስራኤል እንዲሁም ለኢትዮጵያን በሙሉ እንቁጣጣሽ እንኳን አደረሳችሁ።
0: ሻና ቶቫ እናመሰግናለን። ሻና ቶቫ። እስራኤል 5787ኛው ታፍሽን ፔዛይን እንግዲህ የምታከብረው ቀደም ሲል ስለጠቀስ ቁጥር አንተ ሰጠኝ ስልኩን እየሞከርክ እያለ ምናልባት ስህተት ከነበረ ለማስተካከል
2: ነው። ጥሩ። እንግዲህ እንኳን አደረሳችሁ እንላለን፣ ይቅርታ እንጠይቃለን። ያው የቴክኖሎጂ ውጤት አንዳንዴ ይቋረጣል። በዋትሳፕም በሁሉም ስንሞክር መጨረሻ አገኘናቸው። ለቴክኒክ ባለሙያችን ዮኒ ካክታ እናመሰግናለን። ወርግነሽ እንግዲህ አንድ ሰዓት ደግሞ እንደገና
0: እንገናኛለን። አዎ መልካም አዲስ ዓመት፣ መልካም ቀን።
2: መልካም ቀን።

0: እና ክቡራን አድማጮቻችን እንደምን አላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: ተረስተልን ክቡራትና ክቡራን አድማጮች እንደምን አላችሁ? እለቱ በብራን ዘመን አቆጣጣሪ ዮም ዳልፍት ካዘይን በኤሉል ታፍሽን በይባብ እንደ አውሮፓ ዘመን አቆጣጣሪ ሴፕተምበር 9 ቀን 2026 ዓመተ ምህረት እንደ ኢትዮጵያ ዘመን አቆጣጣሪ ደግሞ ጳጉሜ 4 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ዮኒ ካታ ሲሆን የፕሮግራሙ ተናጋሪ ኸና ስፈራው የስቱዲዮ ተረኛ ሰራጋጆች ሰጤ ዘመነ ወርቅነሽቴና ረሃሚም ማራዘነን በቅድሚያ መረስተ ዜና ጠቅላይ ሚኒስትር ቤንያሚን ነታንያሁ ስለ ጥቅምት 7ቱ ጥቃት አስቀድሞ ማስጠንቀቂያ ተደርሷቸዋል በማለት ሃሬት ጋዜጣ ያወጣውን ማስረጃ አስተባበሉ። የ2016 ዓመተ ምህረት ብሔራዊ የክነሰት ምርጫ የመዝገብ ዝርዝር የማቅረቡ ሂደት ትናንት ምሽት ተጠናቀቀ። የተማጆር ኢያል ዘሚር እስራኤል በቅርብ ቀን 6ኛውን ከጀርመን የገዛችውን ዘመናዊ ጦር መርከብ እንደመተረከብ አስተወቁ። ብሪታንያ በዮርዳንና ሰማርያ አካባቢ የንግድ ማዕቀብ ለመጣል የደረሰችበትን ውሳኔ ተከትሎ እስራኤል በኢየሩሳሌም የሚገኘውን የእንግሊዝ ቆንስላ እዘጋለሁ አለች። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በባህረ ሰላጤው ሀገራት ስለነበረው የተኩስ ልውውጥ ምላሽ ሰጡ ተባለ። የሚሉት ለሰዓቱ ከለዜና መካከል ዋና ዋናዎቹ ናቸው። ዝርዝሩን በወርቅነሽ እቴ።
0: አመሰግናለሁ ጋሽ ራሚ። ጠቅላይ ሚኒስትር ቤንያሚን ነታንያሁ ስለ ጥቅምት 7ቱ ጥቃት አስቀድሞ ማስጠንቀቂያ ደርሷቸዋል በማለት ሃሬት ጋዜጣ ያወጣውን ማስረጃ አስተባበሉ ተባለ። የተባበሩት የአረብ ኤሚሬት ፕሬዝዳንት አስቀድሞ ስለ ጥቃቱ አስጠንቀቀዋቸዋል ሲል ሃሬት ያወጣው መረጃ ከእውነት የራቀና ያልነበረ መሆኑን የገለጹት ጠቅላይ ሚኒስትር ነታንያሁ መረጃውን በጋዜጣው ይፋ ያደረገውን ጋዜጠኛ ሽሎሚ ኤልዳድና ሌሎች ከጉዳዩ ጋር ግንኙነት ያላቸው አካላትን በስም ማጥፋት ድርጊት ለመክሰስ ከህግ ጠበቃቸው ጋር እንደተመካከሩ አስታውቀዋል። ጋዜጣው በ72 ሰዓታት ውስጥ የይቅርታ መልእክት እንዲያወጣና ሚሊዮን ሼቅል ካሳ እንዲከፍል ከክሱ በፊት የማስጠንቀቂያ ደብዳቤ ለጋዜጣው የተላከ መሆኑ ተገልጿል። ጠቅላይ ሚኒስትር ነታንያሁ በተጨማሪም በጋዜጣው ከተገለጸው በተቃራኒ ከመስከረም ወር ጀምሮ እስከ ጥቅምት 7 2023 ዓ.ም ድረስ ከኤሚሬት ፕሬዝዳንት ጋር እንዳልተወያዩና የየለቱ የውይይት ሰነዳቸው በጥንቃቄ ተመርምሮ ምንም ማረጋገጫ እንዳልተገኘም ታውቋል። በጠቅላይ ሚኒስትሩና በተባበሩት የአረብ ኤሚሬት ባለስልጣናት መካከል የስልክ ውይይት የሚካሄደው የአቡዳ አቢ ተወካዮች የተለየ መሳሪያ ይዘው ወደ ነታንያሁ ቢሮ በመሄድ እንደሆነና የሁሉም ውይይቶች ማስረጃም እንደሚቀመጥ ተገልጿል። ፓሪስ ጋዜጣ የወጣውን መረጃ ተከትሎ በተካሄደው ምርመራ ወደ ጠቅላይ ሚኒስትሩ ቢሮ የገባ የኤሚሬት ተወካይ እንዳልነበር የተገለጸ ሲሆን ነታንያሁ ጋዜጣው ለፖለቲካ ጥቅም ያወጣው ግልጽ የሐሰት ማስረጃ ነው በማለት ምላሽ ሰጥተዋል። የተባበሩት የአረብ ኤሚሬት በጉዳዩ ትናንት ምሽት ምላሽ ሰጠ ሲሆን በመሪዎች መካከል ስለተደረገው ውይይት በጋዜጦች ለሚወጡ ዘገባዎች ምላሽ የማይሰጥ መሆኑን የአቡዳቢ ውጭ ጉዳይ ሚኒስትር ቢሮ ባወጣው መልእክት ገልጿል። የአቡዳቢ ውጭ ጉዳይ ሚኒስትር ቢሮ በተጨማሪ እንደገለጸው በእስራኤልና በተባበሩት የአረብ ኤሚሬት መካከል ከአምስት ዓመታት በፊት ስምምነት ከተደረሰ ወዲህ በሁለቱ ሀገራት ባለስልጣናት መካከል ነጻና ቀጥታ የሆነ ግንኙነት እንዳለ ገልጾ አስፈላጊ በሆነበት ጊዜ በሁለቱ ሀገራት ባለስልጣናት መካከል ያሉ መረጃዎችንም እንደሚጋሩ አስታውቋል። ለ2026 ዓመተ ምህረት ብሔራዊ ክነሴት ምርጫ የመዝገብ ዝርዝር የማቅረብ ሂደቱ ትናንት ምሽት ተጠናቀቀ። ብሔራዊ ምርጫ ቦርድ ኮሚቴ የ38 እጩ የፓርቲ ተወዳዳሪዎች ዝርዝር የቀረቡለት መሆናቸውን ገልጿል። የምርጫው ቦርድ ኮሚቴ በተጨማሪ እንዳስታወቀው የመዝገብ ዝርዝሮችና ለምርጫ መጠቀሚያ የሚሰየሙ ፊደሎች ዝርዝር የመመርመር ሂደቱን እንደቀጠለና መስከረም 27 ቀን ውሳኔውን እንደሚያሳውቅ ገልጿል። ኢታማጆር ሹም ኢያል ዛሚር እስራኤል በቅርብ ቀናት ውስጥ ስድስተኛውን ከጀርመን የተገዛ የጦር መርከብ እንደምትረከብ አስታወቁ። ኢታማጆር ሹም ኢያል ዛሚር ትናንት ምሽት በባህር ኃይል የጦር መርከኖች ስልጠና መጨረሻ ዝግጅት ላይ ባደረጉት ንግግር እስራኤል በባህር ሰርጓጅ መርከብ መጠናከሯ የባህር ኃይሏ በመካከለኛው ምስራቅ በማንኛውም መዳረሻ በቀላሉ እንደሚደርስ የሚያሳይ ነው ብለዋል። ዛሚር ከዚህ ጋር ተያይዞ እስራኤል በመከላከያ ሰራዊት ውስጥ አዲስ ወታደራዊ ግንባር እንደምታቋቁምም ገልጸዋል። አዲሱ ግንባር ያለ ሰው የሚንቀሳቀሱ ስርዓቶችና ሰው ሰራሽ ክህሎት ወይም ቢና መላሁቲ ክፍል መሆኑን ኢታማጆር ሹም ኢያል ዛሚር የባህር ኃይል የጦር መኮንኖች ስልጠና ማጠናቀቂያ ላይ በተካሄደ ዝግጅት ባሰሙት ንግግር ጨምሮ ገልጸዋል። ኢታማጆር ሹም እንዳሉት የእስራኤል መከላከያ ሰራዊት በዘርፉ ባለም አቀፍ ግንባር ቀደም ከሆኑ አካላት ጋር እስራኤል እንደምትሰለፍም ገልጸዋል። ብሪታንያ በይሁዳና ሰማርያ አካባቢ የንግድ ልውውጥ ማዕቀብ ለመጣል የደረሰችበትን ውሳኔ ተከትሎ እስራኤል በኢየሩሳሌም የሚገኘውን የእንግሊዝ ቆንጽላ ጽፈት ቤት እንደምትዘጋ አስታወቀች። የውጭ ጉዳይ ሚኒስትር ጊዶን ሳር ከጠቅላይ ሚኒስትር ቢንያሚን ናታንያሁ ጋር ከተመካከሩ በኋላ በኢየሩሳሌም የሚገኘውን የብሪታንያ ቆንጽላ ጽፈት ቤት ለመዝጋት መወሰናቸው ታውቋል። በተጨማሪም በቅራትጋት ከተማ በሚገኘው ዓለም አቀፍ የጋዛ ሰርጥ እርዳታ ማዕከል የብሪታንያውን ተወካይ ማባረርና በይሁዳና ሰማርያ የፍልስጤም መስተዳድር የጸጥታ ጥበቃ አካላትን በማሰልጠን ሂደት እንግሊዝ እንዳትሳተፍ ማድረግ የሚሉት ውሳኔዎች የተካተቱ ሲሆን 12 የእንግሊዝ የህዝብ ተመራጮች ወደ እስራኤል እንዳይገቡ ለመከልከል የታሰበ መሆኑንም የኢየሩሳሌም ውጭ ጉዳይ ሚኒስትር ቢሮ ባወጣው መልእክት ገልጿል። በቅራትጋት በሚገኘው ዓለም አቀፍ ማዕከላዊ እዚህ የሚገኘው የብሪታንያ ተወካይ በአስቸኳይ ለቆ እንዲወጣ በእስራኤል በኩል ትዕዛዝ የደረሰው መሆኑን ዘግይቶ ከደረሰን ዘገባ መረዳት ችለናል። ከዚህ ጋር ተያይዞ አሜሪካ፣ ብሪታንያና ተጨማሪ 11 ሀገራት በይሁዳና ሰማርያ አካባቢ ማዕቀብ ለመጣል ካስተላለፉት ውሳኔ እንደማትሳተፍ አስታውቃለች። አሜሪካ በጉዳዩ አሁን የሚያስተላልፉት መልእክት እንደሌለ ገልጻ በይሁዳና ሰማርያ አካባቢ ሰላሙን የሚያደፈርስ ሁኔታ እንዲፈጠር የማትፈልግ መሆኑን የውጭ ጉዳይ ሚኒስትር ማርኮ ሩቢዮ አስታውቀዋል። በባህር ሰላጤው አካባቢ ውጥረቱ እንደቀጠለ መሆኑ ተገለጸ። በአሜሪካ በኩል ኢራን ከሩሲያ ወይም ከቻይና በምታገኘው እርዳታ በዘመናዊ ጦር መሳሪያዎች ትጠቀማለች የሚል ስጋት እንዳለ ዎል ስትሪት ጆርናል ጋዜጣ ዘግቧል። ምንም እንኳን ይህን ጉዳይ የሚያረጋግጥ ማስረጃ ባይገኝም ሩሲያና ቻይና ለኢራን የአሜሪካን የጦር መርከቦች ቦታ በመለየት ስራ ኢራናውያን እያገዟቸው ለኢራን እገዛ እያደረጉ መሆኑን አሜሪካ እያጣራች መሆኑ ተገልጿል። ከዚህ ጋር ተያይዞ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በባህር ሰላጤው ሀገራት ስለነበረው የተኩስ ልውውጥ እንዲህ ሲሉ ተናግረዋል። ሩቢዮ እንዳሉት ኢራን የአሜሪካ መርከቦች ላይ የምታደርሰውን ጥቃት ትቀጥላለች። ጥቃት ለማድረስ በሞከሩ ቁጥር ግን እነሱም የነዳጅ ጫኝ መርከቦችን ያጣሉ። ይህንም በተደጋጋሚ እንደሚያደርጉት ታያላችሁ። ምናልባትም ዛሬ በድጋሜ ችግሩ ሊከሰት ይችላል፣ ልታዩም ትችላላችሁ ብለዋል። ጉብኝት ላይ እያሉ ከጋዜጠኞች ጋር ባደረጉት ውይይት። ይህ በዚህ እንዳለ በአሜሪካና በኢራን መካከል በድጋሚ የተኩስ ልውውጥ ተካሄደ። ኢራን ባለፉት ቅርብ ቀናት በአሜሪካ የጦር መርከቦች ላይ ለከፈተችው ተኩስ ያጸፋ ምላሽ 5 የነዳጅ ጫኝ መርከቦችን ያወደሙባት መሆኑን አሜሪካ አስታውቃለች። በአሜሪካ የጦር መርከቦች ላይ ጉዳት እንዳልደረሰ የአሜሪካ መከላከያ ሰራዊት ማዕከላዊ እዝ አስታውቋል። ኢራናውያን ለደረሰባቸው ጥቃት ያጸፋ ምላሽ በዮርዳኖስ ወደሚገኘው የአሜሪካ የጦር ካምፕ ሚሳይሎችን የተኮሱ ሲሆን ለማክሸፍ የተደረገው ሙከራ በዮርዳኖስ መገናኛ አውታሮች በኩል የታየ መሆኑ ተገልጿል። የእስራኤል የንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካ ዶላር በ3 ሸቀል ከ02 አጎሮት ሲመነዘር፣ አንድ ዩሮ በ3 ሸቀል ከ51 አጎሮት የገንዘብ ልውውጥ ተካሂዶበታል። በመጨረሻም የአየር ንብረት ትንበያ። ዛሬ ሙቀቱ በጥቂቱ ቀንሷል። ነገ ሐሙስ ሙቀቱ እየቀነሰ እንደሚሄድና ከወቅቱ ጋር ተመጣጣኝ ይሆናል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 30፣ በቴላቪቭና በሃይፋ 31፣ በቤትሻን 38፣ በብኤርሸባ 34፣ በኢላትና አካባቢዋ 40 ዲግሪ ሴንቲግሬድ ይደርሳል። ከሽራሚም ዜናው አበቃ።
2: ወርቅነሽ ሸቴ

0: ክቡራትና ክቡራን አድማጮቻችን እንግዲህ ከአሁን ጀምረን ከጥቂት ደቂቃ በኋላ የወቅቱን ትንተና እናቀርባለን ከዚያ በፊት ስልክ በመደወል አስተያየት መስጠት የምትፈልጉ ትኖራላችሁ አለን። ዝርዝሩም አለን እዚህ። በርካታ ሰዎችም ጠይቀዋል። እንደም ጊዜው እንደሚያደርስልን ተስፋ እናደርጋለን። ለማንኛውም ስልክ ቁጥራችን በድጋሚ ለምናስተዋውቃችሁ እንፈልጋለን። ስልክ ቁጥሩ 0723940555 ነው። ደግሞ አለው 0723940555 ነው። ሰጥ እንደነ
1: ጥሩ ሰላም ነኝ ጋሽራም። እንግዲህ አዲስ አመት እየቀረበ ነው። እንኳን አደረሰ።
0: እንኳን አብሮ አደረሰን። እንግዲህ በዛው አጋጣሚ ለአንተም ለኔም ለባልደረቦቻችንም በአጠቃላይ ከዚያም ለመላው ቤተ እስራኤል ከዚያም ደግሞ አለፍ ብለን ለጠቅላላው እስራኤል ሕዝብ የደስታ የሰላም የፍቅር የአንድነት አመት እንዲሆን በዛው አጋጣሚ እንመኛለን።
1: አዎ እንመኛለን። በጉ ተገስቷል።
0: ተገስቷል። አዎ አንድ ብቻ አይደለም።
1: ጥሩ ነው። እሺ ያሽራም፣ እንግዲህ የተለያዩ ወቅታዊ ዘገባዎች አለን። አንደኛው የፖለቲካው ጉዳይ ነው። እንግዲህ ፓርቲዎች የእጩ አባላትን ስም ዝርዝር ለምርጫ ቦርድ ያስረከቡበት ሁኔታ ትላንት ምሽት እንደተጠናቀቀ ነው። እንዴት ነው ያለው ተጨባጭ ሁኔታ?
0: ከዚህ በኋላ እንግዲህ ዝርዝሩን ካቀረቡ በኋላ 38 የተለያዩ ፓርቲዎች ናቸው እንግዲህ ለውድድር እንቀርባለን ብለው ዝርዝሩን ለአስመራጭ ብሔራዊ አስመራጭ ኮሚቴው ትላንት ሌሊት ያቀረቡት እስከ መጨረሻው እና ከዚያ ከአሁን በኋላ እንግዲህ የሚጀምረው ምንድን ነው? ቅስቀሳ ነው። ፕሮፓጋንዳ ቅስቀሳ። እኔ መረጡ ይነ ይሻላለሁ፣ የአንዱ አንዱን ስም ማጥፋት፣ አንዱ አንሱን አንዱን ለማዳከም መሞከር፣ የዚያ ቅስቀሳ ዘመቻ ነው እንግዲህ የሚካሄደው። ሌላው ደግሞ እያንዳንዱ ፓርቲ ልዩ ምልክት አለው። ልዩ ምልክቱ እንግዲህ በፊደል ነው። በልዩ ፊደል ነው ምልክቱ እና ያን ፊደል በመደጋገም በዚህ የፕሮፓጋንዳ ቅስቀሳ መልእክታቸው ሲያስተላልፉ በቴሌቪዥን የሚያሳዩት ያን ፊደሉን ነው እና ለምሳሌ ሊኩድ ከተባለ የሊኩድ ራሱ መለዮ ፊደል አለው። ሊኩድ የሚለው ሳይሆን ፊደሏን ነው እንግዲህ እያንዳንዱ መራጭ ፊደሎችን አጥንቶ ያ ፊደል ያንን ፓርቲ ይወክላል ብሎ አውቆ ነው መሄድ ያለበት ወደ መረጣ ጣቢያው እና የዚህ አይነት ሁኔታ ነው እንግዲህ ጥረት የሚደረገው። ከዚህ በኋላ እንግዲህ ያው እንዳልኩት ቀደም ብዬ ቅስቀሳ ነው እንግዲህ ሰሞኑን በቴሌቪዥንም በሬዲዮም በጋዜጣም በተለያዩ ማህበራዊ ድረገጾች አማካኝነትም እኔ እሻላለሁ ከእሱ እሱ ጥፋተኛ ነው፣ እኔ ጥፋተኛ አይደለሁም፣ እኔ ይህን የተሻለ ስራ እሰራለሁ፣ እሱ አልሰራም አለ አይደል? የዚህ አይነት ቅስቀሳ ነው እንግዲህ የሚካሄደው። ያን እንግዲህ ያው አንድ 50 ቀናት ነው ቀርተው ያሉት እስከዚያ ድረስ ማለት እስከ 10ኛው ወር 27 ነው ምርጫው የሚካሄደው ማክሰኞ ቀን። እስከዚያ ድረስ እንግዲህ ይህን እንዳልኩት ቀደም ብዬ የቅስቀሳ ዘመቻ ነው የሚጀመረው።
1: እስከዛ አሁን የምርጫ ቦርድ የእጩ አባላትን ስም ዝርዝር ከተቀበለ በኋላ ነው መስፈርቱን አላሟሉም ብሎ ሊሰርዛቸው የሚችልበት አጋጣሚ ያለው የቀረቡ እጩዎችን?
0: እኔ እንጂ እንግዲህ እዚህ ላይ አላውቀውም። ከተቀበላቸው እንግዲህ አሁን የተቀበለ ዝርዝሩን ነው። ዝርዝሩ እያንዳንዱ ፓርቲ ቀደም ብለን 38 የሚሆኑ ፓርቲዎች ናቸው እኔም እያሉ ያቀረቡት። ያን እንግዲህ አስመራጭ ብሔራዊ አስመራጭ ኮሚቴ ቦርድ አለ። እሱ እንግዲህ የዚያም ቦርድ ሊቀመንበሩ የጠቅላይ ፍርድ ቤት ምክትል ፕሬዚደንት ናቸው። ከዚያም በርካታ የህግ ባለሙያዎች አሉ፣ እያንዳንዱ ፓርቲ የሚወክል በህግ አንጻርም እንደዚሁና በሚወከለው ፓርቲ በኩል በደል እንዳይደርስበት ወይም አድሎ እንዳይደረግበት የሚከታተልና የሚከራከር የህግ ባለሙያ አለ እያንዳንዱ ፓርቲ እና በዚያ ነው እንግዲህ

0: የሚካሄደው ያን እንግዲህ ያው ብዙ ውጣ ውረድ አለው እንደምናውቀው። በባለፉት ምርጫዎችም እንደዚሁ የተለያዩ ፓርቲዎች አባላት የሆኑ አድልዎ ተደርጎ ተፈጽሞብናል እያሉ አቤቱታ የሚያቀርቡ ነበሩ። አሁንም እንደዚያ ነገር ይታያል ብዬ ነው የምገምተው። ለማንኛውም ይሄ ነው እንግዲህ ሂደቱ። ከዚያ እንግዲህ ያው ምርጫው ቀን ነው። ምርጫው ቀን ከጠዋት ጀምሮ እስከ ማታ ነው የሚካሄደው እንደሚታወቀው፣ ሁላችን ሁሉ ህዝቡ ያውቀዋል። ያ እንግዲህ ያው የምርጫው ጊዜ እኔን ምረጥ፣ እኔን ምረጥ፣ እኔ እሻላለሁ የሚለው ሁኔታ ያው በዛውን ቀንም ጎልቶና ጠንክሮ የሚታይ ነው። በመኪና እንወሰዳችሁ፣ እኛ እንመለሳቸው፣ እንወሰዳቸዋለን ምናምን። እንግዲህ ምን መሰለ፣ መራጩን በጉቦ ወይም በማስፈራራት ክልክል ነው መጠቀም። አንደኛ አንድ ሰራተኛ ከአንድ መስሪያ ቤት የሚሰራ ሰራተኛ ይህን ፓርቲ ካልመረጥ ከስራ እባረራለሁ ወይም ደግሞ እቀንስብሃለሁ ወይም ደግሞ እድገት አልሰጥህም ብሎ የሚያስፈራራ አሰሪ ካለ ወንጀል ነው። ያ ሰውዬ ይከሰሳል፣ ይቀጣል። ይህን አይነት እርምጃ መወሰድ የለበትም። ሌላው ደግሞ በማስፈራራት በማንገራገር ምስጢር የሚያውቅ ከሆነ አወጣብሃለሁ ያን ምስጢር ይህን ፓርቲ ካልመረጥክ ምናምን ብሎ ማስፈራራት፣ ይህ ራሱ ወንጀል ነው። እና አንድ መራጭ ወይም አንዲት መራጭ በንጹህ ህሊናቸው አምነውበት ያለ ፍርሃትና ያለ አድልዎ ያንን የምርጫ ሂደት ማከናወን እንዳለባቸው ነው ህጉ የሚለው። እንግዲህ ያን እንግዲህ ሁሉም መራጩም አስመራጩም ተመራጩም ይህን ነገር በደንብ አውቆ የምርጫው ሂደት በትክክል እንዲካሄድ ነው የሚጠበቅ ያለው። ያው ብዙውን ጊዜ አቤቱታ የሚያቀርቡ የተለያዩ ፓርቲዎች አሉ። በደል ደርሶብናል፣ ምርጫው በትክክል አልተካሄደም፣ የምርጫው ሳጥን ያለ ሰዓቱ ተዘግተዋል፣ የመሳሰሉ ነገሮች አሉ። ያ እንግዲህ የማይቀር ነው። ያ እንግዲህ በፍጻሜው ቀን የምናየው ጉዳይ ነው። ይህን በመደጋገም የደረሰ ነገር ስለሆነ አሁንም ይደርሳል ብለን መገመት እንችላለን። እና ይህ አይነት ነው እንግዲህ የሚጠበቅ ያለው ከትላንት ምሽት ጀምሮ።
1: ጥሩ። እንደው በሊኩድ ፓርቲ ኢትዮጵያ ይሁዳያን አንድ ወኪል ይኖራል የሚል ነበረ፣ ግን እስካሁን ባሉት እስከ 30 ባሉት ቦታዎች የሉም እና ብዙ መነጋገሪያ ሆኗል። እንዴት አየው?
0: እንግዲህ በሊኩድ ፓርቲ ራሱ እሱ ሊኩድ ፓርቲ ኢትዮጵያ ይሁዳያን ምርካስ ቅሊት አይደለም። ሌላው ፓርቲም አለ እኮ፣ ሌሎች ፓርቲዎች አሉ። ለምሳሌ አሁን የአይዘንኮት ፓርቲ በጣም የራቀ ቦታ ነው የሰጠ ለእኛ ሰዎች፣ እንደው ለስሙላ አሉ ለማለት ይመስላል። ሌሎችም እንደዚሁ ነው ያደረጉት። እና እንትን የሌለው ይሄ መመረጥ እድል የሌለው ቦታ ነው የመደቧቸው አልፎ አልፎ። የሊኩድ ፓርቲ ግን በአጠቃላይ ማንንም አልመደበም። አንድ አለ ጋዲ ጋቢ ወርቁ የሚባለው 44 ነው 43 ሆኖ አሁን ነው 43 ላይ ነው ያለው። እሱም የመመረጥ እድሉ በጣም የመነመነ ነው። ምክንያቱም እስከ 42 ሊኩድ ያገኛል ተብሎ አይጠበቅም፣ ማለት ቦታ በክነሴት። ስለዚህ የአሁኑ ጉዳይ በእኛ ህብረተሰብ ጥቂት ቸላ ያለና እንጃ እንዴት እንዳመለጠን አላቅም። የእኛዎቹም አለ መተባበር ሳይሆን እንደማይቀር መገምተው። ምክንያቱም የእኛ ሰው እንግዲህ ከአራት ከአምስት የሚከፋፈል ከሆነ ያን የፓርቲ አባሉ ምን ያህል እኔ ይደርሰኛል፣ ምን ያህል እድል አለኝ እኔ በዚህ ሰው የህብረተሰብ መርጦኝ በክነሰት ቦታ ማግኘት እችላለሁ ወይ ብሎ ራሱ ሂሳብ ካደረገ በኋላ አይ ምንም ያን ያህል የላቸውም ካለ ቸላ ብሎ ሌላ ድል ያለውን ያስገባልና የዚህ አይነት ነው ሁኔታ እያየን ያለ ነው። እና በበጎ አድራጎት መጠበቅ የለብንም እኛ ራሳችን አጠንክረን ጠንክረንና አጠንክረን እንደ ማንኛውም ፖለቲከኛ ተወዳዳሪ ተወዳድረን ማሸነፍ ነው ያለብን እንጂ እንደ ሁሌ በጎ አድራጎት ሁሌ እንደ ውስቲ ድል ስጡን የምንለው ነገር እያለቀ የሚሄድ መስለ ሳይሆን
1: ጥሩ። ሌላው እንግሊዝ በይሁዳና ሰማሪያ ቀበሌዎች ምርቶች ላይ ማዕቀብ ጥላለች። ሌሎች ሀገራትም ተመሳሳይ እርምጃ እንደሚወስዱ ተነግሯል። እና የእስራኤል አጸፋ ምን ይመስላል? ሁኔታው እንዴት ይታያል?
0: በይሁዳና ሰማሪያ አካባቢ የሚገኙ ይሁዲዎች እንግዲህ እነሱ ያው ያን አካባቢ ታሪካዊ መጽሐፍ ቅዱስ ርስታችን ነው ነው የሚሉት እና በዚያ በሰፈሩ አሉ ብዙዎች ናቸው ብዙ ይደዋን ናቸው ይሁንና በዚያ በአካባቢ የሚገኙ አረቦችም አሉ ፍልስጤማውያን እነሱን ቤታቸውን እየሄዱ ይደበድባሉ ይጎዷቸዋል አዝመራቸውን ይጎዱባቸዋል አትክልታቸውን ይሰባብሩባቸዋል የበግ ጠባቂዎቹን አርቢዎቹን ይጎዷቸዋል የሚባል ሁኔታ አለና ይሄ ከህግ ውጭ ነው ይሄ በግፍ ነው ይሄ መሰል እርምጃ የሚወሰድባቸዋል በፍልስጤማውያን ላይ እየተባለ ብዙ ሀገሮች ይህንን ሁኔታ ባስመለከተ ለእስራኤል መንግስት ባካችሁ አርፋችሁ ተቀመጡ አትበድሉ ሌላውን የሚል ጥያቄ እያቀረቡ እንደቆዩ እናስታውሳለን። ይሁንና በአሁኑ ጊዜ በቅርቡ ጊዜ እነዚህ ወደዋን በዚያ የሚገኙ አፈንጋጅ ወጣቶች ናቸው ጋጥ ወጥ የሆኑ እየሄዱ ፍልስጤማውያንን መጉዳት ስላተኮሩ ያን የተመለከተ የውጭ ሀገር አስተዳደር ህዝብ ህብረተሰብ እስራኤል እንደ ጥፋተኛ እስራኤል ዜጎቹን መቆጣጠር እስራኤል መንግስት መቆጣጠር እንደማይችልና እንዲያውም ከጀርባው ሆኖ አይዞቹ ያለ ስለሚመስላቸው በዚህ አካባቢ የሚገኙ ይሁዶች ላይ የኢኮኖሚ ልውውጥ የንግድ ልውውጥ ማዕቀብ እንጥልባቸዋለን ብለው አስተዋቁ። በተለይ የእንግሊዝ መንግስት እንግሊዝ ውጭ ጉዳይ ሚኒስትር ናቸው ኤድ ሚሊባን ይባላሉ በነገራችን ላይ ይሁዲ ናቸው እና እነሱ የናቸው ይሄንን ሁኔታ በይፋ የተናገሩ እናደርጋለን ብለው የእስራኤል ውጭ ጉዳይ ሚኒስትር ጊዶን ሳር ባጻፈው ደግሞ እንደዚህ እናንተ ካደረጋችሁ በእኛ ዜጎች ላይ እኛ በበኩላችን በተለይ ኢየሩሳሌም የሚገኘው ቆየ ነው ብዙ ጊዜ ቆየ የእንግሊዝ ኮንስላ ጽፈት ቤት አለ እሱን እንዘጋዋለን ሰውየውም እናባረዋለን ብለው አሳውቀዋል። እና ይሄ እንግዲህ የመፋጠጥ ሁኔታ ነው እየተመለከትን ያለ ነው።
1: ጥሩ እንግዲህ የሚሆነው እና ያለን እና መሰግናለን።
0: ሄሎ
2: ሄሎ
0: አይ ጸጋ
2: ጤና ይስጥልኝ እንደምን አላችሁ?
0: እድሜ ይስጥልኝ እንዴት ነሽ?
2: እኔ ሳይላ ማለት ይመስገን ደህና ነኝ።
0: እስካሁን ድረስ የክሪስት ለባል ማለት ይቻላል አይደል?
2: አዎ አለን ጊዜ እስከ ህዳር 15 ቀን የክነሴት አባል እንዳለ ይቆያል። ከዛ በኋላ ደግሞ ምንድን ይባል የቀድሞዋ የቀድሞ ይባላል። በህይወት ያለ ነገር ነው እና በመጀመሪያ ደረጃ በእውነት በዚህ አጋጣሚ ወገኔን ላመሰግን ወዳለሁ። እነሆ እንግዲህ 3 ዓመት ተኩል ሆኗል እኔ ክነሴት ከገባሁ። በዚህ 3 ዓመት ተኩል ብዙ ጊዜ በርቺ አይዞሽ ከጎንሽ ነን እያሉ ያበረታቱኝ ወገኖችን በጣም አመሰግናለሁ። የወገኖች ድጋፍ ብዙ ኃይል ሰጥቶኛል። ክነሴት የገባሁበት ጊዜ መጥፎ ጊዜ ነው ሁላችሁም የምታውቁት የጦርነቱ ሁኔታ 3 ዓመት እያስቆጠረ ነው። ጦርነቱ ብዙ ጊዜ ነው የጨረሰው ግን ጦርነቱ ብዙ ጊዜ ቢጨርስም ደግሞ በመካከሉ የእስራኤል አምላክ ይመስገን ብዙ ነገሮችን ለህዝቤ ለሀገሬ ለማከናወን በቅቻለሁ። ለህብረተሰባችን የሚበጁትን ከዛም ደግሞ ለሀገሬ እስራኤል በሀገር ውስጥ ብቻ ሳይሆን በውጭ ሀገር እስራኤልን በመወከል ብዙ እንቅስቃሴዎችን አድርጌያለሁ እና ይሄን ኃይል እድል እንዳገኝ ለሰጡኝ ሞራል ድጋፍ ለሰጡኝ ወገኖች አመሰግናለሁ።
0: ይሄን ያህል ቆይ እንግዲህ ሞራል ሰጥተውሻል ድጋፍ ሰጥተውሻል ማይዞሽ በርቺ ያለነ ይያሉ እኛ ህብረተሰብ ድጋፍ ባንቺ ጀርባ በኋላ እንደሆኑ እናስተውሳለን። ይሁንና ይሄን ሁኔታ ጠቅላይ ሚኒስትር ነታንያሁ አልተረዱትም አላወቁትም ለምን ቸላሉ?
2: በጣም ጥሩ ጥያቄ። ከዛ በፊት ረሃሚም ወገኔ ከረዳኝ ከበረታታኝ ሌላ ዋናው ዋናው መሰረቱ ቤተሰቤ ወልደው ያሳደጉኝ ለዚህ አበቁኝ አባቴ ነፍሱን ይማረው አቶ ፈንታሁን መላኩ እናቴ እድሜዋን ያርዝመው ወይዘሮ ፈንታ ተገኘ በተለይ ድሮ በልጅነት ለመሰረቱ እያንዳንዱ ህብረተሰብ እያንዳንዱ ሰው መሰረቱ መነሻው ቤቱ ነው እና በጥሩ ያሳደጉኝ ወላጆቼ ምስጋና ከፍ ያለ ነው። እንዲሁም ደግሞ ምንም ቢሆን በእስራኤል ሀገር ስራ መሯሯጥን ከባድ ነው። ልጆችን በማሳደግ በኩል እናቴ ያለ እናቴ በእስራኤል ሀገር ብዙ ነገሮችን ማከናወን አልችልም እና አመሰግናለሁ። ከዛ ወደ ጥያቄ ልምጣልህ ረሃሚም። እንግዲህ አንተ ከኔ ባላነሰ ሲሆን ከኔ በለጠ ታውቀዋለህ በፖለቲካ መጫወት መቻል ያስፈልጋል። የፖለቲካ ጨዋታ ስልህ ለምሳሌ ያክል የመጀመሪያ ጊዜ አይደለም ባለፈው ጊዜም የተደጋገመ ነው። ታስታውስ እንዱ ባለፈው አልተወዳደርኩም ጠቅላይ ሚኒስትር ቢንያሚን ነታንያሁ ነይ ብለው ነው የወሰዱኝ እንጂ የኛ ህብረተሰብ መርጦኝ ወይም ሰው መርጦኝ አልገባሁም። 37ኛ ቦታ አይሆንም አትገባም ተብሎ ነበር። አጋጣሚ ሆኖ እድልም ተጨመረበት ገባሁኝ። እና ይሄ የፖለቲካው ሁደት ነው። ከዛ በተጨማሪ እያንዳንዱ የፖለቲካ ፓርቲ ምንድን ነው የሚፈልገው? ምን ያክል ድምፅ አለህ ነው አይደለ? ይቅርታ ቅዝቃዜ ያለን እና በዚህ ምክንያት ማዝጋን ምናምን ነው አባባሌ። የፖለቲካ ጨዋታ አለ፣ የተለያዩ የፖለቲካ ፓርቲዎች አሉ። ከነሱ መካከል ትልቁ የፖለቲካ ፓርቲ ሊኩድ ነው። በሊኩድ ፓርቲ ፕራይመሪስ የሚባል አለ፣ ቅድመ ምርጫ። ለዛ ቅድመ ምርጫ አባል መሆን ያስፈልጋል። እኔ ከሶስት ሳምንት በፊት ነው አልወዳደርም ብዬ በይፋ አሳወቅኩት።
0: ለምን ያሳወቅሽ? ለምን አልተወዳደርሽም?
2: በጣም ጥሩ ጥያቄ። ያሳወቅኩበት ዋናው ምክንያት በአሁኑ ሰዓት በዚህኛው ምርጫ ሁለት ነገሮች ተከሰቱ። አንደኛው በፓርቲያችን ውስጥ በሊኩድ ፓርቲ ብዙ ለውጥ አመጡ። ለውጡ ምንድን ነው? ጠቅላይ ሚኒስትር ቢንያሚን ነታንያሁ እኔ ማሸነፍ እፈልጋለሁ ለሚቀጥለው፣ ያን ለማድረግ አዳዲስ ሰዎችን ማስገባት አለብኝ። ስለዚህ እነዚህ አዳዲስ ሰዎች ደግሞ ማስገባቸው እስከ 30 ቁጥር ባለው ነው። ያ ማለት እንግዲህ አዲስ ሰዎች መጥተው ቦታውን ከያዙት የቀረው አባል ሲወዳደር ወደኋላ ነው የምትሄደው። አይተ ከሆነ በአሁኑ ሰዓት በውጤቱ ሚኒስትሮች ሁሉ አልገቡም።
0: ይሄ ቦታ መደባው ምርጫ ማለት ነው?
2: አዎ፣ በመደባው ምርጫ። ስለዚህ ያየሁት ምን መሰለህ፣ እንደኛ በቂ ቁጥር የለንም። የሊኩድ ፓርቲ አባል የሆነ ህብረተሰባችን የለንም። ህብረተሰቡን ለማሳመን ብዙ ነው የጣርኩት። የምርጫው ቀን ብቻ መጣችሁ እንዳትሉ ብለው ይላሉ በማለት ብዙ ነው የሞከርኩት። በጦርነት ስንት የጦርነቱ ሁኔታ ሌላ ቀን ገልጻለሁ። የቀብሩ የስንቱ ያ ሁሉ ሆኖ ውጭም እየሄድኩኝ ሀገር ውስጥም ያም ሆኖ ረሃሚን በ19 ከተማዎች ተዘዋዙሬ ህብረተሰባችን በተለይ በአንዳንድ ከተማዎች ተደጋጋሚ እየሄድኩ ባካችሁ አባል ሁኑ ብዬ ነበረ። በዚህ ጊዜ የኛ ህብረተሰብ የምታውቀው ነው ሲያገኝ ጎበዝ ነች ጸጋ፣ አንቺ የሚያክል የለም የምትሰሪልን፣ እንወድሻለን፣ ግን አባል ሁኑ ስትላቸው ብዙዎቹ ቆይ እስቲ ወረቀቱን ይዘው ይሄዳሉ። ፎርሙን ከወሰዱ በኋላ ባሌን ጠይቄ ሚስቴን ጠይቄ ልጄን ጠይቄ ይላሉ። ደውለ ስትጠይቃቸው እንኳን ለዚህ ፈቃደኛ አይደሉም። አባል ለመሆን የሚያስፈልገው 64 ሸቅል በአመት ነው፣ በወር 5 ሸቅል ነው። እና ይሄንን እንዲረዱ ሞክሬ ብዙ አባል የለም። ብዙ አባል ከሌለህ ይህንን ቅድመ ምርጫ ማሸነፍ አትችልም። በዛ ላይ ደግሞ አሁን ቅድም ያልኩህን ጠቅላይ ሚኒስትሩ አዳዲስ ሰዎችን ሲያስገቡ ያው አቢ ዲክተርን የሚያክል ሚኒስትር የለም። የሻባክ ኃላፊ የነበሩት የእስራኤል ሀገር ውስጥ መረጃ የት ነው የደረሱት? 49ኛ ቁጥር ሚኒስትሮች ወሰድ። እና ይሄ በመሆኑ ከመጀመሪያው ስላየሁ አይ ብወዳደር ዝም ብሎ መወዳደር አይደለም። አንዳንድ ጊዜ ምንም መረዳት ያስፈልጋል። እና ለዛ ነው ከውድድሩ አልሳተፍም ያልኩበት ዋናው ምክንያት።
1: ጥያቄ እኔ ጥያቄ ምንድን ነው አሁን እንግዲህ ይህ በዚህኛው ክነሴት ከጨረሽ በኋላ ወደ ፖለቲካው ዓለም የመሰማራት እንደገና የመምጣት ፍላጎት አለሽ ወይ ወይስ በሌላ ስራ ነው የምትሰማሪ? አንዱ ጥያቄ ነው። ሁለተኛው ጥያቄ ደግሞ አንዳንድ አሁን በክነሴት አባል በነበርሽበት ጊዜ ቃል የገባሻቸው ለህብረተሰቡ ለማገልገል ቃል የገባሻቸው ነገር ነበሩ? ለምሳሌ ኢትዮጵያ የሚጠባበቁ የተወሰኑ ሰዎችን በተለይ መስፈርቱን አሟልተው የሚጠባበቁትን ለማምጣት ሁሉ ጥረት እናደርጋለን ብለሽ ነበር እና እኒህን ነገሮች ለማስፈጸም ጥረት ታደርጊያለሽ ወይስ ካለሽበት ጊዜ ወይስ እንደ ያው ያበቃ ነገር ነው?
2: በጣም ጥሩ ጥያቄ። ከሁለተኛው ጥያቄ ልጀምርልህ። እኔ ለምርጫ አልሄድኩም። ጠቅላይ ሚኒስትሩ ስለሆነ መርጠው ያስገቡኝ ነይ ብለው ምረጡኝና ይህን አደርጋለሁ ብዬ ቃል አልገባሁም በጨራሽ። ለምን አልተወዳደርኩም? ጠቅላይ ሚኒስትሩ ያስገቡኝ። ነገር ግን ከገባው ይሄን አደርጋለሁ የምችለውን። በእውነት አደመነግርህ እኔ የሰራሁት በጣም ብዙ ነገር ነው የሰራሁት። ያስሉ ሁሉም ተሳክቷል አይደለም። ከሰራኋቸው ነጥቦች ብገልጽልህ ሶስት ዓመት ጦርነት ሆኖ ነው የምልህ። ቀላል ጊዜ አይደለም። በጦርነቱ ጊዜ ሁሉ ነገር ትኩረት የተሰጠው ወደ ጦርነቱ ነው። ምክንያቱም መጀመሪያ ደህንነታችን ነው፣ መጀመሪያ ሰላማችን ነው። በዛ ዙሪያ ነው ትኩረት። ያም ሆኖ የሰራሁት በጣም ብዙ ስራ ነው የሰራሁት። ብዙዎችን መጠየቅ ትችላላችሁ። በእስራኤል ሀገር አሁን ከነበርነው የፓርላማ ፓርላመንታሪት ጥሩ ሰሩ ከሚባሉት አንዷ ነኝ። በጣም ብዙ ነው የሰራሁት። የወጣት ልጆቻችን ፖሊስ ፋይል መዘጋቱን ውሰድ። ከዛም ደግሞ የአፖትሮፖስ የአዛውንቶችን ድጎማና የአካል ጉዳተኞችን እርዳታ ውሰድ። በሶሮካ ሆስፒታል በተለያዩ ቦታዎች በካብላን የሚሰሩትን ውሰድ። በሴቭራ ታሽማር የሚሰሩትን ውሰድ። የጡት ነቀርሳ ምርመራን ቅድመ ምርመራን ለማወቅ ያንን ማድረጌ ክትባት የሳምባነ ቅርሳ እስከ 3 ትውልድ የሚሰጠው ማስቀረቴ ምንም ባይሳካ በሃይማኖት ጉዳይ እግዚአብሔር መልካም ውጤት ያምጣ በዚህ በጣፋት ልጅ ያደረኩት ጥረት በየሳምንቱ በየባዳው የምስጥራይ ኮሚቴው የግልጹ ውይይት አለ። ከዛ ተጨማሪ ብትሄድ የሪፋይል አዳነ ጉዳይን ወሰድ የአበራ መንግስቱ እንደና አሁንም በድጋሜ ለምናገረው አበራ መንግስቱ በተሰቡ 9 አመት ተኩል 5 ሳንቲም አልተቀበሉን ከእስራኤል መንግስት። ከዛ በኋላ ነው እኔ ተከራክሬ የተቀበሉት አምላክ ብሎ ደግሞ ሲመጣ አሁንም በድጋሜ በኩራት ነው ምናገረው ሐማስ ለቀይ መስቀል ሲያቀብል ቀይ መስቀል ለመከላከያ ሲያስተላልፍ የኔ የመጀመሪያ የበህር ልጅ ሮፌ ዶክተር ኢማኑኤል መላኩ ወይም እሱሎ ተቀብሎ ያስተራገደው ያመረመረውና ይሄንን በሙሉ ሌላው ብትወስድ በየከተማው ያልሄድኩበት አታገኝም። እልቅሶ ያልሄድኩበት አታገኝም። የኛ ወታደሮች ሙተው ቀብር ወይም ላጽናና ያልሄድኩበት አታገኝም። የኛ ብቻ አይደለም ሌሎችንም በሙሉ ነው ማለት
0: እና ጸጋውን እዚህ ላይ እንግዲህ እዚህ ይሄው ላይ አድርገሻል
2: ነው የጥያቄ ምን ቃል ባለው ነው ማለት አንድ ፖለቲከኛ አንድ ነገር እንኳን ከተሰጠ ከተሳካለት ሰራ ነው የሚባለው እና በእውነት አይደለም ነገር በጣም ብዙ ነው የተሳካልኝ እንደውም የተሳካልኝ ምክንያቱ ረሃሚን ሰጠኝ ምክንያቱ መሰላችሁ አንደኛ ዝግጁኝ ነው የመጣሁት ማውቀው ህዝብ ነው ማውቀው ነው ችግሩን ያ ሁለተኛ በጥምሩ መንግስት ነው ሶስተኛ ከሰው ጋር ስትሰራ በክነሴት መግባባት አለብህ ጸባይ ያስፈልጋል ዝም ብለህ መጥተህ ኮሚቴ ውስጥ መጮህ ወይም ደግሞ ሰዎችን መዝለፍ መሳደብ አይደለም ለማጽደማ ለካሜራ አይደለም ረጋ ብለህ መስራት አለብና በዚህ በዚህ በእውነት ብዙ ስራዎችን ነው የሰራሁት ነው ብለው ያ ሲባል ሁሉ ተሳክቷል አይደለም አሊያም በተመለከተ ወካሽሙት ብቻ እንጂ ሆካክንሳ በሚለው የጥምሩ መንግስት አባሎቻችን በከፍተኛ ሁኔታ ነው የተቃወሙት። የሃይማኖት ካሳውን ሁኔታ እንውሰድ እስካሁን እቺ ልጅ አልተገኘችም። በጣም በጣም በጣም በጣም አንጀቴን የሚበላይ ጉዳይ አለና ሁሉን አሳካኋልንም ግን የሰራሁት ደግሞ እንዴ ለሰጠኝ ለጠየቀኝ ጥያቄ ብዙ ሰርቻለሁ ነው
1: ማለት። አይ አልተሰራም ለማለት ሳይሆን ያልተፈጸሙ ነገሮች አሉና በእነሱ ጉዳይ አሁን ለምሳሌ እስከ ምርጫው ድረስ እንደዚህ 1200 የሚሆኑትን ማምጣት ይቻላል ወይ ለማለት ነው የጠያቄ።
2: ተመልከት አሁን በምርጫው ሰዓት አይመስለኝም ቢሆን ደስ ይለኛል። ለምን እንደው በትል ትልቁ መሰናክል የነበረው የጥምሩ መንግስት የፖለቲካ ፓርቲዎች ነው። የፖለቲካ ፓርቲዎች ስለ በተለይ ሲሆኑ ተደቲ በከፍተኛ ሁኔታ ነበር የሚቃወሙት ሻስም ቢሆን ይሄ አለ። ሌላው ምርጫ በቀረበ ጊዜ አንድ ነገር ለማድረግ ስትፈልግ ብዙ ጊዜ ከምርጫው ከፖለቲካው ጋር ነው የሚያያይዙት ይሄ ነው። ሌላው ሁለተኛ ጥያቄ ጠየቀኝ ነበር ለወደፊት ምን ታስብ ያለሽ ላልከው እንግዲህ ብዙ ነገሮች ይኖራሉ አሁን ይሄ ነው ብዬ ልነግርህ አልችልም። እርግጠኛ ነኝ የምወዳትን ሀገሬንና የምወደውን ህዝቤን በማንኛውም መድረክ አገለግለዋለሁ።
0: ከምርጫው በኋላ እንግዲህ ምርጫው ባበነጋታው ማለዳ ጀመረሽ?
2: አዎ ከዛ በኋላ
0: መንገዶች ምን እቀዳለሽ?
2: ይሄ ነው ብዬ ካሁኑ መንገር አልችልም። ለምን ብትል አንደኛ አሁን ነው ገና ትንሽ ረፍትም አለ። ከዛ በኋላ ማጤን ያስፈልጋል። አሁን ቀደም እንዳልኳችሁ አገሬ እስራኤል በምትፈልገው መድረክ በሙሉ ለማገልገል ዝግጁ ነኝ። ሞደውን ህብረተሰባችን ወገኔንም ህዝቤንም ህዝብ እስራኤልን በአጠቃላይም ለማገልገል በማንኛውም መድረክ ዝግጁ ነኝ እና ይሄ ነው ብዬ ካሁኑ መናገር ይከብደኛል። ሌላው ግን አንድ ልገልጽላችሁ የፈለኩት አንዱ ለፖለቲካ ምንድነው ላለፈ ክረምት
0: ቤታ ይሰራ
2: ገሳ ይሰራ የሚባለው
0: ቤታ ይሰራም ገሳ ነው።
2: አዎ ላለፈው እና ለወደፊቱ መማር የሚያስፈልግ ብዙ ነገር አለ ብዬ አስባለሁ። በፖለቲካው ሂደት አንደኛ ሙሽራ መጣ በርበሬ ቀንጥሱ ምርጫ ደረሰ ሲባል በሁሉም የፖለቲካ ፓርቲ የኛ ሰው በብዛት መሳተፉ ይሄ ትልቅ ደካማነት ነው። በዲሞክራሲ ብንሳተፍም መብታችን ቢሆንም ድምጻችን ጥቂት ስለሆነ መበታተኑ ስለሚያውቁ ጥሩ ቦታ አይመድቡም ፖለቲከኞች ያለ። በሁለተኛ ደረጃ በዚህ ዙሪያ ላይ ጥቅምን ለማስከበር በፖለቲካው ጨዋታ መረዳዳት ያስፈልጋል ብዬ ነው የማስበው። ያለዚያ በዚህኛውም በሚቀጥለው ምርጫ አንድ ሰው ላይ ገባ ይችላል ያለ ና ያ እንዳይሆን መጣሪያ ያስፈልጋል። ሁለተኛ ውድድር ውስጥ በሚመጣበት ሰዓት ማነው ህብረተሰቡን የሚያውቀው? ማነው ካሁን በፊት ልምድ ያለው? ካሁን በፊትስ ውጤት ያሳየ? የመሳሰለውን ማጤን ያስፈልጋል።
0: ማለት እንግዲህ በሌላ ቋንቋ ከአራት ዓመት ረፍት በኋላ እንደገና ታስቢያለሽ ወደ ፖለቲካ ለመመለስ?
2: ይሄንን ነገር እኔ ያሁኑን ተጨባጭ ነው የምነግረው። ለወደፊቱ እንዳልኳችሁ አላውቀውም። ምን እንደሚመጣ አይታወቅም። ሚሆነው አይታወቅም። ቅድም እንዳልኩት እኔ አገሬንና ህዝቤን ወገኔን በማንኛውም መድረክ ማገልገል እፈልጋለሁ። ፖለቲካ ብቻ አይደለም፣ ብዙ ቦታዎች
0: አለ። ብዙ
2: በጣም በጣም ብዙ ቦታዎች አሉ ማገልገል የሚቻልባቸው። እርግጠኛ ነኝ በሚችለው ሁሉ ለማገልገል ዝግጁ ነኝ። እንደገና ደግሞ ታውቃለህ ሀሚም፣ ከልምዱ ልክ ክነሴት እንዳበቃ ወዲያው የተለያዩ አስተያየቶችም የተለያዩ ሰዎችም ይመጣሉ እና ያንም ማጤን ያስፈልገን የምለው ለወደፊቱ ለፖለቲካ ለሚሄዱ ሰዎች፣ ባለፈው በኢሪያው በመዘጋጃ ቤት በመዋጻው ማይተነዋል እንደ ድክመት በብዛት ሰው በመግባቱ ብዙ ቦታዎች ላይ ብዙ ህዝብ የሚገኝበት አካባቢ ሰው ሳይገባ ቀርቷል እና ይህንን ነገር መጠገን ያስፈልጋል። እንዲሁ ዝም ብሎ ድምፅ መበታተን ወይም ምርጫው ሲመጣን ያለሁን ያለሁ ማለት እኔ ብገባ እረዳለሁ ወይስ ያነኛው ይሻላል ብሎ ማጤን ያስፈልጋል።
0: እንደዚህ እናደርግ እንግዲህ ይኸውልሽ፣ አሁን እንግዲህ ያው ሌላም በርካታ ሰዎች ስላሉን ነው። በቀጣዩ ጊዜ አንቺ አሁን እስካሁን ድረስ ካካበትሽው ልምድ፣ ፖለቲካ ልምድ እንዴት ሁሉ ፖለቲካ ሚና መጫወት እንደሚቻል ከከተማ ማዘጋጃ ቤት ምክር ቤት አባላት ጀምሮ እስከ ላይ እስከ ብሔራዊ አስተዳደር ለመድረስ መደረግ ያለበት መንገድ ምንድን ነው? ሁኔታዎች ምንድን ናቸው የሚለው ጉዳይ ባስመለከተ እስቲ እንግዲህ አንቺን ከልምድሽ የተነሳ በቀጣዩ ጊዜ እንነጋገርበታለን።
2: በጣም ጥሩ አስፈላጊ ነው። ለምንድን ነው ብለው ያ ካልሆነ ተበታትኖ ነው የሚቀረው። ድምፃችን ተበታትኖ ከቀረ ተወካይ ይኖረህም፣ ተወካይ ከሌለህ ደግሞ የሚቆጥረው ሰው የለም። አመላቸው ነው፣ ልማዳቸው ነው። ምርጫው ሲመጣ ብዙ ይመጣሉ፣ ከዛ ሁሉም በነው ይቀራሉ። ያለ ተወካይ የሚለው ነገር መቀየር መቻል አለብን። ይህን ካልለወጥን መሻሻል አንችልም ለወደፊቱ ብዬ ገምታለሁ። እና ጥሩ ሀሳብ ነው ያቀረብከው ረሃሜም።
0: እንነጋገርበታለን እንግዲህ በቀጣይ ጊዜ።
2: ለአንተ ለሰጠኝ እንዲሁም ለአድማጮች ለተከበራችሁት አድማጮች ወገኖች በሙሉ ምስጋና ከፍ ያለ ነው። ጊዜ ካላገኘሁኝ ሻናቶቫ መልካም አመት ባል ይሁንልን።
0: ሻናቶቫ ሻናቶቫ
1: መልካም አመት
2: ሻናቶቫ
0: ባይ ባይ። ሄሎ
3: ሄሎ፣
0: ቄስ ሩቤን አየልኝ።
3: ሰላም ሰላም፣ አንጋፋው ጋዜጠኛ ረሃሜም አላዛር
0: ጤና ይስጥልኝ፣ እንደምን አለ?
3: ጤና ይስጥልኝ።
0: እሺ እንግዲህ አመት በዓሉ የተቃረበ ነው፣ ሮሽ ሃሻና፣ ዮም ኪፑር፣ ሱኮት። እንግዲህ እንዴት ነው ለህብረተሰባችን ያለ የበጎ ምኞት ገለጸ?
3: እሺ በመጀመሪያ አመሰግናለሁ ይህንን መድረክ ስለሰጣችሁ። ለአንተም ሆነ ለሸያው ደጉ ለሰጠይም ሆነ ለሃና ለወርቅነሽ ለሙላችሁ በደንብ አከብራችኋለሁ፣ ወዳችኋለሁ። እና ይሄ አመት ባሉ የመጣው እግዚአብሔር ለእስራኤል ያሳወቀው በበረቡ ጊዜ ነው። በረቡ ያው ጾም ተጽሞ ስለ አንደኛው ቤተ መቅደስ ስለ ሁለተኛው ህዝቡ አዝኖ አሁን ሲናት ሲናም ነበር የእሱ ለሱ ጦርነት። ከዛ ያው ተጽሞ ስጋ እንዳይበላ መልሶ ሰርግ እንዳይሆን ማንኛውም ደስታ እንዳይሆን አባቶቻችን ካህናቶቹ እስከ 17 ቀን ይጾማሉ፣ ህዝቡ እስከ 10 ቀን ይጾማል። እዛም ወዲያ ስጋ ይበላል። በዛ በበረቡ ጊዜ ስሜሃ ወስሜ እግዚአብሔር ለደቂቀ እስራኤል፣ እስራኤሎችን በዛን ጊዜ ነው እግዚአብሔር ያቋጠራቸው። ከዛን አንስቶ ብርሃን ሰረቀ፣ ብርሃን ሰረቀ፣ ጨለማ የነበረው ለእስራኤል ብርሃን ይሆናል፣ እግዚአብሔር ብርሃን ሆነ። እኛ ደግሞ በኢየሩሳሌም በዚህ አመት ውስጥ በሁለት አመት በዛ ጦርነት በኢራን ጦርነት ህዝቡ በጣም በችግር በጭንቅ ነው ያለፍ ነው እና የሚመጣው አመት በዓል ለቤተ እስራኤል ለአም እስራኤል የተባረከና የተቀደሰ عمس يون لنا برهان سرقة للزيابير برهان سرقة ليوهان ليوهان وطولة تاركان وطول زيابير كاكرون يالي اندجن علي لهم زيابير برهانون كفتو يتبكان كبرهان سرقة اسكاسبري درس يوسد يملس አሁን የፈጣላ ይታረቅ ነው ኦሪቱ አባቶቻችን በኢትዮጵያ ከዚህም አገር ሆነ ለዚህ በጣም አሁንም ያስተምራሉ ይናገራሉ ማስታረቅ ማስተማር ትልቅ አሁንም ሀውልት ነው እንደገና ደግሞ ያን ቂሙን የፈጣላውን ትቶ ያንን ይቀብሎ ከልብ መሆን አለበት ዛሬ ተጣልቼ ይቅርታ ብዬ ለመጣው ከተጣላሁት ያን ጥሩ አይደለም ለመጨረሻው ሰላምነት እንዲሆን ይቅርታ እንዲሆን አሁንም ባስተራይ ጊዜ ሁለት መላእክቶች አሉ ወመላከ ብርሃን ዘይጽፍ ሰናይ ወመላከ ጽልመት ዘይጽፍ ኩይ ሁሉ ዘገበርና ኃጢአት ነገድ ይበመድር ሁለት መላእክቶች ቀኝና የግራ አሉ እነዛ ቤተ እስራኤልን ከሚወለድ ጀምሮ እስከ ለተሞቱ ይጽፋሉ ዘይደሎሙ በመዳሉ ለውቱ መጽሐፍ ቅድመ እግዚአብሔር የሰራውን ስራ ሁሉ አሁንም ከዚህ ዓለም ባለፈ ጊዜ ስጋው አፈር ነው ወደ አፈር ይቀራል ነፍሲቱ ግን ወደ እግዚአብሔር ትቀርባለች በዛን ጊዜ ግን የእግዚአብሔር መላእክታም ሁሉ ይቀርባሉ ከዛ ሰንበት ትጨመራለች ሰንበትን ያከበሩ ግን አሁንም ደመልካም ሽማግሌ ጠጋ ትላለሽ እሉ ህዝብየ ለሩሲያ አነ አቆንኩ ሰንበታት የወቅድስየ መነፍሲቱ በሰንበት መካከል ትጠየቃለሽ በዛን ጊዜ ግን ወትሬ ወሰንበት ለፈጣሪሃ እሉ ህዝብየ ለሩሲያ ይቺ ነፍስ አንተን የፈራሽ አንተን ያከበረሽ አሁንም ኃጢአት ብሰራ በንህሳ የተመለሰሽ በኦሪቱ ያገለገለሽ ብላ ሰንበት አሁንም ትመሰክራለች ሳሉም ሰንበት ሲሞቱም ሰንበት በላው የሰንበት በረከት ይቀርባል ለሞተ ሰው ግን መስዋዕተው ለመስዋዕት መስዋዕተ ነው ለምን ነው በረከት በረከቱ የእግዚአብሔር ነው ስለዚህ የሰንበት መስዋዕት በረከት ነው የሚባል ከአባቶቻችን ያስተማሩን እና ስለዚህ የሰንበት የተለየ ነው ሰንበት ለእስራኤል መድኃኒት ናት እንደገና ደግሞ መባክሙ ቤዛክሙ ለእስራኤል ጉልበቱ መባው ጸሎቱ ስግደቱ ነው
0: ስለ በረከተ ስለተባለው አሁን ለምሳሌ ነገ ቀዳሜ ነው ሮሻሻና የሚውለው እና የሮሻሻናው መስዋዕትና የቀዳሜው በረከቴ ሁለት ነው የሚቀርብ ማለት ነው
3: የተለያየ ነው ምክንያቱም ስሙ በረከቴ የሰንበት ነው የሆሻሻና ያመታት የሰው ሲሞት የሚቀርበው መስዋዕት ነው የሚባል ይሄ ነው ልዩነቱ
0: ጥሩ ቄስ
3: ከዛ
0: ግዚያችን ሌላ ስበርካ ተሰዋለን
3: ረጋ እና ስለዚህ

0: በስመ እግዚአብሔር እያሉ አባቶቻችን በመልካም ዜማ በመልካም ጸሎት አሁንም 2500 ዘመን በኢትዮጵያ ከዚህ ደግሞ 40 ዓመት ጸሎቱ ቀጥሏል አስተማሪው በጣም የነበሩ የሞቱት ነፍስ ይማርልን መልካም ዓመት ባል ያድርግልን
1: እናመሰግናለን አባ ቄስ ቄስ ሩቤን አይልኝ አመሰግናለሁ
0: ሰላም ሰላም
1: ሸነጦባ Hello? Hello?
2: Hello?
1: Can I still leave?
2: Can I still leave? Can I still leave? Can I still leave? Can I still leave? Can I still leave? Can I still leave? Can I still leave? Can I still leave? Can I still leave?
1: Hello, hello. What's up?
2: Hello, Salama Farad. Balano Hui. Farad Mekwana Lij. Shashatu Taggahu Lij. Jehetu Hilijinai. Then I'm not too.
1: Hello, Xavier. Yoti. Hello.
2: ደና ነው እንግዲህ ተመስገን ነው እዚህ ያደረሰና አምላክ ያው እርግጥ ስላልቆሽ ቀሶች አቆች ተከፈውታል ነገር ግን ያው ደግሞ እንግዲህ ኮልሻና ይሁንኝ በራዲዮንም ሆነ ለማናቸው ሆነ እየተነጋገርነ እችን ሻና አመት ያደረሰና አምላክ እና ያው እንግዲህ ሲለሆት እየደረሰ አይደል
1: አዎ
2: ታውነና እንግዲህ ሰው አይደለነ መሳሳት ይኖራል ያው ይቀርታ ለመጠየቅ ነው እንኳንስ እኔ ነኝና አዳም እኮ እየተናገረው በቃል በቃሉ እየተናገረው እግዚአብሔር ተሳሳተው ያው ልቆሽ ያውቁበት አለኝ ያው ዮሐና ተሳሳተችው ወንዶሽ ተላላ ተላሌ ናችሁ ላለፈኝ አጣለለቸው ዮሐን እና እዚህ የተነሳ መሰለኝ ወንድ ተላላ አይደል ይያሉ ነው ሮሚዮ በሜት ተላላ ነው ወንድ አዎ ለሴቶች ብዙ ብልሃት ሰጥቷቸዋል ወንዶችን ደግሞ ተለል አርጓቸዋል ስነግራቸው ስናታለላቸው ይታለላሉ በማይታለሉት ጊዜ ደግሞ እልክ ሲመጣ ደግሞ እንደነሱ ያለ ጎበዝ ማን ነው ያለ እና አዎ እግዚአብሔር እኔ ደግሞ እንደዚህ ስነጋገር የተሳሳስኩት ነገር እንዳለኝ አላስበው ሸጎዳሁት እግዚአብሔርንም ያስቀየምኩት አለ በንግግር መንፈስ ይቅርታ እየጠየቅኩኝ እና እቺን የተመረቀሽ ሀገር የተከበረች ሀገር የአብርሃም ሀገር ካናንን ያ 2500 ዓመት ይያሉ ተላልቆሽ እየጠቀሱት ነው እቺን ወርቃማ ምድር አስረግጠውናል አጎናጽፈውናል እቺን ወርቃማ ምድር ግን እኛ በመልካም ሁኔታ ስናደንቃት ይሄው ወቱን ልብላ አመን ቤታችን ሁላ ኮቴል ነው ይሄን ልብላ ይሄን ልጠጣ ይሄን ልልብስ ምን ልባት የተመረቀች ሀገር እናትና ገሩቱን እስራኤልን አም እስራኤልን ይባርክልን የጦርነቱ ያሉትን የጦር እችናለቅ አንደበረት ጉልበታቸውን ያገንግንልን የሶቻችን ደግሞ ተሰሚነት ይስጣቸው ያጉልበትልን እነሱ የመረቁተይ እነሱ የቀደሱት እግዚአብሔር እንደሚሰማው እኛንም ደግሞ ይሰማናል ብዬ ነው የምለው በትምህርት አንቀጽ ደግሞ ልጆቻችን ተምረው በልጽገው አገሪቱን የሚረከቡ ናቸውና ከፍ ከፍ ያርግልን የተማሩተኝ የጌታ ተግባር የሚደርስ ይሁን የሚመሩ ይሁን አገሪቱን ትላልቆችን ደግሞ ባልቴቶቻችን ደግሞ ጤናቸውን በርጅና እርጅና ጋር ጤና ይስጥ እኔ አባት ጻድቅ ነው የምለው በርጅና መልኩ አንዲት ይችን አመመ የሚል የለውም ባለጤና ነው እና የሚያረጁትን ደግሞ ሁላችን እናረጃለን በጤና እናርጅ ሞት የነበረ ነው ግን በጤና ማርጀት እግዚአብሔር የነታ የቀባው ነው ብዬ ነው የምገምተው እና እስራኤል አምላክ አይን እንዴት ነው የሚሉ አይን አይቶ አይጠግብም ጆሮም ሰምቶ አይሞላም ይላሉ አይናችን አይቶ ሰውን የመዋደድ ነው እንጂ ገሌን ጠግበነዋል ኧረ ገሌንስ ባላየው ኧረ እንዳላየው የማለት አንጻር በራሳችን እንዳይሳፈርብን ለእግዚአብሔርን ለምናለን ምግብ ግን አዎ በአይናችን ብዙ ሆነ ስናየው እንጠግባለን ሰው ግን አንጠግብ ሰው አይቶ አይን አይቶ አይጠግብም እንደሚባለው ጆሮ ደግሞ ሰምቶ አይሞላም እንደሚባለው የኔታ እስራኤል አምላክ ሁለዚህ የምንሰማው ነገሮች መልካም ነገሮችን ያሰማን ምናየውን ሰው ስናይ የተጎዳ ሰው ስናይ ባልቴቶቻችን እንደዚህ አንዳንድ ትልቆች ሰዎች አሉ በሜት ይህንትን አድሞት ብንሰራ ጥሩ ነበረ እርግጥ እኔ በሄራይት እናደባለሁ አዎ እንዲያው ምናምን አንስተው እንደዚህ ይዘው ሲሄዱ ከመንገድ ስናገኛቸው ብንረዳቸው ጥሩ ነው አይናችን ሳይ ሳንጠግብ አረ እነዚህን ስለርዳቸው የሚል አንጻር ራሳችን ያሳፍርልን ነው ምል እዚህ ሀገር እኔ ታመልክ መልካም ነገሮችን ይዘን ምንጓዝ ያርገን እግዚአብሔርን የማናስቀይም ሰውን የማናስከፋ ነገሮች መልካም ነገሮች ተተናጋገርና እግዚአብሔርም ሀጎናችን ነው ያለ ይላሉ ተላልቆሽ ማስረድተዋል በእምነት መልካም ነገር የተናገረ መልካም ድርጊት ያደረገ እግዚአብሔር እስራኤል አምላክ ይረዳዋልና ይርዳን እናንተን ደግሞ አዳሽት መታስተላልፉት ደግሞ ጤናችሁን ይስጣችሁ
1: እናመሰግናለን
2: እነዚህው ያላችሁና እነሰጠይ ሐና ደግሞ አሰላላፊቱ ነጋሺ ሻያው እነሻለቃ አይቸው ሙላችሁ ናው ሰጠይና አበሻየው መጣለ ኦህ ብለው አለይ በሮሻ ሻና
1: ይመጣሉ
2: መጣ ነው አሉ
1: ይመጣሉ ይመጣሉ
2: አዎ አንተ ማብረህ እንድትመጣ
1: እሺ
2: ያኔ ባለቤት ደግሞ ሰው እንደው እንግዲህ ለተመጣ ሳር ዳይ አይሰድም
1: ኦ የማ እንደ ከባድ ነው እሺ ወይዘሮ ሰላማ ብዙዎች አሉ
2: ያው ግን ያርዳል የማለት አንጻር ነው
1: ገባኝ ጥሩ በርካታ ሰዎች አሉ የሚጠብቁ ስለአደረሰው በየሉ ግዜውን
2: እሺ እሺና ሻናቶ ባይሁንልን ሻናሞ በራይሁንልን የሻና ያመት ይትቻመት የኛ የእስራኤል እስራኤል የምትጣቀበት እስራኤል የምትበለጽግበት ትኔ መሰለሽ ማርናው ተት የሚፈስበትን አገር ልጆቻችን ከፍ ባለው ደህሊቁ ደረጃው ለልልን ያልኩኝ
1: ይላል
2: ሻና ቶባ አመሰግናለሁ
1: ሻናቶ ሰላም ፈረደ ሰላም ሰላም ሄሎ
3: ሄሎ
1: ጤና ይስጥልኝ
3: ጤና ይስጥልኝ እንደናችሁ እንደው ለሁሉ ወረደውን አሰራጮች በአጠቃላይ
1: አለና
3: ሰላምታዎችን እየገለጥኩኝ በአጠቃላይ ደግሞ ለአም እስራኤል እግዚአብሔር የቸር የሰላም የጤና እግዚአብሔር ጤናም እናገኝበት ፍቅርም እናገኝበት ሀብትም እናገኝበት ያጣም ያገኝበት የተጣላም ታረቀበት ዘመን ያርግልን እግዚአብሔር ሽን የተባረከ የተቀደሰች ሀገር ደግሞ እሱ ይጠብቅልን እግዚአብሔር ዳኛውን ተዳኛ ያስማማልን እግዚአብሔር በውጭ ያሉትን ወገኖቻችን ደግሞ በእውነት ከዚች ከተባረከች ሀገር በእውነት ሚደርሱ ያርጋቸው በተለያየ ሀገር እንትን የሚሉት በእውነት የኛ በኢትዮጵያ ያሉ ህዝቦች ነው እንጂ የቀሩ በዚህ አመት ራሱ በተለያዩ ቦታ ስንት ህዝብ ገብቷል ተዚህ ሀገር የኛ ግና በእውነት በዛው እንደቀለጡ ቀሩ በጣም ያሳዝናል በእውነት እና እግዚአብሔር መተዛዘኑን ይስጠን በምርጫው ደግሞ ያውኔ ምርጫ ሲሆን ደግሞ እኛ ሰው በእውነት ከቤት ተቀምጠን ተማየት ከቤት ተቀምጠን ከላይ ተቀምናል ከላይ ተቀመንን ብለን ከመቀመጥ በእውነት ወጣን የሚያስፈልገውን የምንፈልገውን ሰው ብንመርጥ በጣም ቆንጆ ነው በእውነት ተሚመርጠው የማይመርጠው ይበልጣል ከቤት ተቀምጦ የሚያሳልፈውና ለምን እንደሆነ አይገባኝ በእውነት ትንሽ ትምርት እንዲያብነውስት በጣም አስፈልጊ ነው የኛ ሰው ለምሳሌ አይያ አይጠቅመንም ከማለት ደግሞ አንድ ተወካይ እንኳን የኛ ሰው ከዛ ቢቀመጥ ሰው አላቸው መባል እንኳን ለኛ ለራሱ በጣም አስፈልጊ ጥሯችን ነው እኛ ምንድነው ማን ይጠቅመናል ምን ይጠቅመናል እነን ይላል ዝም ብለን የምናሳልፈው በእውነት ይሄ ነገር መንቃት አለብን ለራሳችን አንድ ሰው ከዛ ቢቀመጥ ሰው አላቸው ብሎ እንኳን ትዝብት ከዛ ሰው አለን መኖሩ ለኛ አስፈልጊ ነውና በእውነት በመርጫውም ወጣን بنሳተፍ ሙላችን ትንሹም ትልቁም ሆነ بنሳተፍ በእውነት ጥሩ ነው ብየ ነው ማስበው
1: ጥሩ አስተያየት ነው
3: እና በእውነት በጣም አስቸጋሪ የኛ ሰው ከሚመርጠው የማይመርጠው ነው የሚበልጥ ዝም ብለን ቁጭ ብለን የመርጫው ቀን ብዙ ማንሰራለን መርጫው ቀን ዝም ብለን እናሳልፋለን ብዙ ሰዎች ቀንጠን ምን ያረግነልና አንመርጠን እንዴ ምን ያረግነልና በአገሪቱ ነው ያለነ ለምንድነው ሰው ማንመርጠው ለምን ሰው ሀኛ ቢወጣ አንድ ሰው ቢቀመጥ ቢሰራም ባይሰራም ያቅሙን ይሰራል ከዛ ሆኖ ካላቅሙ ደግሞ ምንም ማድረግ አይችልም አንድ ሰው ለምሳሌኛ ጠጋ ፈንታ ሆነ አሁን ብዙ ነገር ቀድም ስትናገር ነበር ያውኔ ምን ህዝብ አልመረጠኝም ያውኔ እሷ የገባችው መንግስት መርጦ ስላስገባይ ነው ስለዚህ ብዙ ነገሮችን ማድረግ ትችላለህ ብዙ ነገሮችን ማታረገው ሊኖር ይችላል ግን ህዝባችን የኛ ህዝብ በኢትዮጵያ ያሉ ህዝቦች ተጣርተው እንኳን ተጣርተው ከዛ ካምባሴ የሚሰሩት ራሱ እኔ ብዙ ነገር ያየሁት ነገር አለ በጣም አስቸጋሪ ነው በእውነት እና የተጣሩት ያልተጣሩ ተባላለም ተጣርቶ ማይመጡ ተጣርቶ ሳይመጡ ለምሳሌ የተወለደ ይሁን ብዙ ህዝብ ቀረ እናቱ አባቱ ከዚህ ሆኖ ልጁ ከዛ ይቀራል እነዛ በጊዜው ቢመጡ ተዋልደው ሊቀሩ አይችሉም በጊዜው ለምሳሌ በየተለያዩ ሀገሮች አይደለም ዝም ብለው እየገዙ ማይመጡ እሄን ያልከፈሉ ይያሉ እንኳን ዝም ብለው ማይመጡ አቸዋሉ የኛ በኢትዮጵያ ያሉ ህዝቦች ለምንድን ነው አልተወለዱም? የተወለዱ አሉ። ከእስራኤል የተወለደ ማንኛውም የተበተነ ይሰበሰባል እየተባለ በየአገሩ የሚባለው ለምን አይሰበሰቡም? የኞች እስከመቼ ነው? እስከመቼ ነው? እኔ አልገባኝ ነገር አለ በእውነት። ራማ ላዛር እስከመቼ ነው? አንተ አሁን ብዙ ታውቃለህ፣ ግን እስከመቼ ነው እንደዚህ ስናለቀስ ስናነባ የምንኖረው? ለምን
1: ለምን ይሁን ለስም ከናል ነገር ከኝም እንጂ
3: ደሳለኝ አባይ
1: ተው ደሳለኝ ይሁን። ይሄ ሁኔታ በመደጋገም ነው የሚነገረው። በመደጋገም የምንነገረው ግጥሩ ነው። ራስሰቡ ልብ እንዲልና እንዲያውቀው ይሁንና በመናገር ብቻ አይደለም መፍትሄ የሚሰጠው ለአንድ ችግር በመስራት ነው። እና ማይሰሩ መስራት የሚገባቸው ማይሰሩ ብዙ ነገሮች አሉ። ይሄን በስመለከተ ደግሞ ሌላ ጊዜ እንግዲህ በስልኩም ባለት በዚህ በሬዲዮም ባይሆን በሌላ ሁኔታ ተገናኝተን መመነካከርበት አጋጣሚ ሊፈጠር ይችላልና ጊዜያችንም ያለቀ ነው።
3: በጣም አመሰግናለሁ። እግዚአብሔር ደግሞ እናንተንም እግዚአብሔር ይጠብቅልኝ። የዛሬ አመት ደግሞ እቅፍ ድግፍ አድርገው ከቁጥር ሳጎል ያደርሰንን። በያለንበት እግዚአብሔር ጠባቂያችን ብርቱ ይሁን። ሰላም የሰፈነበትኝ ቆይታና ውሎ እግዚአብሔር በሰላም ሻናቶባ።
1: ክቡራትና ክቡራን አድማጮች ፕሮግራማችን ለማጠናቀቅ ሶስት ደቂቃዎች አልቀርተውናል። እስከዚያ ድረስ አርዕስተ ዜናውን መድገም ነው። ጠቅላይ ሚኒስትር ቤንያሚን ነታንያሁ ስለ ጥቅምት ሰባት ቀኑ ጥቃት አስቀድሞ ማስጠንቀቂያ ደርሷቸዋል በማለት ሀያሬጽ ጋዜጣ ያወጣውን ማስረጃ አስተባበሉት። ለ2026 ዓ ም ብሔራዊ የክነሴት ምርጫ የምዝገባ ዝርዝር መቅረቡ ሂደት ትናንት ምሽት ተጠናቀቀ። ኢታማዦር ሹም ያልዛሚር እስራኤል በቅርብ ቀን ስድስተኛውን ከጀርመን የገዛችውን ዘመናዊ ጦር መርከብ እንደምትረከብ አስታወቁ። ብሪታንያ በይሁዳና ሰማርያ አካባቢ የንግድ ልውውጥ ማዕቀብ ለመጣል የደረሰችበትን ውሳኔ ተከትሎ እስራኤል በኢየሩሳሌም የሚገኘውን የእንግሊዝ ቆንስላ እዘጋለዋለች። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በባህር ስላጤው ሀገራት ስለነበረው የተኩስ ልውውጥ ምላሽ ሰጡ ተባለ። የሚሉት ለሰዓቱ ከነበረ ዜና መካከል ዋና ዋና ዜናዎች ናቸው። ክቡራትና ክቡራን አድማጮች ፕሮግራማችን እናጠቃለን ነው። ለተባበሩ ለአጠናቃሪዋ ሀና ስፈራው፣ ለቴክኒክ ባለሙያው ዮኒ ካህተ፣ እንዲሁም ለባልደረቦች ሻያው ሰጤ ዘመነ፣ ወርቅነሽ ሸቴና ደሻ ወደ ጉም ያለ እሱም ምስጋና ይደርሳቸው። አበረጀ የቆየው ተራካቢ ብረዘር ነኝ። በምሸቱ ክፍለ ጊዜ ባልደረቦች ይጠብቋቸዋል። እስከዚያ ድረስ ሁላችሁም ያላችሁበት በሰላም ዋሉ። ሻናቶባ

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።
0: የተከበራችሁ አድማጮች ጤና ይስጥልን እንደምን አመሻችሁ እንዴት ዋላችሁ? እነቱን ደብራን ዘመን አቆጣጥር ካፍ ዛይን በሄዱል ታፕሽን ፔባም ዳውርፓ ዘመን አቆጣጥር ሰፕተምበር 9 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጥር ደግሞ ሮቭ ጳጉሜ 4 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ዳንኤል ሮክ፣ የፕሮግራም አጠናካሪዋም ሃና ስፈራው፣ የስቱዲዮ ተረኛ አስተናጋጁ ይሻያው ደጉ ነኝ። ያለን ዝግጅት የሰዓቱን ዜና፣ ወቅታዊ ዘገባ፣ ሳምንታዊ ስፖርት ፕሮግራም፣ ቃለ ምልልስ ከጠበቃ ሰለሞን ኃይሌ ጋር ስለ ሃይማኖት በህብረተሰባችን መካከል የሰነበተው ውዝግብን ይመለከታል። ከህግ አንጻር አሁን ዜና። በቅድሚያም አርዕስተ ዜና፣ ጠቅላይ ሚኒስትር ናታንያሁ በኢራን ላይ የሚቀዳጀነውን ድል ከምን ጊዜም በላይ ቅርብ መሆኑን ደግመው ተናገሩ። የናታንያሁ ቤተሰብ ጠበቃ እንደተናገሩት የኤሚሬትስ አረብ ፕሬዝዳንት ለጠቅላይ ሚኒስትሩ ስለሰጡት የማስጠንቀቂያ ስልክ ጥሪም የተሰራጨው የሐሰት ዘገባም ዓላማው ምርጫውን ለማበላሸት ለማበቀል ነው አሉ። በኢላት ከተማና አካባቢዋ የእስራኤል መከላከያ ሰራዊት፣ ፖሊስ፣ የአደጋ ጊዜና የነፍስ አድን ኃይሎች ሲያካሂዱት የሰነበቱት ልምምድ ፈጸሙ። አንድ የእስራኤል ዜጋ ከስምንት ዓመታት ገደማ በፊት በሰማሪያ በሚገኝ ቪዲያ ከተማ ነዋሪ የነበረውን የአኢሻም ራቢን በመግደል ወንጀል ተሳታፊ በመሆኑ 13 ዓመት ጽኑ እስራት ተፈረደበት። የብሪታንያ የሰፈራ ቀበሌዎች ነዋሪ ይሁዳውያን ምርቶችን የጣለችው ገዳም በእስራኤል ብሔራዊ ኢኮኖሚ ላይ ጉዳት አያደርስም ተባለ። የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆም። ጠቅላይ ሚኒስትር ናታንያሁ በኢራን ላይ የምንቀዳጀውን ድል ከምንጊዜው በላይ ቅርብ መሆኑን ደግመው ተናገሩ።
2: אנחנו לא ניתן לשום צבא טרור להתבסס בגבולנו. העבודה העיקרית, להכריע את משטר הטרור באיראן. אנחנו מאוד קרובים לזה. אנחנו יודעים שכל הציר ייפול סופית. אנחנו מחויבים לעשות את זה, ואנחנו נעשה את זה.
0: ጠቅላይ ሚኒስትሩ እንደተናገሩት በድንበራችን ላይ ምንም አይነት የሽብር ሰራዊት እንዲመሰረት አንፈቅድም። ዋናው ስራም በኢራን የሚገኘውን የሽብር አገዛዝ ስርዓተ መንግስት ማሸነፍ ነው። ወደዚህ በጣም ተቃርበናል። አጠቃላይ ዘዋሪ ዘንግ የመጨረሻ ውድቀቱን እንደሚያገኝ እናውቃለን። ይህንን ለማድረግ ደግሞ ቁርጠኞች ነን ብለዋል። ናታንያሁ ይህን የተናገሩት በሶሪያ በሚገኘው የሄርሞን ተራራ ጉብኝት ወቅት ባደረጉበት ወቅት ነው። በዚህ ጉብኝታቸው መከላከያ ሚኒስትሩ እንዲሁም የጦር ኃይሎች ምክትል የጦር ኃይሎች ኢታማጆር ሹም ነበሩ። የብሪታንያ የሰፈራ ቀበሌዎች ይሁዳውያን ነዋሪዎች ይሁዳውያን ምርቶች ገዳም መጣሉን በኢኮኖሚ ሚኒስተር የውጭ ንግድ አስተዳደር ኃላፊ የሆኑት ሮይ ፊሸር ይህ እርምጃ በኢኮኖሚው ላይ ከፍተኛ ጉዳት አያደርስም ብለው ቢያምኑም ቢሆንም አጠቃላይ የእስራኤል የውጭ ገበያ ባለፉት ሶስት ዓመታት ውስጥ ከፍተኛ ችግር እያጋጠመ መሆኑን ገልጸዋል።
3: בגלל זה אנחנו רואים פגיעה יותר קשה בסחורות, ענף יצוא השירותים יותר קל לו, ככל שהמוצר הוא יותר מזוהה, זאת אומרת הוא גם מוצר פיזי, הוא סחורה והוא נמצא לי על המדף ואני כצרכן קונה אותו, הרגישות שלו להיפגע היא יותר גבוהה. אבל בסוף כשמדברים במונחי מקרו, זה לא דברים מאוד משמעותיים למשק הישראלי.
0: נסעת שאול נתנה גרות בזי מקניעת בשקט עוד שליים, יבלת את אנקרה גודת איתן, לאגרגלות עוד שגביה זרפגן באנצערו יקר የቀለለ ነው። አንድ ምርት የበለጠ የሚለይ እስከሆነ ድረስ ማለትም አካላዊ ምርትና ሸቀጣ ሸቀጦች ሆኖ በሱቅ መደርደሪያ ላይ የሚገኝና እኔ እንደ ደንበኛ የምገዛው ከሆነ በጉዳቱ የመጠቃት እድሉ ከፍ ያለ ይሆናል። ነገር ግን በመጨረሻ በአጠቃላይ ኢኮኖሚ ደረጃ ሲታይ ለእስራኤል ኢኮኖሚ ያን ያህል ጉልህ የሆነ ነገሮች አይከሰቱም ነው ያሉትም። አንድ የእስራኤል ዜጋ ከስምንት ዓመታት ገደማ በፊት በሰማሪያ በሚገኝ በሰፈር ነዋሪ የነበረውን የኢአሽ አሪቢያን በመግደል ወንጀል ተሳታፊ በመሆን የ13 ዓመት እስራት ተፈረደበት። የተፈረደበት ግለሰብ ድርጊቱ በተፈጸመው ወቅት ለአካለ መጠን ያልደረሰ ሰፋሪ እንደነበረ ተገልጿል። በሻሮን ቀበሌ አካባቢ የሚኖሩ ሁለት ለአካለ መጠን ያልደረሱ ወጣቶች በአንዲት የ13 ዓመት ታዳጊ ልጅ አስገድደው በወሲብ ጥቃትና ስደውም ድርጊት ፈጽመዋል በሚል ወንጀል ተከሰሱ። የክስ ፋይሉ ሃይፋ ከተማ ለሚገኘው የወጣቶች ወረዳ ፍርድ ቤት ቀርቧል። ድርጊቱ የተፈጸመው ባለፈው ወር መጨረሻ ላይ በሻሮን ከተማ በሚገኝ የመኖሪያ ቤት መጠለያ ሚቅላት ውስጥ የተፈጸመውን ተገልጿል። በድርጊቱ ወቅት ደግሞ ሁለት ወጣቶች ታዳጊዋን ልጅ የደበደቧት ሲሆን በጩቤም እያስፈራሩ አስገድደው ደፍሯታል ተብሏል። በኢላት ከተማና አካባቢዋ የእስራኤል መከላከያ ሰራዊት ፖሊስ የአደጋ ጊዜና የነፍስ አድን ኃይሎች ሲያካሂዱት የሰነበቱት ልምምድ አጠናቀቁም። ልምምድ ዓመታዊ የስልጠና እቅድ አካል ሲሆን ከጥቅምት ሰባት ጥቃት የተጎዱትን ትምህርት ቤቶች ለመተግበር ያለመም ነው። ዘጋቢያችን ኢታይ ብሎመንታል እንደዘገበው በልምምዱ ላይ የተሳተፉት ኃይሎች በተመሳሳይ ጊዜ በተለያዩ ስፍራዎች ተንቀሳቅሰዋል። ኃይሎቹ በበርካታ ሁኔታዎች ላይ ልምምድ ያደረጉ ሲሆን ከእነዚህም መካከል ከባህር የውሃ ላይ የጦር መሳሪያዎች ወረራ፣ የእገታ ክስተቶች፣ የከባድ መሳሪያዎች ተኩስም የተመለከተ ነበረ። የእስራኤል ንግድ ባንኮች ባካሄዱት የውጭ ገንዘብ ልውውጥ አንድ የአሜሪካን ዶላር በሶስት ሸቄል ከ0.1 አጉሮ ተለወጠ። አንድ ኢሮም በሶስት ሸቄል ከ50 አጉሮ ተለውጧል። የአየር ጸባይ ትንበያም ትንሽ ቀዝቃዛ የሚኖር ሲሆን የሙቀቱ መጠን ለወቅቱ ወደ ነበረው የተለመደ መጠን ይመለሳል። አርብና ቅዳሜ ጉልህ የሆነ ለውጥ አይኖርም። እሁድ ትንሽ የሙቀት መጠን ይጨምራል ተብሏል። የሰዓቱ ዜና የእስከዚሁ ነው። ሙዚቃ

ጤና ይስጥልን ክብራትና ክብራን አድማጮቻችን፣ እንደምንሰነበታችሁ። እነሆ ሳምንታዊ የስፖርት ፕሮግራማችን ማቅረብ ጀመርን። በዛሬው የስፖርት ፕሮግራማችን የሀገር ውስጥና ውጭ ሀገራት ስፖርታዊ ክንዋኔዎችን እንቃኛለን። በአሁኑ ዘመን ስፖርት ዓለማችንን የሚያንቀሳቅስ ትልቅ የውድድር መድረክ ከመሆኑ ባሻገር ብዙ ገቢ የሚያስገኝ ዘርፍም ነው። በዓለማችን በስፖርቱ ዘርፍ ተሰማርተው የናጠጡ ሀብታሞች የሆኑ ተጫዋቾች ቁጥር በጣም ከፍተኛ ነው። ታዲያ ወጣቶች እንደየችሎታቸው ተሰማርተው ውጤታማ እንዲሆኑ፣ ከራሳቸው አልፎ ሀገርና ወገንን እንዲያኮሩ የቤተሰብ ድጋፍ፣ የሀገር እርዳታና መንግስታዊ ሆኑም የግል ድርጅቶች ለወጣቶች አስፈላጊውን እርዳታ ሊለግሱ ይገባል። በዓለም ላይ በእግር ኳስም ሆነ አትሌቲክስ፣ ቅርጫት ኳስ፣ አሜሪካን ፉትቦልና የመሳሰሉትን የስፖርት አይነቶች የሚጫወቱ ስፖርተኞች ስማቸው ቀድሞ ከመጠራቱ ባሻገር በሀብቱ የበለጸጉ ናቸው። እንዲሁም ተጽዕኖ ፈጣሪነታቸው በጣም ከፍተኛ ነው። ስፖርታዊ እንቅስቃሴ ወጣቶችን ከደባል ሱሶች ነጻ ከማድረጉ ባሻገር የሚያስገኘው ጥቅምና ዝናም በቃላት ተገልጾ የሚያበቃ አይደለም። በእስራኤል ሀገር በጣም ብዙ ችሎታ ያላቸው በርካታ ታዳጊ ልጆችና ወጣቶች አሉ። ይሁን እንጂ ችሎታቸውን አውጥተው ለማሳየትና ከፈለጉበት ደረጃ ለመድረስ ዘርፈ ብዙ ችግሮች እንዳሉባቸው ይናገራሉ። ችግሮቻቸውን ከቅርብ የሚያውቁት ደግሞ ቤተሰቦች ናቸው። ቤተሰቦች ታዳጊ ልጆችና ወጣቶችን በመደገፍ ህልማቸውን እውን እንዲያደርጉት ትልቅ አደራ አለባቸው። አልፎ ተርፎም ሀገርም ሆነች ትምህርት ቤቶችና ሌሎች ተቋማት ለታዳጊ ልጆች ህልም መስመር የራሳቸውን አስተዋጽኦ ማበርከት አለባቸው። በዛሬው ፕሮግራማችን ስለ ወጣቶች ህልምና ድጋፍ ያነሳ ነው። በስፖርት ዘርፍ የተሰማሩ በርካታ ታዳጊ ልጆች በኢኮኖሚ ችግርና የሞራል ድጋፍ በማጣታቸው ምክንያት ትልቅ ደረጃ የሚደርሱበትን ተሰጥኦ ሳይጠቀሙበት በመቅረታቸው ነው። አዎ፣ እርግጥ በእስራኤል ሀገር ያለው የኑሮ ሁኔታ ወላጆችን ፈታኝ ቢሆንም ዞሮ ዞሮ የሚለፉትና የሚደክሙት ለልጆች ህይወት መሻሻል ነውና ለወጣቶች በገንዘብ በሞራልና ውድድር በሚያደርጉበት ቦታ በመገኘት ልንደግፋቸውና ልናበረታታቸው ይገባል። ታዳጊ ልጆች እንደ ክሪስቲያኖ ሮናልዶ፣ እንደ ኃይሌ ገብረስላሴ፣ እንደ ኢራን ዛሃቪ፣ እንደ ሊዮኔል ሜሲ፣ እንደ ማይክል ጆርዳን፣ እንደ ሁሴን ቦልትና የመሳሰሉት ታዋቂ ስፖርተኞች ታላቅ ደረጃ እንዲደርሱ ልንደግፋቸውና ልናበረታታቸው ይገባል እንያልን ለዛሬ ያጠናከርናቸውን ስፖርታዊ ዘገባዎች ቀጥ ለን እናቀርባለን። በእስራኤል የከፍተኛ ዲቪዚዮን እግር ኳስ ቡድኖች የሚጫወቱበት የሊጋታል ጨዋታ ተጠናክሮ እንደቀጠለ ነው። እስካሁን 3-3 የሊጋታል ጨዋታዎች የተካሄዱ ሲሆን ማካቢ ቴላቪቭ 9 ነጥቦችን በመያዝ ሊጋታልን ሲመራ፣ አፖኤል ቴላቪቭ በ7 ነጥቦች በሁለተኛ ደረጃ ይከተላል። ማካቢ ፔታ ቲክቫ ደግሞ በ6 ነጥብ ማካቢ ሃይፋን በጎል ክፍያ በልጦ የ3ኛ ደረጃን ይዞ ይገኛል። ለጊዜው በመጨረሻዎቹ ደረጃዎች የሚገኙት ኢሮኒ ትቬሪያና አፖኤል ራማ ማትጋን ናቸው። አራተኛ ዙር የሊጋታል ጨዋታዎች የፊታችን እሁድ፣ ሰኞና ማክሰኞ ይካሄዳሉ። እሁድ ምሽት አፖኤል ፔታቲክቫ ከአፖኤል ቤርሸባ ጋር ይጫወታሉ። ሰኞ አፖኤል ሃይፋ ከብኔ ሳክኒን፣ አፖኤል ራማትጋን ከማካቢ ናታንያ፣ ኢሮኒ ኪሪያት ሽሞና ከማካቢ ሃይፋ፣ ማካቢ ቴላቪቭ ከአፖኤል ቴላቪቭ ጋር ይጫወታሉ። ማክሰኞ ቤታር ኢየሩሻላይም ከማካቢ ፔታቲክቫ ጋር ይጫወታሉ። የአውሮፓ ሀገራት የተለያዩ ፕሪምየር ሊግ ጨዋታዎች። በእንግሊዝ ፕሪምየር ሊግ 3 ጨዋታዎች ተካሂደዋል። የደረጃ ሰንጠረዡን ማንቸስተር ሲቲ፣ አርሴናል እና ሄል ሲቲ ይመራሉ። በስፔን ላሊጋ 4 ጨዋታዎች ተካሂደዋል። ላሊጋውን ባርሴሎና በ12 ነጥቦች ሲመራ፣ አላቤስ በ10 ነጥቦች ሁለተኛ፣ ሪያል ማድሪድ በ9 ነጥቦች ሶስተኛ ደረጃ ይዞ ይከተላል። በፈረንሳይ ሊግ 3 ጨዋታዎች ተካሂደዋል። ሞናኮ፣ ፒዜ ፓሪስ እና ሊዮን የደረጃ ሰንጠረዡን ይመራሉ። በጣሊያን ሴሪያ ሮማ፣ ኢንተር ሚላን እና ላዚዮ የደረጃ ሰንጠረዡን ይመራሉ። በጀርመን ቡንደስሊጋ ኦግስቦርግ፣ ፕሪቦርግ እና ቦርሲያ ዶርትመንድ ቡንደስሊጋውን የሚመሩ ቡድኖች ናቸው። በአውሮፓ ክለቦች የፕሪምየር ሊግ ጨዋታዎች የፊታችን ቅዳሜ፣ እሁድና ሰኞም በርካታ ጨዋታዎች ይካሄዳሉ። የአውሮፓ ሻምፒዮን። በአውሮፓ ሀገራት የሚገኙ ምርጥ ቡድኖች የሚካፈሉበት የአውሮፓ ሻምፒዮን የመጀመሪያ ዙር ጨዋታዎች ትላንት ምሽት ጀምረዋል።
በአውሮፓ ሻምፒዮን 36 የተለያዩ እግር ኳስ ቡድኖች እየተሳተፉ ይገኛሉ። ካለማችን ታላላቅ እግር ኳስ ውድድሮች መካከል አንዱ የሆነው የአውሮፓ ሻምፒዮን ሊግ ከወራት ጥበቃ በኋላ ትላንት ሌሊት ጀምሯል። ውድድሩ አዲስ ቅርጽ ይዞ መካሄድ ከጀመረ ወዲህ ይህ ለሶስተኛ ጊዜ ነው። ሁሉም ቡድኖች የሚገናኙበትና ደረጃዎች ቆይተው የሚታወቁበት በመሆኑ ብዙ የመጫወት ድሎችን የፈጠረ ነው። ትላንት ምሽትና ሌሊት በተካሄዱ የአውሮፓ ሻምፒዮን

ቫይኪንግ ጋር ይጫወታሉ። ምሽት 10 ሰዓት ጀምሮ ደግሞ ፓሪስ ሳን ጀርመን ከስላቪያ ፕራቲስላቫ ጋር ይጫወታሉ። እንዲሁም ሊቨርፑል ከአትሌቲኮ ማድሪድ ጋር ይገናኛሉ። ስፖርቲንግ ሊዝበን ከጋላታሳራይ ጋር ይገናኛሉ። ናፖሊ ከአርሴናል ጋር እንዲሁ ከምሽቱ 10 ሰዓት ጀምሮ ጨዋታቸውን ያካሂዳሉ። ሐሙስ ምሽት 7 ሰዓት ከ45 ጀምሮ PSV ከሻክተር ዶኒስክ፣ ፌነርባች ከሮማ ጋር እንዲሁ 7 ሰዓት ከ45 ጀምሮ ይጫወታሉ። ሌሊት 10 ሰዓት ጀምሮ ባየር ሙኒክ ከቦይ ግሊሚት፣ ማንቸስተር ዩናይትድ ከሳባህ፣ ስላቪያ ፓራህ ከሌንስ፣ ኮሞ ከአርቤ ሌብዚንግ ጋር ከምሽቱ 10 ሰዓት ጀምሮ ይጫወታሉ። በአለማችን በእግር ኳሱ ዘርፍ ጥሩ እንቅስቃሴን ላሳዩና ለክለባቸው መልካም ላደረጉ እግር ኳስ ተጫዋቾች፣ ክለቦችና ሰልጣኞች የሚበረከተው የባሎን ዶር ሽልማት እጮች ይፋ ሆነዋል። የ2026 ዓመተ ምህረት የባሎን ዶር የዓለም ኮከብ እግር ኳስ ተጫዋቾች ሽልማት የመጨረሻ 30 እጮች ስም ዝርዝር ይፋ ሆነዋል። ለሽልማት ከታጩት መካከል የባለፈው ዓመት አሸናፊው የፈረንሳዩ ኦስማን ዴምበሌን ጨምሮ 30 እግር ኳስ ተጫዋቾች ስማቸው ይፋ ሆኗል። ከነሱ መካከልም ፈረንሳዩ የሪያል ማድሪድ አጥቂ ኪሊያን ምንባፔ፣ የባርሴሎናው ላሚን ያማል፣ ቪኒሲዮስ ጁኒየር፣ ማይክል ኦሊሴ፣ ጁዲ ቤሊንግሃም እና ሃሪ ኬን ለሽልማት ከታጩት መካከል ዋነኞቹ ናቸው። በእግር ኳስ ክለብ ደረጃ ሲታይ የአውሮፓን የክለቦች ዋንጫ ሻምፒዮን በመሆን ያጠናቀቀው የፈረንሳዩ እግር ኳስ ቡድን ፓሪስ ሳን ጀርመን 10 ተጫዋቾችን ለጩነት በማቅረብ በአንድ ዓመት ውስጥ የባሎን ዶር ታሪክን በከፍተኛ ቁጥር የመራ እንደሆነ ተገልጿል። የጀርመኑ አንጋፋ እግር ኳስ ቡድን ባየር ሙኒክ 4 ተጫዋቾችን ማስመረጥ ችሏል። የእንግሊዙ አርሴናል እና የስፔኑ ባርሴሎና ደግሞ እያንዳንዳቸው 3 ተጫዋቾችን በጩነት አቅርበዋል። በተጨማሪም ካሁን በፊት የባሎን ዶርን ሽልማት በብዛት የወሰደው ሊዮኔል ሜሲም በጩነት ቀርቧል። እንዲሁም ሳዲዮ ማኔ፣ ብሮኖ ፈርናንዴዝ እና ኤርሊንግ ሃላንድ ከተመረጡት ዝርዝር ውስጥ ተካተዋል። በአሰልጣኝ ደረጃ ስፔናውያን እግር ኳስ አሰልጣኞች በብዛት በጩነት የቀረቡ ናቸው። ሉዊስ ኤንሪኬ፣ ሚኬል አርቴታ፣ ሉዊስ ደላ ፉኤንቴ፣ ኡናይ ኤምሬ፣ ቪንሴንት ኮምፓኒ ለሽልማት ከታጩት መካከል ዋነኞቹ ናቸው። ከአምስት እጩዎች መካከል 4 ስፔናውያን አሰልጣኞች ናቸው። 2 የፕሪሚየር ሊግ፣ 1 የፈረንሳይ ሊግ፣ 1 የቡንደስሊጋ እና 1 የብሔራዊ ቡድን አሰልጣኝ መሆናቸውን ስፖርታዊ ዘገባዎች ጠቁመዋል። በእግር ኳስ ቡድን ደረጃ ለ2026 ዓመተ ምህረት የባሎን ዶር ሽልማት የታጩት ፓሪስ ሳን ጀርመን፣ አርሴናል፣ ባየር ሙኒክ፣ ፍላሚንጎ እና ቦዶ ግሊምት ናቸው። ታዋቂው እግር ኳስ ተጫዋች ክርስቲያኖ ሮናልዶ እግር ኳስ መጫወት ሊያቆም እንደሚችል ገለጸ። በዓለማችን የእግር ኳስ ታሪክ ውስጥ ልክ እንደ ሊዮኔል ሜሲ በርካታ ዓመታትን አንጸባራቂ ነው የቆየው ክርስቲያኖ ሮናልዶ የያዝነው ዓመት የውድድር ጊዜ የመጨረሻ የውድድር ዓመት ሊሆን እንደሚችል ጠቁሟል። ሮናልዶ ከልጆቹ እናት ጋር ጋብቻ የፈጸመው በቅርብ ሳምንታት ውስጥ ነው። የ41 ዓመቱ ጎልማሳ እግር ኳስ መጫወትን በማቆም ለቤተሰቡ ቦታ የመስጠት ፍላጎት ያለው መሆኑን ገልጿል። በዓለማችን የእግር ኳስ ታሪክ ምርጥ ለተባሉ ተጫዋቾች የሚሰጠውን የባሎን ዶር ሽልማት ለአምስት ጊዜ የተሸለመውና 5 የሻምፒዮንስ ሊግ አሸናፊ የሆነው ክርስቲያኖ ሮናልዶ ብዙ ድሎችን ያስመዘገበ የዓለማችን ድንቅ እግር ኳስ ተጫዋች ነው። ምንም እንኳ የዓለም ዋንጫን ለሀገሩ ማንሳት ባይችልም የአውሮፓ ዋንጫንም ለሀገሩ ያነሳ ነው። ክርስቲያኖ ሮናልዶ በእንግሊዝ፣ ስፔንና ሳውዲ አረቢያ ሊጎች ዋንጫ ማንሳት የቻለ ምርጥ ተጫዋች ነው። በወንዶች ዓለም አቀፍ እግር ኳስ ዘርፍም የምንጊዜው ከፍተኛ ግብ አስቆጣሪ መሆኑ ይታወቃል። የፖርቱጋሉ ብሔራዊ ቡድን አምበል ባለፉት 4 ዓመታት በሳውዲ አረቢያ ፕሮ ሊግ ተሳታፊ የሆነው አልናስር ቡድን ጋር የተፈራረመው ውል ሊጠናቀቅ የአንድ ዓመት ጊዜ ይቀረዋል። ሮናልዶ ጋብቻውን ከፈጸመ በኋላ ከቮግ መጽሔት ጋር ባካሄደው ቃለ ምልልስ እንደገለጸው ምናልባት ይህ የመጨረሻ ዓመት ጨዋታዬ ሊሆን ይችላል። በእግር ኳሱ ዘርፍ ምሳሌ ለመሆንና ጥሩ ነገሮችን ለአዲሱ ትውልድ ማውረስ እፈልጋለሁ። የህይወት መስመሬ ጥሩ ነው። ወደፊትም የምሰራቸው ብዙ እቅዶች አሉኝ። እግር ኳስ መጫወቴ

0: ትልቅ ክፍተት ሊፈጥርብኝ ስለሚችል ግዜን ባንድ መንገድ ብቻ ሳይሆን በበርካታ መንገዶች ማድረግ ስላለብኝና የበለጠ ደስታን ለማምጣት የተሻለ ጉዞ ለማድረግና ሌሎችን ስራዎች ለማከናወን እግር ኳስ መጫወቴን ላቆም እችላለሁ። ከዚያም እጅግ በጣም የሞደውን ፈጣን የቴንስ ጨዋታ መመልከት ከተቻለም መጫወትና ህይወቴን በሌሎች አዲስ ነገሮችና ቤተሰቤን በመንከባከብ ማጣጣም ፈልጋለሁ ብሏል ክርስቲያኖ ሮናልዶ። የተከበራችሁ አድማጮቻችን ዛሬ ብለን ያቀረብነው የስፖርት ፕሮግራም ይህን ይመስላል። ሳምንት ሌላ የስፖርት ፕሮግራም ይዘን እንቀርባለን። የፕሮግራሙ አዘጋጅና አቅራቢ ሰጠኝ ዘመነ ነኝ። እስከ ሳምንት ቸርን ሰንብት፣ በደህና ቆዩልን።
1: በመቀጠል የተከበራችሁ አድማጮቻችን በቀጥታ ከባልደረባችን ወርቅነሽ ሸቴ ጋር ተላቪቭ ከሚገኘው በእስራኤል የኢትዮጵያ አምባሳደር ኤምባሲ ዛሬ የዘመን መለወጫ ድግስ ላይ ነው የሚገኘው እና ከስፍራው ትገኛለች። ወርቅነሽ ሸቴ ጤና ይስጥልን፣ እንደምን አመሸሽ?
2: ጤና ይስጥልን ሻያው እና አድማጮች እንደምን አመሻችሁ?
1: ደህና ነን እግዚአብሔር ይመስገን። መልካም አዲስ ዓመት ሸና ቶባ ሙረኸት። አሁን ተላቢብ ላይ ድግስ ኢትዮጵያ ኤምባሲ ግብዣም በእስራኤል ይሁዳያን ቤተውለደ ኢትዮጵያን ቤተ እስራኤላውያን እንዲሁም እዚህ እስራኤል ሀገር የሚኖሩ የክርስትና ማህበረሰብ ላይ ድግስ ጠርቶ ነው ያለው። እንዴት ይታያል?
2: እንግዲህ እንዳልከው ሻያው እስራኤል ሀገር የሚገኘው የኢትዮጵያ ኤምባሲ ጽህፈት ቤት በየአመቱ የሮሽ ሃሻናንም የእስራኤልን ዘመን መለወጫ በዓል እንቁጣጣሽንም ያከብራል። ዘንድሮ ደግሞ በአጋጣሚ ሁለቱም በዓል አንድ ላይ ነው የሚውለው። ዛሬ ያዘጋጅተዋል። እንግዲህ ሁላችንም ነው የጠሩት፣ እንደምታውቀው ሁላችንም ጠርተውናል። ተገንተናል የተወሰን ነው እዚህ ዝግጅቱ ላይ። ዝግጅቱ እንደምናየው ልክ የእስራኤል ሮሽ ሃሻና የኤሬብ ሮሽ ሃሻና ምሽት ላይ የተዘጋጀ ያለ ዝግጅት ነው። ታፖዋ ማር፣ የሪሞን ፍሬ፣ ሌላም ዳቦ ቀርቦ ንግግር እያደረጉ ነው ክቡር አምባሳደር አቶ ተስፋዬ ታይ። ንግግር ላይ ስለሆኑ እንግዲህ ከመጡ እስክንጨርስ ድረስ ውይይታችን፣ እሳቸውም መልካም አዲስ ዓመት ማለት ይፈልጋሉ መልእክት ማስተላለፍ። በዋነኛነት ያው ንግግራቸው የተወሰነውን እንደሰማሁት ወጥቻለሁ አሁን ከንግግሩ አዳራሽ። በሁለቱ ሀገራት ግንኙነት ላይ ያተኮረ ነው። በኢትዮጵያና በእስራኤል መካከል ስላለው ቀደምት ታሪካዊ፣ አሁንም ደግሞ በዘመናዊቷ ኢትዮጵያና በዘመናዊቷ እስራኤል መካከል ስላለ ዲፕሎማሲ ግንኙነት፣ የእስራኤል ባለስልጣናት በኢትዮጵያ ስላደረጉት የስራ ጉብኝት፣ ባለፈው ፕሬዚዳንት ይስሐቅ ሄርጾግ የእስራኤል ፕሬዚዳንት ያደረጉትን ጉብኝት ጨምሮ የሁለቱ ሀገራት ግንኙነት ላይ ትኩረት ያደረገ ነው ንግግራቸው። ንግግሩ እንደቀጠለ ነው። በአብዛኛው ታዳሚው እንግዲህ የእስራኤል ቤተ እስራኤላውያን ማህበረሰብ አባላት ነው። እንዳየሁት በኢየሩሳሌም የሚገኘው የኢትዮጵያ ቤተ ክርስቲያን ገዳማት አባቶችም አይቻለሁ፣ መነኮሳት፣ እነሱም ታዳሚዎች ናቸው በዚህ ዝግጅት። በአብዛኛው ግን የእስራኤል ቤተ እስራኤሉ ማህበረሰብ ነው ተጠርቶ ያለ። ዝግጅቱንም እንደማየው የሮሽ ሃሻና ምሽት ላይ በኤሬብ ሮሽ ሃሻና የምናዘጋጀው አይነት ዝግጅት ነው ተዘጋጅተዋል። ደስ ይላል ዝግጅቱ በአጠቃላይ ይሻየው።
1: በዚሁ አዲስ ዓመት በሁለቱ ወዳጅ ሀገራት ኢትዮጵያና እስራኤል አዲስ ዓመት ሲያከብሩ በኤምባሲው የክብር ጥሪ ላይ የቤተ እስራኤላውያን ሃይማኖት አባቶች ቀሳውስት ተሳትፈዋል ወይ?
2: ቀሳውስታው አይቻለሁ፣ የገዳማ አባቶች አሉ። ያው ከንግግሩ በኋላ ዳቦ ቀርቦ ተቆርሷል። ዳቦ ሲቆረስ ያው የቤተ እስራኤላውያኑ እና የገዳም አባቶች አንድ ላይ ሆነው ሲቆርሱ ታይተናል። የአምባሳደሩ ንግግር ግን እንዳሱ ትኩረት ያደረገው በሁለቱ ሀገራት ግንኙነት መካከል እና የበለጠ ተጠናክሮ እንደሚቀጥል፣ የሁለቱ ሀገራት ግንኙነት ምን ያህል ጥቅም እንዳለው በተለይ ከዚህ ስለ ቤተ እስራኤሉ ያው ድልድይ እንደሆኑ እና የኢትዮጵያ ልማትም ጠቃሚ እንደሆነ ተናግረዋል። ያው ዝግጅቱ ደስ የሚል ነው። እንደነገርኩ ታፏ ማር ቀርቦ እየተበላ ነው። አሁን ዳቦም ተቆርሶ ታድሏል። ይሄን ይመስላል
1: በጣም ግሩም እና ምግቡ ያው እንደ ባህሉ እንዳልሽው የብሮሻሻና በአዲስ መለወጫ በብርሃን ሰረቃ እንለዋለን በሀገር ኢትዮጵያ በዚህ ቀን የሚመገቡትን አይነቶች አቅርበዋል ማለት ነው አምባሳደሮች።
2: እንደዛ ነው የቀረበው እንግዲህ ኢትዮጵያ ኤምባሲ ስፔሲፊክ ያቀረበው እንግዶች ያው በደስታ እየተቋደሱ ነው የሚገኙት። አሁን እንዳልኩ የንግግሩ ሂደት ማላለቀም ጥሩ ነው። በዋነኛነት የእስራኤሉን በዓል የሚታሰብ ነው የሚመስለው ዝግጅቱ እንዳየሁት። በአጋጣሚ ዘንድሮ አንድ ላይ ነው ሻዩ እንደምናውቀው የኢትዮጵያ ዘመን መለወጫ በዓል እንቁጣጣሽ 2019 ዓመተ ምህረት የሚቀበሉት አርብ ነው። አርብ ደግሞ የኛ ሮሽ ሃሻና ዋዜማው ነው። ያው ቅዳሜና እሁድ ነው በዓሉና በጣም በሚገርም ሁኔታ አንድ ላይ ሲውል እኔ አልፎ አልፎ ይውላል ይባላል ግን ሳይ እንደመጀመሪያ ጊዜ ነው እንግዲህ ስንት ዓመታት በኋላ።
1: እሺ ወርቅነሸቴ እንቁጣጣሽ ብያለሁ ከርሞ አመት በሰላም ያድርሰን እያልኩኝ ክቡር አምባሳደሩ በአሁኑ ምሽቱ የጊዜ ጥረት ጋር በተያያዘ በነገው በቀጣዩ እንቀበላቸዋለንና መልካም ምሽት።
2: መልካም ምሽት ሸናቶባ እንቁጣጣሽ መልካም አዲስ አመት።
1: እናመሰግናለን። እሺ ወደ ቀጣዩ ዝግጅት እናልፋለን። ክቡራትና ክቡራን አድማጮቻችን ከዚህ በመቀጠል ከህግ ጠበቃ ሰለሞን ኃይሌ ጋር የሚከተለው ቃለ ምልልስ እናቀርባለን። ከሁሉም በማስቀደም ሻና ቶባ ሙቡረኸት ለመላው ህዝብ እስራኤል ያለፈው ዓመት አልፎ ወደ አዲስ ዘመን ሲሸጋገር ጤና፣ ፍቅር፣ ሰላም፣ ድሎት እንዲበዛለት እንመኛለን። አድማጮቻችን ባሳለፍነው ወራት በማህበረሰባችን ውስጥ የይሁዲ ሃይማኖት እየተሸረሸረ እየተጎዳ ነው በሚል ከባድ ውዝግብ ላይ መሰንበቱም እናንተም እኛም እናውቃለን። ከዚህ አወዛጋቢ ጉዳይ ተከትሎ ጠበቃው ሰለሞን ኃይሌ እንደነገረን ከሆነ በሰሜኑ ክፍልም ቢሆን ማህበረሰባችን ስለ ሃይማኖት ውዝግብ ከህግ አንጻር ገለጻም አስተያየታቸውን አጋርተውታል። የተከበራቸው አድማጮች ቻችን እንግዲህ ሰሞኑን የህዝብ እስራኤል አመት በዓል ላይ ስንሆን ሲሊሆት የይቅርታ ሰሞን ስለሆነ ያሳለፍነውን ሁኔታም ተመልክተን ወደፊት ምን አይነት ነው ህይወታችን ማስተካከል ማረም የምንችለው በመሳሰሉት ጉዳይ ላይ ደግሞ መቼም ይሄን ወደን አይደለም በሃይማኖት በብዙሃን መገናኛ ብዙሃን እንዲያውም ለምንድነው ስለ ሃይማኖት በሬዲዮ የምትነጋገሩ እያሉ የሚተቹ ሰዎች አሉ። ግን የእስራኤል መንግስት እና ከሃይማኖት ጋር አብሮ የሚሄድ ስለሆነ ያው ከፖለቲካውም ጋር የተያያዘ በመሆኑ እንቃኘዋለን ወደድንም አልወደድንም። ኩራትና ክቡራን አድማጮቻችን ከዚህ ቀጥለን ከጠበቃ ሰለሞን ኃይሌ ጋር ቃለ ምልልሱን እንሆ። ጠበቃ ሰለሞን ኃይሌ ጤና ይስጥልን እንደምን አለ?
3: ሰላም ተናስልን ለተከበርከው አንጋፋው ጋዜጠኛ አቶ ኢሳያው ደጉ እንዲሁም የተከበራችሁ አድማጮች እንደምን ዋላችሁ?
1: ደህና። በእውነትም እንግዲህ ህዝብ እስራኤል የዘመን መለወጫም አሮጌው አመት አልፎ እነሆ በያዝነው ሳምንት ማለቂያ አርብ፣ ቅዳሜ፣ እሁድ የዘመን መለወጫ አመት በዓል ነውና ይገርማል። በዚህ አጋጣሚ ደግሞ የትውልድ ኢትዮጵያ ተወልደንባት ሀገር ደግሞ የመስከረም አንድ ቀን በአንድ ቀን ላይ ነው አውደ አመት በዓል የሆነውና እንኳን አደረሰን።
3: እንኳን አብሮ አደረሰን ወንድሜ፣ እንኳን አብሮ አደረሰ ሁላችንም።
1: ጥሩ እንግዲህ ጠበቃ አንተ ጋር ምንወያይበት ርዕሰ ጉዳይ ብዙ በህብረተሰባችን ያለው ከሃይማኖት ጋር በተያያዘ ነው የሚሆነውና በቤተ እስራኤላውያን ማህበረሰብ መካከል እንዲያው ሃይማኖትን እምነት ተጎዳ በሚል የመንግስት ህግ እንዴት ያየዋል? በእርግጥ አንተም በሰሜኑ ክፍል ማህበረሰባችን ያው ከህግ አንጻር ገለጻ እንድታደርግ ብለው አስተያየታቸውን አጋርተውሃል። እንዴት ይታያል
3: ወንድሜ? መጀመሪያ ይሄ በጣም ጥሩ ጥያቄ ነው። ጊዜውም ነው በየቦታው በአሁኑ ሰዓት ከፍተኛ የሆነ ውይይቶች በደቡብ በምስራቅ በምዝራቅ በመካከል እንደገና በሰሜንም ባለፈው ሳምንት እንዲሁ በዚህ ጉዳይ ላይ ስብሰባ ውይይት ተደርጎ ተነጋግረናል። የተከበሩ ቄሶች፣ ረባኖች ባሉበት ውይይት ተካሂዶ ብዙ ነገሮችን ቀስመናል፣ አውቀናል። ዋናው ነገር ምንድን ነው ወንድሜ? እስራኤል እና ትልቁ ታላቁን የይሁዲን ሃይማኖት በዘመናት እየተፈታተኗት ያሉ ነገሮች ሶስት ነገሮች ናቸው። አንደኛው ጦርነት ነው። ሁለተኛው በዓለም አቀፍ ሚዲያዎች እየተካሄዱ ያሉ ጸረ እስራኤል የሐሰት ቅስቀሳዎች ናቸው። ሶስተኛው ቤተ እስራኤላውያንና ሃይማኖታቸውን ለማስለወጥ በሚስዮኔሮች አማካኝነት በአሁኑ ሰዓት እየተካሄደ ያለው ዘመቻ በተመለከተ ነው። እስራኤል ህግ ይህን በተመለከተ የደነገገው ድንጋጌ የለም። ይህን ነገር ለመከላከል ማለት ነው። ግን በሆኬሶድ ክቡድ አዳም በኢሪኮ በሚለው ህግ መሰረት ማለት የህገ መንግስታዊ መሰረታዊ የሰው ልጅ ክብርና ነጻነት በሚደነገገው ህግ መሰረት አንድ ሰው ህይወቱ፣ ሰውነቱ፣ ንብረቱ፣ የግል ህይወቱ፣ ነጻነቱ እንደሚጠበቅ ጦር ሃይማኖቱ የሚከላከል ህግ ነው። በዚህ መሰረታዊ ህግ ውስጥ የሃይማኖት ነጻነት የሚል አንቀጽ የለም። ነገር ግን እስራኤል ከፍተኛው ፍርድ ቤት በሃይማኖት ነጻነት እንደ መሰረታዊ ህጋዊ ህገ መንግስታዊ መብትና እውቅና ሰጥቶታል። ፍርድ ቤቱ ማለት ነው። ሆፌሽ ሂሩት ነጻነትን ሰው በራሱ ህይወት የፈለገውን የማድረግ የመሆን መብት ስለሰጠው በዛ ህግ መሰረት እያስተካከለ ነው እንጂ የሚዳኘው። ይህን በተመለከተ ሃይማኖትን በተመለከተ ይህን ተከተል ይህን አትከተል የሚል ነገር የለም። የፈለግከውን መብት ተከተል ነው የሚለው።
1: እንግዲህ ከዚሁ ጋር ያራቀ ጥያቄ ነው እና በእስራኤል ስርዓተ መንግስት በአንድ በኩል ዲሞክራሲም የሃይማኖት እምነት ነጻነት አለ ቢባልም በሌላ በኩል ደግሞ አንዱ እምነት ከሌላው የዜጋ መብትና ግዴታ የሚጋጭ ውስብስብ ነው። ይሁዲ ሃይማኖት ተከታይ ወደ ሌሎቹ ይሁዲዎች ወዳልሆኑ ቡድኖች ካቶት አምልኮት መሄዳቸው ጥፋተኝነት ወንጀል ነው ወይስ ወንጀል አይደለም? እንዴት ይታያል? ከህግ አንጻር
3: ወንጀል አይደለም። ከህግ አንጻር ምንም ሰው ፈለገውን ሃይማኖት የመከተል ወይም ያለመከተል መብት አለ ይላል። ነገር ግን ገደብ አለው። ገደቡ በሁለት ከፍለዋለን። አንደኛው ማስፖን ነው። የራስን ማስፖን በተስራሄዶች
1: ማስፖን አንደበቱ አስተሳሰቡ ማለት ነው።
3: አንደበቱ አስተሳሰቡ፣ እድገቱ፣ ታሪኩ። አሁን የቤተ እስራኤሎች ከሁለት ሺህ ዘመናት በላይ በኢትዮጵያ ብዙ ነገር አሳልፈዋል። በጎ ነገር አሳልፈዋል፣ ጥሩ ነገር አሳልፈዋል። ሃይማኖታቸውን ይህን ያክል ዘመን ሲጠብቁ የተለያዩ አደጋዎችን ሁሉ አይተዋል፣ አሳልፈዋል። በቄሶች እርዳታ፣ በጠንካራ አባቶች እናቶች የጽኑ ሃይማኖት ምክንያት እነሱ ጥንካሬ ነው ያ ነገር ተጠብቆ ወደዚች ሀገር ወደ ቅድስት ሀገር የተገባው። እዚህ ሀገር ከተገባ በኋላ በዚህ በአንድ እግዚአብሔር የሚያምኑበትን ሃይማኖት ትተው በአንዳንድ ግለሰቦች ሊሆን ይችላል። በተለይ ይሄ ቅድም እንዳልኩ እነዚህ ሚስዮነሮች አሉ፣ ሚስዮነሮች የሚባሉ አሉ። እስራኤል ብዙ ጊዜያቸው ነው ካሉ ያው ከነቶቹ ጋር እንግዲህ የተፎካከሩ ነው ያሉት። አሁን ወደ እኛ ህብረተሰብ ጋር ዞረዋል። ወደ እኛ ህብረተሰብ ጋር ደግሞ የመጡት ምንድን ነው? እነዚህ በኢኮኖሚ ደካማ ቤታቸው ሰላማዊ ነገር የሌለ ወይ በትዳራቸው እነሱን በገንዘብና በአንዳንድ ጥቅማጥቅም በማታለል እነዚህን እህት ወንድሞቻችን ወደዚህ የጣዖት ሃይማኖት ነው እየከተቸው ያሉት። ይሄ የይሁዳውያንን ታሪክ ይሁዳውያንን የቆየ ልምድና ባህል የሚጻረር ነገር ነው። ይህን ነገር እውነት እኔ ክርስቲያን በክርስትናው ባያምን መብቱ ነው፣ እስላምም እንደዛው። የይሁዳውያን ግን በአባታቸው በእናታቸው በዘርም አንዘራቸው የይሁድ የሆኑ ሰዎች በእነዚህ በግለሰቦች ተታለው ወደ ጭም መግባታቸው በጣም ያሳዝናል። ተሰማውት በመርካዝ አሬስ
1: መካከለኛ ክፍለ ሀገር
3: እነራ ሚካኤልና ነሽሙኤል ሌሎቹም በመደራጀት እነዚህን ግለሰቦች የተናጠል ውይይት በማድረግ አስተዳደራዊ የሆኑ ማህበራዊ መንገዶችን በመጠቀም ብዙዎቹ ይቅርታ እየጠየቁ እየተመለሱ ነው ያሉት። ይቅርታ እያሉ ወደ ድሮ ወደ ተወለዱበት ወደ አደጉበት ወደ ቆዩበት ሃይማኖቶች እየሄዱ ነው። አሁን ደግሞ በሰሜን እንዲሁ በነራፕቸርነት በነራብርሃሚም በቄስ ኤፍራይም አማካኝነት ይህ አይነት እንቅስቃሴ ተጀምሯል። ተጠናክሮ እንደሚቀጥል ነው። ይህን ነው
1: ምገልጽ ወንድሜ። ጠበቃ ሰለሞን፣ መቼም ከስደት ወደ ሀገር እስራኤል የመጣ ይሁዲ ዜጋ እምነቱን ቀይሮ ወደ ሌላ ክርስትና ወይም እስላም ሃይማኖት ከሄደ መንግስት የእስራኤል መንግስት ዜግነቱን ይሰርዝበታል ወይስ እንዲህ አይነት እርምጃ አይወስድም?
3: ይሄ እንደዚያ ነገር የለም። ሆኬ ስወድቅ ወደ አዳም በሄሩት ሁለኮ ይላል እኮ አንድ ሰው
1: የሰው ልጅ ክብር
3: እዛ ላይ ምን ይላል? አንድ ሰው የያዘውን ሃይማኖት የመከተል ወይም የማቁም መብት አለው ይላል በዛ ውስጥ በተደነገጉ አንዳንድ መሰረታዊ እንትኖች። ስለዚህ ሃይማኖቱን ስለለወጠ ብቻ ወይም ወደ ሌላ ሃይማኖት ስለሄደ ዜግነት ይከለከላል ማለት ሳይሆን ይህ ሰው ምቷል የሚኖረው በእስራኤል ነው። ልጆች አሉት፣ ቤተሰብ አለው፣ መዳር አለ፣ መኳር አለ፣ አብሮ መኖር አለ። አሁን የሰው እንኳ አንድ የሱ ወገኑ እንኳ ቢሞት ማን ነው እንግዲህ የሰው የሚሄደው የሚቀብርለት? የት ነው የሚቀበረው? ነው የሰርግና የደስታ ጊዜስ ማን ነው እሱ ጋር የሚሄደው? ነው አሁን እኮ የተለየ ነገር ውስጥ እየገባ ነው ያለው። ይህን ነው አሁን እንግዲህ እየተሰራበት ያለሁት እየሰማሁትም ይህንን ነው። ይሄ ከህግ ውጪ የሚቻል እና አስተዳደራዊ ማህበራዊ መንገድ ነው ይሄ ማለት የኦብዲ ሶሻሊ የኢሪያ ሰራተኞች፣ ምሁራን፣ ሃይማኖት አባቶች በመመካከር በመነጋገር እነዚህን ወንድሞች ከተሳሳቱበት መንገድ እንዲመለሱ ትምህርት የሚሰጥበት አጋጣሚ ነው እየተፈጠረ ያለ ያለው እንጂ ግለሰቦች ያን ስለተከተሉ የእስራኤል ዜግነታቸው ይነሳል ብለው ይሆን አይደለም።
1: በዚህ በእርግጥ በዚህ ብቻ ወደ ሀገር እስራኤል ከመጣንበት ጊዜ አንድ ዜጋ ሃይማኖቱን ቀየረ ተብሎ ዜግነቱ ተሰረዘበት የሚል ነገር አልሰማንም። እና ጠበቃ፣ ቀጣዩ ጥያቄ ደግሞ የእስራኤል መንግስት በህግ በሃይማኖት በሃላካ በሃይማኖት መሪዎች ማላካ ህግ ደግሞ ራሱን የቻለ ነው ሃይማኖተኞች እና በማህበራዊ ህይወት ከሌላ እምነት ተከታዮች ጋር ለተጋቡ ወይም ወደ ሌሎች ሃይማኖቶችና ቡድኖች ካቶት ለተቀላቀሉ ይሁዲዎች ያለው አመለካከት ውስብስብነት ባለብዙ ጎን ነው ከፍርድ ከህግ አንጻርም። ስለሆነም እምነቱን የቀየረ ዜጋ በጋብቻ በፍች እንዲሁም በቀብር ስነ ስርዓትስ እንዲያው እንዴት ይፈጸማል?
3: አሁን ምንድነው እስራኤል የዲሞክራሲ ሀገር ናት፣ የሃይማኖትም ሀገር ናት፣ ነጻነት ያለባት የህግ የበላይነት የሚከበርባት ሀገር ናት። ታላላቅ እስራኤል የይሁዳውያን ሃይማኖት መሪዎችን ስታይ እነ አብርሃም ጀምሮ ይከተሉት የነበረው የጀመሪያው ላይ የጣዖት ነበር ሰው ሃይማኖት ሲከተሉ የነበረው። በኋላ ነው አብርሃም አባታችን አብርሃም የእግዚአብሔርን ወላጆቹ ቤተሰቦች የሚያምኑበት ሃይማኖት ትክክለኛ እንዳልሆነ በመገንዘብ በአንድ እግዚአብሔር አለ የሚለውን ስላመነበትና ስለተከተለ ነው እግዚአብሔር አምኖት ወዶት ዘርህን ወገንህን አበዛለሁ ካለህበት ለቀ ውጣ ብሎ ወደ ክናን ምድር ያመጣው እግዚአብሔር አባታችን አብርሃምን ነው። አባታችን አብርሃም የወለዳቸው ልጆች ይስሐቅ እና መጨረሻ ላይ ያዕቆብም 12ቱ ነገዶች እስራኤል ሆነው የእስራኤል ነገዶች እንዲሆኑ የተፈጠረበት ዋና አጋጣሚ ምንድን ነው? የእግዚአብሔርን አንድን ቃል ኦሪጅን ስለሚከተሉ ሃይማኖትን ስለሚከተሉ የተመረጡ ህዝቦች ስላደረጋቸው ነው። ይህ ማለት ከነ ሩት ጀምሮ ብታይ ምን ሩት እንትን ነበረች ይሁዲያን ነበረችው እንደና ማኑ ሰን ተከትላ ነው ወደ ሄብሮን መጣ። በዋዝ የሚባል ሰው አገብታ ሀብታም እሷን እንደውም ከዚህ ከታ ከሃይማኖትሽ ሃይማኖቴ እግዚአብሔርሽ እግዚአብሔሬ ብላ አሁን ሩት ማናት የንጉስ ዳዊት ቅድመ አያት ናት። ተመልከቱ። ስለዚህ ተጋብተው የሚመጡ ወደ እስራኤል ሀገር በህጉ ምንም ችግር የለም። ህጉ ተቀብሏቸዋል፣ ገብተዋል፣ እየኖሩ አብዛኞቹ ሃይማኖታቸውን ለውጠው ወደ ይሁዲ ሃይማኖት ገብተዋል፣ እየገቡ ነው። ያልገቡ ደግሞ እዚያንም በሞት ሲለዩ እያየን ነው። በቤተ ክርስቲያን ያሉ መቃብሮች ውስጥ ይቀበራሉ። የተወሰኑ ናቸው። እሱም አብዛኛዎቹ ለውጠዋል ልን ነው ሃይማኖቱን። እነሱ ጋር ምንም ችግር የለም ልን ነው። በሃይማኖቱ ግን የሚመረጠው የሚፈለገው ይሁዲ ከይሁዲ ጋር እንዲገባ ነው። ግን ይሁዲዎች በተለያየ ምክንያት በስደት ሲኖሩ በሚኖሩበት አካባቢ መፋቀር አለ፣ መዋደድ አለ፣ መግባባት አለ። ከሌላ ሃይማኖት ተከታይ ጋር ተጋብተው ወደዚህ ሀገር መጥተው ወደ እስራኤል ገብተው እስራኤልን ሕግና ስርዓትን አክብረው ሃይማኖታቸውን ለውጠው በስርዓት በትክክል የሚኖሩ ብዙ አሉ። እና ይሄ ምንም የሚያጋጭው ነገር የለም። ብዙ
1: በጣም ግሩም ጠበቃ ሰለሞን። ወደ ማጠቃለያ ጥያቄ ስንመጣ ሃይማኖትን ለማስከበር በሚል መሪ ቃል ተነስተው መስዋዕትነት እንከፍላለን የሚሉ ሰዎች ደግሞ የሰውን መልካም ስም ያጎድፋሉና እኔ በልጣለሁ በይሁዲነት በእስራኤላውያን ሃይማኖት ቁጥር አንድ ከሁሉም በላይ ሃይማኖት ይሁዲ እኔ ነኝ የሚሉ ደግሞ ሌሎችን ሰዎች መልካም ስማቸውን ያጎድፋሉ በማህበራዊ ሚዲያ። ይህን በተመለከተ እንዲያው ጎጂ ሰዎችን የእስራኤል ህግ ምን እንዴት ይመለከተዋል?
3: ጥሩ ጥያቄ ነው ወንድሜ። እስራኤል ህግ ይህን በተመለከተ መጀመሪያ ሆፈሻ ቢጁ የሚባል ነገር አለ። የንግግር ነጻነት፣
1: የመናገር ነጻነት
3: ማለት ነው። ማንም ሰው የመናገር የመተቸት ሀሳቡን በስርዓት የመግለጽ መብት አለ፣ በእውነት በንግግርም በጽሁፍም። ይህ ማለት መንግስትን መተቸት ይቻላል፣ ራስን አመለካከት መግለጽ ይቻላል፣ ከሌሎች ሰዎች የተለየ አስተያየትን ማቅረብ ይቻላል። ነገር ግን ይሄ ደግሞ ገደብ አለው። ገደቡ ምንድን ነው? ዛቻ ማግን ማድረግ አይቻልም። አመፅም አመፅ መቀስቀስም አይቻልም። የሌላውን ግለሰብ መብትም መንካት አይቻልም። አይ እኔ አሁን እንዳልከው ነው እየሰማን ነው። ብዙ የሚያሳፍር የሚያሳዝን ቃል እየተለዋወጡ ወንድሞቻችን በእውነት አንደኛው የሌላውን ሌላው የኛውን በቃ ጨባሽ መንግስትም ይሆናሉ፣ አንዳንድ ፍርድ ቤትም ይሆናሉ፣ ሁሉ ነገር ይሆናሉ፣ በአነጋገር በንግግራቸው ማለት ነው። ይሄ የአብሮ መኖሩን ሁኔታ የሚጎዳ ነው። አሁን በዚህ በሆካላቸውናራ በሚለው ካየ ነው እነዚህ ሰዎች በሚያደርጉት የስም ማጥፋት ንግግር የግለሰቡ መልካም ገጽታና ክብር ይነካል። ክብሩ ይነካል። ስሙ
1: የፈታ እንደ ወንጀል ሳይሆን ጠበቃ አይደለውም። ይቅርታ ጠበቃ ሰለሞን፣ በፈታ ብሔር በኩል ግን ያው እንደዚህ አይነትን ሰውን ስም የሚያጎድፍ ሰው በፍርድ ቤት የመክሰስና መካካሹ ገንዘብ መጠየቅ ይቻላል አይደል?
3: እንዴት አሳምሩ ነው በስርዓት። ዋናው ነገር መረጃ ነው። መረጃ በማሰባሰብ ያንን ክስ ተከሶ በፍርድ ቤት ከ50 ሺህ እስከ 200 ሺህ እንዛ በላይ እንደውም እንደ ሁኔታው አስካፊነት እስከ 1 ዓመት እስራትም የተፈረደባቸው አሉ። የገንዘብ መቀጫም የተቀጡ ብዙ አሉ። ይቀጣል። ውሳኔዎች አሉ በፍርድ ቤት የተወሰኑ እና አሁን እንደማየው እንደምሰማው ብዙ ሰው ይነሳና የሌላውን ይነሳና ወይ ጋዜጠኛውን ሊሆን ይችላል ወይ ሲጠይቅ ባጠያየቅ በአመላለስ ላይ አንተ አንዳንድ ጋዜጠኛ መብቱ ነው የመጠየቅ ወይም ማስተማሪ ወይም ሌላውም በሚጠይቅበት ሰዓት ልክ ከሱ አምጥቶ የተናገረ አድርገው በሌላ ትርጉም እየወሰዱ የዚህን ግለሰብ ስሙን ክብሩን የሚያጠፉ ሰዎች አሉ፣ የሚያወራሉ። ይሄ እንደ መረጃ ተይዞ ፍርድ ቤት ክስ ከተመሰረተ የገንዘብም ቅጣት አለው፣ የሁኔታው አስከፊነት አሁን አንዳንድ ሰዎች የሌላቸውን ነገር ስም ተሰጥቷቸው ትዳራቸው የተበተናል ትዳራቸው የፈረሰ ህይወታቸው ላይ አደጋ የተፈጸመ ስማቸው በአረጋው ተገልጾ ማለት ነው። እነዚህ ሰዎች ጉዳታቸው ከፍተኛ ስለሆነ
1: ግን እኮ ጠበቃ ሰለሞን ኃይሌ በጣም የሚያስቸግረው እስራኤል ዘመናዊ ሀገር ናት። እስራኤል ግን ፍርድ ቤቷ ፍትህ የጎደለ ይመስለኛል። እንዳው እንደዚህ አይነት መጥፎ ሰውን እየጎዱ ያሉት ሰዎች ከተለያየ ህመምተኛ ነው ወይም በሚል ምክንያት ደግሞ እንዲያው ፍርድ ቤቱም ተወት ያደርጓቸዋልና ደነዛ መፍትሄ ችግር ነው በእውነት ላለው በጣም እኔም የተጎዳሁበት ሁኔታ ስለሆነ ነው ማነሳው። እሺ
3: ምንድነው ፍርድ ቤቱ የሚያዩ አሁን የተደራጀ የተጋባች በህይወት በትዳር ላይ ያለችን ሴት ሸርሙጣ ነሽ፣ እዚህ ቦታ የውሽ፣ አንቺ ወይ ክርስቲያን ነሽ ወይ አንቺ ይሁዲ ነሽ ወይ አንቺ እንዲህ ነሽ፣ ገብቷል። እሷ የሌላትን ነገር አውጥተው ወይ ፎቶ አለጥፈው ወይም ፎቶዋን በዚህ በዋትሳፕ በዚህ በማህበራዊ ሚዲያው ይለጥፉና እች እንዲናት እች እንዲናት እች እንዲናት የሚለው ነገር ያንን መረጃ ነው ፍርድ ቤቱ የሚያየው። ይዋል በዚህ ሁኔታ ምን ጉዳት ደረሰብሽ? ይህን ስለተባልሽ ምን ደረሰብሽ? በዚህ ምክንያት የተፋታች አለች። ለምሳሌ የተፋታሉ ቤት ይሄ ከፍተኛ አደጋ ነው። በዚህ ምክንያት ያላመማትን ሌላ በሽታ ሳይኮሎጂካሊ ሌላ በሽታ ያዛቸው አሉ። በዚህ ምክንያት እንዲሆን ያሉ ስኳሬ እንዲሆኗ ያ መረጃ ከቀረበለት ፍርድ ቤቱ ትክክለኛ መረጃ ከቀረበለት ፍርድ ቤቱ ይወስናል። ዋናው አቀራረብ ነው። ፍርድ ቤት እንዴት ነው የምትቀርበው ነው ያ ነው እንጂ በፍርድ ቤት ደረጃ
1: በጣም ጥሩ ጠበቃ ሰለሞን ኃይሌ ለሰጠው ገለጻ በዚህ በቃ የሚባል ነገር አይደለም። በቀጣይነት በእውነት መማር ከህግ አንጻር እንዴት ነው ማክበር የምንችለው? እንደናንተ ጠበቆች በእውነት ላደረግነው ቃለ ምልልስ ገንቢ የሚመክር ሳይሆን አልቀረም እና እጅግ በጣም እናመሰግናለን። ሻናቶ ቫመቡረኼት መልካም አዲስ ዓመት።
3: በጣም አመሰግናለሁ ወንድሜ። መልካም አዲስ ዓመት ነው። ሁላችንም አመሰግናለሁ።
1: እናመሰግናለን። እውነትም ከህግ አንጻር በመነሳት ጠበቃ ሰለሞን ኃይሌ እንግዲህ ሁላችን በልብ መረዳት አለብን። ይህን ሁኔታ በተመለከተ እንግዲህ በመቀጠል እንግዲህ ከአለን አጭር ጊዜ ከአቶ መሳፍንት ከቅራት ጋት በወቅታዊ ጉዳዮች ማህበረሰባችን የፖለቲካ አያያዝ እንዴት ነው? አዳመት ባሉ ደግሞ ሮሻሻና እየተቃረበ ነው። በዚህ አስተያየት እንዳለ አቶ መሳፍንት ጤናስትልን
4: ጤናስትልን እንደምናለህልኝ
1: አለውልህ እንዴት ነ
4: ደህና ናችሁ? በመጀመሪያ ሀግ ሰሚያ ላኮል አም እስራኤል ሀግ ሰሚያ ሻና ቶባ እንኳን አደረሳችሁ። እንኳን አደረሰና
1: እንኳን አደረሰን።
4: የሚመጣው ዘመን ደግሞ በእውነት ልባችን ጠፍቷል፣ ልባችን ተመልሶ እኛ በእኛ ተባብረን እኛ በእኛ ተዋደን ሁሉ ባወቀ አንዱ በላቀ መሪዎቻችን የምናስቀምጥ ያድርገን።
1: አሜን።
4: በእውነት በየቦታው ካላችሁ ልጆቻችን፣ እኔ ለምሳሌ ሶስት ወታደር ልጆች አሉኝ። አንዱ ቀቧ ባዛ ነው ያለ እና ብዙዎችም ግዳጃቸውን ጨርሰው ተመልሰዋል ልጆቼ። ነገር ግን ከሚያሳዝነኝ ነገር አንዱ ራስ በራሳችን ተመልከቱ፣ እግዚአብሔር አሳያችሁ። ሰውን ወዳጅ ሲሆን አንድ ሰው እኔ ወደዋለሁ ቀርቶ እገሌ ወደይናል ብለን ብናስብ ቀጥ እንበልና እኔ ወደዋለሁ እሱ ግን ይወደኛል እኔ እየወደድኩት ስስማ የወደድ ከሆነ መናቅ ነው። እኛ ኢትዮጵያ ይሁዶች ያለን ሁኔታ ፍቅር እንጂ የጥል እርስ የለንም። እንዲያውም ከሚገርማችሁ ነገር አባቶቻችን ለምሳሌ ከአንድ ሀገር በማወቁት ሀገር ወጣ ሲሉ ከአንድ እስራኤል ቦታ ሲደርሱ መርገም ጎጆ ሳዩ ሰውየውን ሳያውቁት እኔ እንደ ፋሀዜ እስራኤል አለ ይሉ ነበሩ። ይህ እኮ ነው አትርፎ ከዚህ አበቃን ነው። እንደዚህ ሀገሩ መንጣጥል ቢሆንማ ኑሮ አገሪቱ ተባረከሽ ሀገር ናት ያላየሩ ላሳየሽነ መብላት እንኳን ቀርቶ ባይን እንኳን መብላት መጠጣት ባይን ማየት የማይቻለውን ነገር አስጨበጠሽነ ግን የኛ ያዝ እንዴት ነው
1: ማህበራዊ ህይወታችን በእውነት ሰላማዊ በሆነ ሁኔታ ጎረቤት ከጎረቤት ቡና ተጣጥተን በክብራችን ትንሽ ልጅ ትልቁን የሚበልጠውን በማክበር ወላጆችን በማክበር በመሳሰለ በጣም ግሩም ድንቅ የሆነ ባህል እንዳለን ይታወቃል። ግን እንዳልከው በዚህ እስራኤል አገር እንዳልከው በጣም ራሳችን በትክክል ማህበራዊ የሚያቀራርብ ፍቅር የሚያጠናክር ስራ እየሰራን አይደለምና አሁን ላይ ያለ ነው አቶ መሳፈን ታሁን ያለንበት እንግዲህ ስሊሆት ያው ይሁዳና ሃይማኖት አመት ባል ወዋዜማ የይቅርታ ሰሞን ስለሆነ አሁን እንዴት አድርገን ነው እንዴው ማረም እንዴት እናስተካክል ምን ትላለህ አቶ መሳፈን?
4: በመጀመሪያ ነው የሚለው አሁንም ቢሆን ራሳችንን እናጥቃ ራሳችን ካጠቃን ሌላውም አንዱ የራሱን ካጠቃ ሰው መጠቃቃቱም ተቷ ምን ይያረኩ ነው ምን እየሰራው ነው? ልጆቻችን እኮ በአሁን ሰዓት አልተማሩም ቢባል ተምሯል አንደኛ ቷርና ሁለተኛ ቷር ቤቱ ሞልቶታል። ነገር ግን በእኛ ክፋት በእኛ ተንኮል ወረቀቱ ነገር ካልሰሩበት ይቀደዳል እንጂ ወርቅ እኮ አይደለም ያን ወረቀት ወርቅ የሚሆነው ሲሰሩበት ነው ወርቅ የሚሆነው እኛ ስንተባበር ነው። እና በእውነት የተማረ ሞልቶና ስንት ዶክተሮች አሉ? ከ30 በላይ ዶክተሮች አሉ ኢትዮጵያ ውስጥ። እነዛ ዶክተሮች እሺ ማንካርሮች መምሰል ሆነው ያውቃሉ? ማንካር ሳራው ጻር ሆነው ያውቃሉ?
1: ግን እኮ አቶ መሳፈንት ግን እኮ ማህበረሰባችን እስራኤል በጣም ግሩም የሆነ ምን ነው በተለይ በሐዘን ጊዜ ምን አይነት ትብብር ሰፈሩ የከተማ ነዋሪዎቹ በሐዘንተኛ ቤተሰቦችም አስፈላጊውን ድጋፍ የማጽናናት ስራዎችን የመሳሰለ ሁኔታ በጣም የሚከበር ጥሩ ስራ እየተሰራ ነው። እንደ እዛ ወጣ ባለው ወደ አንተስ ተወስደይ ወደ ፖለቲካው እንቅስቃሴው ግን ተለያይተናል ነው እያልክ ነው?
4: ግን ለማሻል አሁን ለቅሶማ እኮ ለቅሶ እኮ ነው ያነ ሰው የሞተ እኮ ነው አይመለስም እኮ ለምን ያለ ነው አንድንም
1: ምረዳዳቱ የበጎ ስራውን ያልኩት እኮ የበጎ ስራ የበጎ ስራ የመንደሩ በአካባቢ ያለ የዘመድ አዝማድ የሚያደርገው ትብብር በዚህ በችግር በሐዘን ጊዜ ይሄ በጣም የሚደነቅ ስራ እየተሰራ
4: አንዱ ለዚህ ጉዳይ ተባባሪ አንዱ እኔ ነኝ። ሆኖም ግን እኔ ያሳዘነኝ በተለይ በአሁኑ ሰዓት እነገሌ ብዬ ባልጠራም ፖለቲከኞቹን በርግጥ ነገር ግን እኛ የኛ ህዝብ በሙሉ ይሄድበታል የሚባለው ፓርቲ 8 ሰው ራሱ ሲመድብ አንድ ጥቁር እኮ ምናልባት እነ ህዝቦች ከኔ አይለዩ ብሎ አንድ ነገር ባለማስቀመጡ በጣም አመና ታመና እንደኔ የታመማችሁ ሰዎች ካላችሁ መፍትሄ እንፈልግ ዘመኑ የድል ዘመኑ የደስታ ይሁንልና የሞቱትን ወታደሮቻችን ሁሉ ነፍሳቸውን አጸደ ገነት ያግባልና።
1: የትኛው ፓርቲ ነው ጠቅላይ ሚኒስትር ነታንያ የሚመሩት የልኩድ ፓርቲ ማለት ነው?
4: ግን እኔ ስሙን ልጠራው ማልፈልግም ቦሉ በጣም አስጠልቶኛል። ሞዴው ፓርቲ ነበር እንደ ዛሬ ግን አላስጠላኝም ቦሉ። እና በእውነቱ ወበዝ ካንበሳ አንበሳ ወልዶት ሰው ቀበሮ ሆኖ ቢሞት እንዴት ያሳዝናል እኮ ለብሰሙ ሁሉ እኛ እኮ አንበሳ ልጆች እኮ ነን። የኛ አባቶች እኮ የሰሩ ስራ ቀላል ነገር አይደለም።
1: ከምን አንሳት ተነስቶ ነው
4: እና በእውነት
1: አብዛት የሚመረጣችን
4: እናድን አሁን እንደኔ የሚያማችሁ ሰዎች ካላችሁ ይሄ ጉዳይ እንደኔ የሚያማችሁ ሰዎች ካላችሁ በጻፎንም በዳሮም በመርካዝም ያላችሁ ወገኖቻችን እንዲህ የሚያማችሁ ነገር ካለ በእውነት እንሰባሰብና መድኃኒት እንፈልግለት። እኛ መድኃኒት ካልፈለግነ ሌላው ሰውማ መድኃኒት የበለጠ ብንለያይ ይወዳል።
1: አሁን ጥቅምት 7 ፍታችን ብሔራዊ የክነሴት ምርጫ ይካሄዳል በአገራችንና ከውዲው አሁን የማህበረሰብ አባላት በተለያዩ ፓርቲዎች እጩ ተወዳዳሪ ሆነዋል። ድምጻችን ከእንግዲህ ከ3-4 ተተራይ ቡድኖች ፓርቲዎች ጋር ከሆነ እንዴት አድርገን ነው ድምጻችን ምን ተጠቀምበት ምን ተመክራለ?
4: አሁን በአሁን ሰዓት ማን አለና ሰው አለና እኔ አማራጭ ለምሳሌ ከመልከ የበለጠ ሌላ ነገር የለኝም። ነገር ግን ያ ሰውዬ የሚያገባ ድል ካለው ነው። ድል ከሌለው ግንና ዝም እንዴው ጉልበቴን በበዘበዝ ምን ያደርግልኛል? እና አሁንም ቢሆን በእውነት ካህኖቻችንም ራባኖቻችንም ሁላችንም ህዝቡም ተሰባስበን አንድ ቢጣሩን ለወደፊቱ ለምሳሌ የኢትዮጵያ ወገኖቻችን ቀሩ እሪ ይላሉ ፖለቲካ ነው ግና የኛ ጉልበት ከተናከረ እነሱም ሳይለምን ይመጣሉ። የኛ ጉልበት እንዲህ ፍትንትናውን ከወጣ ግን እንዴት ሊመጡ ይችላሉ? በእውነቱ መድኃኒቱ ያለ ከኛ ነው። መድኃኒቱ በሽታውን ያልተናገረ መድኃኒት አገኝም ይባላል። ስለዚህ መድኃኒቱ ከእጃችን ያለ መድኃኒቱን በቅጡ የምንጠቀምበት ያድርገናል።
1: የሚፈውስ መድኃኒት
4: ና ማታ ብንወስደው አይሰራ። የማልዳውን ክሊን የማታውን ኬና ማልዳ ብንወስደው አይሰራ። በጊዜው እንውሰደው።
1: አዎ እንግዲህ
4: ሙያተኞች አሉና ምሁር ሞልቶና ሎከሳላ ነው ምሁር ቢክላል። ነገር ግን እርስ በርስ እየተናነቅነ እርስ በርስ የገሌ ልጅ የገሌ ልጅ አንድ ሰው እኮ ሲራመድ እኮ መንገድ እግሩን አንዱን ብድግ እያደረገ አንዱን እያስከተለ ነው። ሀዘሌለማ ይሰበራል።
1: አሁን አቶ መሳፍንት እስከ ጥቅምት 27 የተለያዩ ፓርቲዎች ቢያንስ ወደ 38 ፓርቲዎች ናቸው የሚወዳደሩ። እነሱ በዚህ አሁን ራሳቸውን ያስተዋውቃሉ ለህዝቡ በቴሌቪዥን በሬዲዮ ምን ሰራለም ምን ቃል ይገባሉ ያንን ገለጻ ዘመቻ ላይ ይሆናሉና በዚህ ልብ እንግዲህ ትኩረት አድርገን ያው ጥቅማችን ይጠቅማል መብታችን ያስከብራል የምናስበውን የፓርቲ ወይም እጩ ተወዳዳሪ መምረጥ ነው ያለብን በዲሞክራሲ ስርዓት አይደል?
4: ይኸውልህ ለምሳሌ ቃልማ ሲገቡልን ነው የሚኖር እኮ ሁሉ ጊዜ ከመጣና ስለስካሁን ቃል ሲገቡልን ነው የሚኖር። ነገር ግን የኛ መለያ ይስላለ አንድነት ስለሌለ ያንን ቃል በተግባራዊ ተረጉሙት። አሁን እኮ ችግሩ እነሱ አይደሉም በሽታው እኮ ከኛ ነው ያለ። የኛም በሽታ የሚፈውስ ነገር ይስጠና በእውነት የሚቆረቁራቸው ምረት ያወርዱ ይሄ ነገር የሚቆረቁራቸው ወገኖቼ
1: አልሻቶ መሳፍንት በ8 ሰዓት ነው መሰናበቻ ስለሆነ
4: ሰላም ያሳድረን እስራኤል አምላክ አሳባችን ሁሉ መልካም ያርገው ሁሉ ባወቀ አንዱ በላቀም እንተዳደር ያርገን አህመጥናንቅ ነገር ያንነ ሰላም ሁሉ በጣም አመሰግናቸዋለሁ።
1: እናመሰግናለን አቶ መሳፍንት። የተከበራችሁ አድማጮቻችን ምሽት 8 ሰዓት ላይ ነው ፕሮግራማችን መጠናቀቁ ነው። ለዚህ ፕሮግራም መሳካት ለተባበሩን አጠናካሪዋ ለሃና ስፈረው እንዲሁም የቴክኒክ ባለሙያችን እዚህ ስቱዲዮ አሳፍ መስኮቪች ምስጋና ቀርባለሁ። እንደገናም ቴላቪቭ ላይ ከኢትዮጵያ ኤምባሲ የዘገበችው ባልደረባችን ወርቅነሽ ሸቴ ምስጋና እና መልካም ለሊት በነገ ጠዋት ልክ 6 ሰዓት በሰላም ያገናኘን በለና